0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ሰላም ጤና ይስጥልን እንደምን አደረራችሁ የተከበራችሁ አድማጮቻችን እነሆ የለተ ማክሰኞ ጧት ስርጭታችን ጀምረናል በዛሬው ሁለት ስርጭታችን ከመጀመራችን በፊት ዛሬ እለቱ እንደብራውያን ዘመን አቆጣጠር አዮም ዮም ሽሊሺ ካፍ አለፍ በአፍ ታፍሽን ፔቫቭ እንደ አውሮፓ ዘመን አውግስት 4 2026 እንደ ኢትዮጵያ ዘመን ደግሞ ሐምሌ 28 2018 ነው። የቴክኒክ ባለሙያችን ዩራይ ፒከር፣ የስቱዲዮ ተረኞች ሻያው ደጉናቸው ባይነን። እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋስቶሽ ላምባቢያን ምን ይዞ ቀረብ የሚሉት እንመለከታለን። ወቅቱን የተመለከተ የፖለቲካ ትንታኔ ይኖረናል። ከዛም ከ ስልክ ውይይት ኖርናል። ከስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ ሻያው ደጉ
1: አመሰግናለሁ። በአርስተ ዜና የመከላከያ ሚኒስተር ቃጽ የመካከለኛው ክፍለ ጦር ዋና አዛዥ አቢ ብሉንተን ከስራ እንደሚያባሩ ቢናገሩም ከፍተኛ የመከላከያ ሰራዊት ጀነራሎች ተቃወሙ። ፕሬዝዳንት ትራምፕ ከኢራን ጋር የሚደረጉ ውይይቶች መቀጠላቸውና ይህ ከእርሷ ጋር ስምምነት ላይ ለመድረስ የመጨረሻ ድል መሆኑን ገለጹ። የሰላም ምክር ቤት እስራኤል በጋዛ ላይ ጥቃት እንዳትሰነዝር ያቀረበውን ጥያቄ እስራኤል እየጣሰች መሆኑ ተገለጸ። በእስራኤል ጥቃት መሰረት አስተራቂም ሀገሮች እስራኤል አጥብቀው በመውቀስ ዓለም አቀፍ ሕግን በመጣስ እየተንቀሳቀሰ ነው ሲሉ ወቀሷት። ዛሬ ሌሊት በአሽዶር ከተማ በመኖሪያ ቤት ውስጥ በእሳት ቃጠሎ የ70 ዓመት ግለሰብ በጭስ ታፍኖ በከባድ ሁኔታ ተጎዳ። የአየር ንብረት ትንበያው ዛሬ ከሚታወቀው ምንም ለውጥ የለውም የሚሉት የእሳቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በዛ ቀበሌ የትራምፕን እቅድ ተግባራዊ ለማዋል በጉዳይ ውይይት እንደቀጠለ ሲሆን ዛሬ ሌሊት በሰላም ምክር ቤት ዋና ስራ አስፈጻሚ ብላንድኖቭ እና በጠቅላይ ሚኒስትር ናታንያሁ መካከል ከተደረገ ስብሰባ በኋላ ምክር ቤቱም መግለጫም አውጥቷል። መግለጫውም ግባቸውን ግልጽ እና አጠራጣሪ አይደለም። የውም በአዛዘት ቀበሌ ውስጥ ያሉ መሳሪያዎችን ሙሉ በሙሉ ማስወገድና ከታጣቂ አስተዳደር ወደ ሰላማዊ ሲቪል አስተዳደር መሸጋገር ነው ብሏል። የሰላም ምክር ቤት ትክክለኛ ያልሆኑ ሪፖርቶች ያላቸውን ውድቅ አድርጎም የእስራኤል መከላከያ ሰራዊት ከቢጫው መስመር ድንበር ውጭ ሙሉ በሙሉ የሚወጣው ሐማስ ለአስታራቂዎቹ እንደገባው ቃል መሰረት መሳሪያዎችን የማስወገድ ሂደት ሙሉ በሙሉ ከተጠናቀቀ በኋላ ብቻ ነው ሲል አብራርቷል። ደግሞም ቀላል መሳሪያዎችና ከባድ መሳሪያዎችንም መሬት ውስጥ ያሉ ዋሻዎቹ ሁሉም ይመለከታል ተብሏል። በኢራንና በዩናይትድ ስቴትስ አሜሪካ መካከል ያለው ውጥረት ፕሬዚዳንት ትራምፕ ትናንት ማታ እንደተናገሩት ከኢራን ጋር የሚደረጉ ውይይቶች መቀጠላቸውና ኢራን ሙሉ በሙሉ ከሚያጠፋት ጥቃት በፊት አምሮዋን ሰብስባ ትክክለኛ ውሳኔ እንድትወስድ ድል መስጠት እንደሚመርጡ ገልጸዋል። ትራምፕ በነጩ ቤተ መንግሥት ዋይት ሀውስ ቤተ መንግሥትም ከጋዜጠኞች ጋር ባደረጉት ቆይታ ይህ ጥሩ ስምምነት ለመፈረም የመጨረሻ ድላቸው ነው ብለዋል። እሳቸው እንዳሉት ከሆነም በመጀመሪያ የውይይት ምዕራፍ የሆርሙዝ ባህር ወሽመጥ ለነጻ መተላለፊያ ክፍት ስለመደረጉ ይወያያሉ። በሁለተኛው ምዕራፍ ደግሞ ኢራን ከኒውክሌር ከባድ ጦር መሳሪያ ነጻ እንድትሆን በሚደረጉ ጉዳዮች ላይ ይመክራሉ። ውይይቶቹ በፍጥነትም እንደሚራመዱ የገመቱ ሲሆን ወታደራዊ እርምጃ አማራጭ ከጠረጴዛ ላይ አለመነሳቱም አጽንኦት ሰጥቷል። ይህንን የዘገበው ቃል አቀባያችን ናታን ጉትማን ነው። ቀደም ሲል አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ዜና ወኪል እንደተናገሩት ከዩናይትድ ስቴትስ አሜሪካ ጋር ምንም አይነት ውይይቶች የታቀዱ እንዳልሆኑና የውጭ ጉዳይ ሚኒስትር አርካቺ ቢያንስ እስከ ሳምንቱ መጨረሻ ድረስ ሊገኙ እንደማይችሉ ገልጸዋል። ትናንት የባህረ ሰላጤም ባለስልጣናት እንደተናገሩት ኢራን በመካከለኛው ምስራቅ የሚገኙትን የንግድ መስመሮችን የመግባቢያ ድርድር ኮርዶች ማድረግ ትችላለች ተብሏል። እስራኤሉ መከላከያ ሚኒስተር እስራኤል ቃጽ የመከላከያ ክፍለ ጦር አዛዥ የመካከለኛው ክፍለ ጦር ዋና አዛዥ አቢ ብሉንተን ከስራ እንደሚያባርሩ ቢናገሩም የመከላከያ ሰራዊት ከፍተኛ ጀነራሎች ተቃወሙ። ትናንት በተደረገ የጀነራሎች ሰራዊት የጀነራሎች ስብሰባ በዚህ ውይይት ላይ የመከላከያ ሰራዊት የታማጆር ሹም አዛዥ እንደተናገሩት ይህ በስልጣን ጀነራሉ የመካከለኛው ክፍለ ሀገር ዋና አዛዡ በምንም ታምር ከስልጣን መባረር የለበትም፣ አንተውህም አንለቅህም በሚል የድጋፍ ንግግር አድርገዋል። በዛ ሰርጥ መካከለኛው ክፍል በሚገኝ ዴር አልባላህ አካባቢ በጥቅምት 7 ጥቃት ላይ የተሳተፈና በጦርነቱ ሁሉም ከእስራኤል መከላከያ ሰራዊት ኃይሎች ጋር ሲዋጋ የቆየ የሐማስ ወታደራዊ ክንፍ አዛዥ ከትናንት ወዲያ ተገደለ። በሌላ ጥቃት ደግሞ የሐማስ ወታደራዊ አዛዥ ተገሏል። የእስራኤል መከላከያ ሰራዊት ቃል አቀባይ ሁለቱ አሸባሪዎች በቅርቡ በሰራዊቱ ኃይሎች እና በእስራኤል ዜጎች ላይ የሽብር እቅዶች ለማራመድ ሞክሮ እንደነበረ ተገልጿል። በእስራኤልና በሊባኖስ መካከል ነገ በጣሊያን ዋና ከተማ ሮም የሚካሄደው ድርድር ዳግም ሊጀመር ባለበት ወቅት የሊባኖስ የውጭ ጉዳይ ሚኒስትር ዮሱፍ ሬጂ ከሂዝቡላ ጋር አጥብቆ የሚቃወም አቋም ስላላቸው ከጉዳዩ እንዲገለሉ ተደርጓል። በሊባኖስ ያለም አንድ ፖለቲካዊ አካል ቃል አቀባያችን ሮይ ካይስ እንደገለጸው ፕሬዝዳንት አውን እና የጠቅላይ ሚኒስትር ሰላም ከክርስቲያን የሊባኖስ ፓርቲ የሆነውን ሚኒስትር ራጅን ከሂደቱ ተገለዋል። ምንጩ ለዘጋቢያችን እንደተናገረው ፕሬዝዳንትና ጠቅላይ ሚኒስትሩ ሂዝቡላና የሺአ የአማል ንቅናቄ በጣም ለማስቀየም ፍላጎት እንደሌላቸው ይሰማል። ሌሊቱን በአሽዶር ከተማ በመኖሪያ ቤት ውስጥ በእሳት ቃጠሎ የሰባ ዓመት ግለሰብ በጭስ ታፍኖ በከባድ ሁኔታ ተጎዳም ቆሰለም። ግለሰቡ በከባድ ሁኔታ ተጎድቶ የማጌን ዳቪድ አዶም ሐኪሞች በጭስ የተጎዳውን ግለሰብ አስቸኳይ የነፍስ አድን እርዳታ ካደረጉለትም በኋላ ለቀጣዩ ሕክምና በከተማ ውስጥ ወደሚገኘው አሶታ ሆስፒታል ወስደውታል። አሜሪካ ውስጥ ሳይክሎስፖሪያሲስ በሚባል በሽታ ሁለት ሰዎች ሕይወታቸውን አጡ። ይህንን የገለጸውት የሚቺጋን ግዛት ባለሥልጣን ናቸው። በሽታው ሆድን የሚጎዳ ጥገኛ ተዋስት ቫይረስ ሲሆን የሚተላለፈውን በተበከለ ምግብ ወይም ውሃ አማካኝነት ነው። ሕክምናውም በአንቲባዮቲክም ይሰጣል። እስከ አሁን በሚቺጋን ከ11,000 በላይ የበሽታ ወረርሽኝ ጉዳዮች ላይ ታውቀዋል። ይህንን መረጃ ያስተላለፈው ዜና ዘጋቢ የሻይ ባር ዮሴፍ ነው። የአየር ንብረት ትንበያ ሁኔታ እስከ ነገ ወዲያ እሮብ እስከ ነገ እሮብ ድረስ የሙቀቱ መጠን ይቀንሳል። ሆኖም በአብዛኛዎቹ የአገሪቱ ክፍሎች አሁንም ከባድ እስከ እጅግ ከፍተኛ የሆነ የሙቀት መጠን ሊኖር ይችላል። ሐሙስ ዕለት ደግሞ እፎይታ ይሰማና የሙቀቱ መጠን ከሰነበተው ቀዝቀዝ ይላሉ የአየር ጸባይ ተመራማሪዎቹ። አይቸው የጠዋቱ ዜና ከብዙ በጥቂቱ እስከዚሁ ሲሆን፣ እንግዲህ በቀጣዩ
0: ንሻያው ጀግበጣም እናመሰግናለን ስለዜናው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላምባቢያን ምን ይዞ ቀረቡ የሚሉት እንመለከታለን። እንደተለመደው አራቱም ጋዜጣ ዘፊ ለፊት ይገኛሉ። አብዛኛውን ጋዜጠኞች ጋዜጦች በመጀመሪያ ሽፋናቸው ላይ ያስቀመጡት በተለይ የመከላከያ ሚኒስትር እስራኤል ካጽ ከመካከለኛው መርካዝ አዛዥ ጦር ኃይሎች አዛዥ ጋር የነበረው አለ መግባባትን በለው እንግዲህ ሰሞኑን በከፍተኛ ደረጃ መነጋገሪያ ሆኖ የቀጠለ ርዕስ ነው። በዚህ ዙሪያ ነው እንግዲህ ሁሉም ጽፈውት ያለ ሀሪት እንደ ጻፈው እንግዲህ ስንመለከተው የሰፈርተኞች ኃላፊዎች ሚኒስትር ካጽ የወሰዱትን እርምጃ ተቃወሙ በማለት በሰፊው የጻፉታል። እንግዲህ ይህ በመካከለኛው ፒኩን መርካዝ ይባል የሚጠራው የመካከለኛው እዝ የጦር ኃይሎች የጦር መካከለኛው እዝ የእዝ ኃላፊ የሆኑት በዚህ ኃላፊ እንደተሰጠው የሚንቀሳቀሱት እሳቸው ባደረጉት ሁኔታ ሚኒስትር እስራኤል ካትስ በአሩጽ ወይም 14ኛው ቴሌቪዥን ጣቢያ ጋር በነበራቸው ቃለ መጠይቅ እዛ ላይ በእሳቸውን ለመቀየር ፍላጎት እንዳላቸውና እንደም የስራ ማባረሪያ ሁኔታ የተናገሩት እጅግ በጣም አነጋጋሪ ነው። በዚህ ዙሪያ እንደተናገሩ መጨረሻ ላይ ግን እነኚህ ሰፈርተኞች በዚህ ዙሪያ ስላልተደሰቱ ስለተቿቸው እንደገና ተመልሰዋል ወደ ኋላ የሚል ጽሑፍ ከዚህ በሃሬት ላይ በሰፊው ጽፏል። የውስጥ መረጃ እንደሚያሳየን ከሆነ ኤልቢት የተሰኘው የእስራኤል የጦር ኃይሎች ተቋም በተለይ የተባበሩት አረብ ኤምሬትን በተለያዩ መሳሪያ ማስታጠቋ ቢፋ ሆኗል ይላል። የሚገርም ሁኔታ ነው። አሜሪካ ውስጥ የእሳት ቃጠሎ ተከሰተ በማለት በዚህም በተለይ ለዛም ዋሽንግተን ከርሰ ከተማቸው ውስጥ ይህ ጉዳይ እንደተከሰተ የገለጹበት ሁኔታም አለ። ወደ ውስጥ ገባ ብለን በምንመለከትበት ሰዓት በተለይ አሁንም የእስራኤል ካጽ ያደረጉት ሂደት ያደረጉት እርምጃ በከፍተኛ ደረጃ መነጋገሪያ ከሆነ በኋላ እንደገና ተመልሰው ያ አላደረግኩም አላባረርኳቸውም ብለዋል። ይህም ሊሆን የቻለበት እንግዲህ ኢታማጆር ሹሙ እስከሚቀጥለው አመት ድረስ ምንም አይነት አዲስ ጄኔራሎችን ወደ ስልጣን መስጠት መሾም የለም ብለው ካወጁ በኋላ እንደሆን ይሄን እንደገና ሚኒስተሩ ወደ ኋላ የሸሹበት ሁኔታ ይባላል። በአንድ በኩል ስንመለከተው ይሄም ትንሽ አነጋጋሪ የሆነ ጉዳይ ነው። የምንድን ነው የሚባለው የፖለቲከኞችና ጦር ኃይሉ ተናበው በአንድ ላይ መስራት ሲገባቸው በእንደዚህ አይነት ነገሮች መጠመዳቸው ጥሩ አይደለም አይበችም ይላል። ቀደም ሲል እንደተናገርኩም በተባበሩት አረብ ኤምሬት በተለይ አቡዳቢ የተለያዩ ከፍተኛ መሳሪያዎችን ኤልቢት የተሰኘው የእስራኤል ኢንዱስትሪ በአብዛኛውን ጊዜ ጦር መሳሪያዎችን የሚያመርት ነው። ይህም በዓለም ውስጥ አሉ ከተባሉት ኢንዱስትሪዎች አንዱ ነው። ሄርሜስ 900 የተሰኘውን ሰው አልባ የሚበር አውሮፕላንና ሌሎችም ጸረ ሚሳይሎችን እንዳስታጠቋቸው በይፋ ተገንቷል። የአንድ የአሜሪካ ከፍተኛ ባለስልጣን እንዳሉትም በሁለቱ ሀገራት መካከል ያለው ግንኙነት ጥሩ ስለሆነ ይህን ነገር እንዲያደርጉ ወይም በዚህ ደረጃ ላይ እንዲደርሱ ፈቅዶላቸዋል በጣም ጥሩ ሆኖላቸዋል በማለት በሰፊው እዚህ ላይ የሚገልጽ ነው። እንግዲህ ይሄ ሀሪት ጋዜጣ ጥናታዊ ጽሑፍ እውን የሚያደርጉበት ሁኔታ ነው። እንግዲህ እነ የአሜሪካኖች ይህን ነገር በሚናገሩበት ሰዓት በኢራንና በኦማን መካከል የሚደረገው ድርድር ማለት ኢራንና ኦማን የሚያደርጉት ድርድር በተለይ ሆርሙዝ መተላለፊያ የመርከቦችን መተላለፊያ ወሽመጥ ሁለቱ ተደራድረው ሁለቱ ስምምነት ለመድረስ የሚያደርጉት ጥረት ቢያንስ በዚህ በኩል ፕሬዚዳንት ትራምፕን እፎይታ ሰጧቸዋል የሚል ጽሑፍ ይታያል። ምን አይነት ድርድር ሊያደርጉ ነው? ምን ሊሰሩ ነው? እስካሁን ድረስ
ማለት ጦርነቱ ከመቀስቀሱ በፊት ይህ ሆርሙዝ የተሰኘውን መተላለፊያ የመርከቦች መተላለፊያ ወሽመጥ ማንም በትክክል የሚያውቀውም አልነበረም። ግን ጦርነቱ ከተቀሰቀሰ በኋላ ኢራን ያን ቦታ በመዝጋት ማንኛውም መርከቦች በዚህ ቦታ ማለፍ አይችሉም ብላ ከዘጋች በኋላ በከፍተኛ ደረጃ መነጋገሪያ ሆኗል። ኢራን እና ኦማን በዚህ ዙሪያ የሚነጋገሩት ማን ነው? በሷ በዛ በአንደኛው ሀገር ገጽ የሚያልፈው ለማን ሊከፍል የትኛው ነው የሚከፍለው? የክፍያው ኔትስ ምንድን ነው የሚለው ነው። በዚህ ዙሪያ አሜሪካ ጸጥ ብላለች። ለምን ይሄ የሚታወቅ ነገር የለም። ምናልባት ይላል እዚህ በአንድ ጽሑፍ ላይ ሁለት የመከላከያ ሰራዊት ሊኖረን ይችል ይሆናል የሚል ጽሑፍም አለ። ያም የሚያሳየው እንግዲህ ሃይማኖተኞች የሆኑት ሐሪዲም ያለ መንጠራቸው እነሱ ወደ ወታደር ቤት በሚገቡበት ሰዓት የራሳቸው የሆነ መስፈርት ያላቸው እንደሆነና በተለይ ሴት ወታደሮች ከነሱ ባሉበት አካባቢ አይደለም እና አብሮ ማገልገል ትውር እንዳይሉ ለሚጠይቁት ለታለህም ከሃይማኖቱ አንጻር ነው። ስለዚህ አንድ የሃይማኖተኞች ወታደር እንዲሁም ሃይማኖተኞች አሉን ወታደርስ ሊሆን ነው ወይ የሚል በሰፊው የተጻፈ ጽሑፍ አለ እዚህ ሀረጽ ላይ። ወደ ምርጫ ወደ ፖለቲካው በመንመጣበት ሰዓት በፖለቲካው ዙሪያ የሚደርሱን አንዳንድ ቅድመ ግምገማዎች ወይ ጥናቶች ምን ያሳያሉ የሚል ይታያልኝ። በዚህ ዙሪያም በተለይ ቅድመ ግምታዊ ጥናቶችን በእምን አይነት መንገድ ልናውቅ ልናጠና እንችላለን የሚለው በትልቁ ይታያል። የአዛ መጨረሻ ተጨባጭ ሁኔታስ ምን ይሆናል የሚለውም ከዚህ ገጽ ላይ በሰፊው ተጽፎ አይተናል። ወደ ሀ የዲዮታሮነት በምንመጣበት ሰዓት ፖለቲካና መካከለኛ የሚል በሰፊው አነጋገር የሆነ አሁን ቀደም ሲል እንደተናገርኩት የሚኒስትር ካጽ አካሄድ ሁኔታ እጅግ በሰፊው አነጋገር የሆነበት ሁኔታ አለ። በተለይ ደግሞ በሃይማኖት ዙሪያ ተጠባባቂ በሃይማኖቱ ዙሪያ አክራሪ ሃይማኖቶችን በተመለከተ ወደ ወታደሮች የሚገቡበት መንገድ ምን አይነት ሊሆን ይችላል በሚል የተጠቀሰ ጽሑፍ አለ በሰፊው እዚህ ላይ። ትንሽ አቅማቸው ያጠራቸው የእድሜ ባለጸጋዎችን በተመለከተ የሚደረጉ ነገሮችን በተለይ የቢትዋህ ያል የምንጠራቸው እነኚህ ካምፓኒዎች የሚሰሩት የሚያደርጉትን ሂደት ለእነኚህ ግለሰቦች የሚገባቸውን ገንዘብ ለመክፈል እነኚህ የደህንነት ወይም ቢትዋህ ኸብሮት ቢትዋህ ያን የምንጠራቸው በዕብራይስቱ የዋስትና ቦታዎች ድርጅቶች ገንዘብ ለመክፈል የሚያደርጉት ጥረት በማለት በሰፊው የተጻፈ ጽሑፍ አለ። እዚህ ጋር እንመለከተዋለን ሩዶስት ከባብለን። አሁንም በዚሁ በሰፊው አነጋጋሪ ሆነው የሚኒስተር ካጽ እና የጀኔራል አቢ ብሉት አካሄድ ሁኔታ ነው። ይሄም እንግዲህ ራማት ካሉ ወይም ኢታማጆር ሹሙ ምንም አይነት ታምር አዲስ ጀኔራሎችን ወደ ስልጣን አናመጣም ብለው በመናገራቸው ምክንያት እንደገና ተመለሱ። ሚኒስተር ካጽ በተለያዩ ግለሰቦች እና ማህበረሰቦች ላይ ደግሞ ከፍተኛ ትችት ስለደረሰባቸው ብቻ ከዚህ መጀመሪያ ከተናገሩት አባባላቸው ወደኋላ አፈገፈጉ የሚል ሁኔታ የሚታይበት ሁኔታ አለ። የኢታማጆር ሹሙም በተለይ ከፍተኛ ባለስልጣናትን ከፍተኛ ማዕረግ ያላቸውን በመከላከያ ሰራዊት የሚያገለግሉት ግን እስከ 2027 ዓመተ ምህረት ድረስ ምንም አይነት ስልጣን አንሰጥም አሉ። ያ ማለት እንግዲህ ሚኒስተሩ ጀነራል አቢ ብሉትን ከስልጣን ቢያሰናብቷቸውም ያለ ኃላፊ የመካከለኛው እዝ ሊቀጥል አይችልም ማለት ነው። በዚህ ምክንያትም ጫና ስለፈጠረባቸው ወደ ኋላ ተመልሷል። አንድ የእስረኛ ታል ያኑን ድራዲክ የሚባል የራብ ሀድማ ባለበት እስር ቤት የራብ ሀድማ እያደረገ ይገኛል። በዚህ ላይም ሚኒስተር ካጽ ሂደው ስለጠየቁት ብቻ ዳቦ በአሳ መመገብ ጀመረ። በጣም የሚገርም ነው የሚል ጽሑፍ የሚታይበት ሁኔታ አለ። ሃይማኖት አክራሪ ሃይማኖተኞችን ወደ ወታደር ቤት ለማስገባት የሚደረገው ጥረት አሁንም እንደቀጠለ ነው ይላል። በምን አይነት መንገድ የሚለውን እየተነጋገሩበት ይገኛሉ።
በሊኩድ ፓርቲ ውስጥም አንዳዲስ ነገሮች የተሆኑ በተለይ ጉቦ በመቀበና በማጭበርበር በጣም እጅግ በተራቀቀ ሁኔታ የሰሩ ግለሰቦች በሚስጥራዊ ሁኔታ ሲከታተሏቸው ከቆዩ በኋላ በለሃብ 433 በተባሉ የፖሊሶች መርማሪዛ በምርመራ ላይ ይገኛል እና ብዙ ገንዘብ ተጭበርብሯል መዳረሻው ጠፍቷል በማለት በሰፊ ተጻፈ ሁኔታ አለ። ጠቅላይ ሚኒስትር ቢናሚን ናታንያው ከወደ ምርጫ ከመሄዳቸው በፊትም ለሚስራድ ሃፒኒም አዲስ ሚኒስተር ለመሾም ጥረት እያደረጉ ነው። በእነዚህ ውስጥም ምናልባት ሚኪ ሌቪ ተሰኙት እሳቸውም ወደ ስልጣን ሊገቡ ይችላሉ። ከዜና ኡልፓን ሀዳሾት ይላል እንግዲህ ወይም ከዜና ማሰራጫ ስቱዲዮ ወደ ፖለቲካ በተለይ ናታሊ ሽምጦብ የተባለች የምትጠራው እሷን ኤርዳን አዲስ ፖለቲካ ፓርቲ አዋቅረዋል። እሳቸውም እሷን ፈልገዋት ነበር እሷ ግን ወደ ፖለቲካ መግባት አልፈልግም በማለት የተቀበለችውን የጠየቋትን ጥያቄ መልሳለች አልፈልግም በማለት ጨርሳለች። ፕሬዚዳንት ዶናልድ ትራምፕ በጣም የሳቁ ፎቶግራፋቸው አስቀምጧል እዚህ ጋር ማን ነው ግን መጨረሻ ላይ የሚስቅ በሚል ሁኔታ እየቀረባል። ይሄም እንግዲህ ከኢራን ጋር በሚደረገው ድርድር ነው ትራምፕ ድርድር አለ ይላሉ ኢራኖች ግን አረ የለም በፍጹም ምንም አይነት ድርድር ያካሄድን አይደለም በማለት የተናገሩት ሁኔታ አለ። ስለዚህ ማን ነው መጨረሻ ላይ የሚስቅ በማለት የተጠየቀው ሁኔታ አለ። የሟጻት ሻሎም የአዛን በተመለከተ የሚያስተዳድረው የሰላም ኮሚቴ ተብለው ፕሬዚዳንት ዶናልድ ትራምፕ የሾማቸው እስራኤል በአዛ የምታደርገውን አልሞ የማጥቃት ማቆም አለባት በማለት በሰፊው የጻፈበት ሁኔታ አለ። እስራኤል ደግሞ ይሄን ነገር እንደማትቀበለው እየታወቀች ትገኛለች። የመሬት መንቀጥቀጥ ተከስቶ ነበር ለዛም በግብጽ እስከ ኢላት ድረስ ተደምጧል እስከ ሙት ባህር ድረስ ስሜቱ ነበር። ይሄም ለእስራኤል ምን ያህል በመሬት ነውጽ ወይም በመሬት መንቀጥቀጥ ወቅት እስራኤል ምን ያህል ዝግጁ ነች በምን ያህል ደረጃ ነው ዝግጁን ያጠናቀቀች በማለት በትልቁ በጥያቄ ምልክት ያስቀመጠው ሁኔታ አለ። አዎ የመሬት መንቀጥቀጥ አደጋ አይበለውና እስራኤል አጎስ ቢከሰት እስራኤል ብቁ አይደለችም ለዚህ ይሄን ለመቋቋም ወይም ቤቶቿም በተለይ ደግሞ ከ80ዎቹ ዓመት ምረት በፊት የተገነቡ ቤቶች በምንም ተአምር ይሄን ሊቋቋሙ ታይችልም የሚል ጽናታዊ መግለጫ ከአሁን በፊት የተደረገ ብዙ እንዳለ እየተነገረ ነው። በማከታተልም ትራምፕ እንደሚሉት የመጨረሻ እድል ሰጥተናቸዋል ለኢራኖች እጃቸውን እንዲያነሱ ይላል ማለት ይሄ ዛቻ እስከ መቼ ነው? አሁንም ዛቻውን እየቀጠሉ ነው ይዝታሉ። ነገር ግን ኢራኖች ደግሞ አረ በፍጹም ከኛ ጋር ምንም አይንድርድ እየተካሄደ አይደለም ይላሉ። ማንን ነው ምናምን የምንችለው? ይሄ በጣም በእውነት በጣም የሚገርም ሁኔታ ነው። ስለዚህ ትራምፕ የተቆጡም ይመስላሉ ትግስታቸውንም የተሟጠጠ ይመስላል እንደ ጋዜጣው ዘገባ ከሆነ እንደማነበው ከሆነ እጅግ በጣም የተቆጡ መስሎ ይታያል። ነገር ግን ሳቸው ሲቆጡ ማዛታቸው የተለመደ ነገር ነው። አንዳንድ የኢራን ባለስልጣናትም በሳቸው ላይ ምንድን ነው የሚባል ሳቸው ላይ የማሾፍ ሁኔታም አለ። ትራምፕ ቢንጫጫ ምንድን ነው ምን ያመጣሉ ምናምን የሱ ዛቻ ይቀጥላል ምናምን እያሉ የሚቀጥሉ አለ። ይሄ ጥሩም እንዳልሆነ ይገኛል። 2700 እስራኤላውያን እስራኤልን ለቀው ቢያንስ እስከ 3 ወር በላይ በውጭ አገር ለመኖር ሄደዋል። ትናንትናም የተመለከትንበት ነበር 90,000 የሚል ነበር። ዛሬ ግን 270 እስራኤላውያን 270,000 እስራኤላውያን ሀገራቸውን ለቀው ወደ ሌላ ሀገር ሄደዋል ቢያንስ ከ3 ወር ድረስ የሚለው። በፖለቲካው ወደ መከላከያ ሰራዊታችን ሰርጾ በመግባት መከላከያ ሰራዊት ለፖለቲካ በፖለቲካውያን የተጠበጠ ይገኛል የሚል በሰፊው ጽሑፍ አለ። ይሄም የአይዘንኮት ቤኔትና ጉትሌቭ የሚናገሩት ነገር ማለት በዚህ ዙሪያ ወዴት ይሄድን ነው በማለት የተናገረ ነው።
ሱሲያ በተሰኘው ቦታ አንድ ወታደር መሳሪያውን ተነጥቆ እንደነበር የሚታወስ ነው። በዚህ ላይም እንዴት መሳሪያው ሊነጠቅ ቻለ? ያሽብርተኛ መሳሪያውን ነጥቆ ጉዳት ያደረሰበት ሁኔታ ማለት እንዴት ሊሆን ይችላል ይሄ ጉዳይ በማለት እየተጠየቀ ይገኛል። እስራኤልና ሊባኖን በዛሬው ዕለት ድርድር ይጀምራሉ ተብሎ ይጠበቃል። በተለይ አሁን ደግሞ በሮም ውስጥ ደረጋል ተባለ ድርድር ለሶስት ቀን ይቀጥላል የሚል አባባል አለ። ምን ይሆን በማለት እየተገለጸ ይገኛል። ወደ እስራኤል ሃዮም በሚመጣበት ሰዓትም እስራኤል ሃዮም በተመሳሳይ መልኩ ነው የተጻፈው። አዲስ የገለጹት ሁኔታ የተጻፈው ሁኔታ የለም። ነገር ግን በተለይ የአዛን ሰርጽ በማስመልከት እስራኤል የፈረመችበትን ሁለተኛውን ዙር እውን ማድረግ መተግበር አለባት የሚል ጽሑፍ በዚህ በሰፊው የተጻፈ ሁኔታ አለ። የሟጻት ሻሎም ወይም የሰላም ኮሚቴ ተብሎ የተቋቋሙትን በትናንትናው ዕለት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተገናኝተው ተወያይተዋል። ይህን ዙሪያም ጠይቋቸዋል። እነሱም ወደ ጋዛ ሄደው ለመጎብኘት ፍላጎት ነበራቸው። በዚህ ዙሪያም እንዳልተፈቀደላቸውም ይጠምላል። ዞሮ ዞሮ ግን እስራኤል ይሄን ኮሚቴ ተቀብላ ያስተናገደች ያለችበት ሁኔታ ነው። ነገር ግን ወደ ሁለተኛው ዙር እየተባለ የሚጠራው ወደ ሰላሙ ለመደራደር እስራኤል አሁንም የምታይከር ሁኔታ አለ። የእስራኤል መከላከያ ኃይል ይላል እዚህ ጋዜጣው ላይ ሐማስ መሳሪያውን እስካላስረከበ ድረስ አዛ ሰርጽ የሚቆጣጠረውን ቦታ ለቆ አይወጣም ማለት የተነገረ ሁኔታ ነው። ማን ነው እውነተኛ ማን ነው ትክክል? ይህንን በዛሬው ዕለት ከሊባኖስ ጋር በሚደረገው ሮም ውስጥ በሚደረገው ድርድር ፍልስጤማውያንን ደጋፊ የሆኑት ሰላማዊ ሰልፍ እንደሚወጡና ይህን ድርድር እንደሚቃወሙ ወጣው ሰላማዊ ሰልፍ ለማድረግ በቅድመ ዝግጅታቸውን እንዳጠናቀቁ የተገለጸበት ሁኔታ አለ። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦች ለአንባቢያን ምን ይዞ ቀረበው የሚሉት ይስካውኑ ነበር።

0: አባዬ፣ እንግዲህ የጧቱን የዛሬ ጋዜጦች በመጀመሪያ ገጻቸው ያቀረቧቸውን አበይት ርዕሰ ጉዳዮች ቃኝህና እዚህ ጎን በወቅታዊ ዘገባችን ተከትሎ በአሜሪካና በኢራን መካከል ያለው ውጥረትም አረገበም እስካሁን በጣም ውጥረት ላይ እንዳለ የሚነገረው ይህን በተመለከተም ከምን ላይ ደረሰም በዜናም እንደተመለከትነው ከሆነ በዋናነት ደግሞ በኢኮኖሚ የጎዳ ያለው የሆርሙዝ የመተላለፊያ ወሽመጥ ባህር ያው ተዘግቷል እስካሁን ድረስ። በዚህ ምክንያት ላይ ውይይታቸው ምንም በአሜሪካና በኢራን መካከል የተኩስ አቁም ደካማ የሆነ የተኩስ አቁም ስምምነት አለ ቢባልም ከዚህ ጎን ለጎን ደግሞ ድርድር ውይይት አለ ተብሏልና እንዴት ታየዋለ?
1: ኢሳያው፣ አንድ ፊልም ነበር ያየሁት በአማርኛ ተዘጋጅቶ ወጣ። ሁን አፋጀችን የሚል ፊልም ነበርና እና ቲቱ በጣም ቆንጆ ናት። ያም ያያት በሙሉ በቃ አይን የምትማርክ ነገረችና መጨረሻ ላይ ወንዶች ሲረባረቡበት ወንዶች ሲጣሉበት አፋጀችን የሚል እንትን አለና የፕሬዝዳንት ዶናልድ ትራምፕ በዚህ ዙሪያ ያቋማቸው እጅግ በጣም እንዴት ነው የሚያፋጅ የሚያጣላ ነው። ለምሳሌ አሁን አንተ የተናገርከው ነገር አለ እንዴ ሲላይ በአሜሪካና በኢራን መካከል ያለው ውዝግብ አሜሪካኖች ድርድር ላይ ነው ያለን ጥሩ እየሄደ ነው ድርድሩ መስመሩን ያዘ ስለሆነ ጥቃት ላደርገ የነበርኩትን ቻቻለሁ ለዛም ኢራኖች ተማጽነውኝ ባክህ ብለው ስለተማጸኑ ትቻለሁ ብለው ተናገሩ ትራምፕ። ኢራኖች ደግሞ አረ በፍጹም የለም ማንን እየጠየቅንኛል ጠየቀን ምንም አይነት ድርድር የለም ብሎ የተናገሩበት ሁኔታ ነው። በዚህ ላይ ማን ነው የሚጎዳ? አንደኛ አሜሪካ በዚህ ጦርነት ውስጥ የምታወጣው ገንዘብ፣ ሁለተኛ እኛም ራሳችን እስራኤል በዚህ ዙሪያ አሁን በተጠንቀቅ ላይ ነው ያለችው። ዶናልድ ትራምፕ እንዲያሉም ዞሮ ዞሮ ሀገርን ለመጠበቅ ሀገርን ለመከላከል እስከሆነ ድረስ እስራኤል በተጠንቀቅ ላይ ደረጃ ላይ ነው የምትገኘው። በዚህ በተጠንቀቅ ስትል ተጠባባቂ ወታደሮች አሉ፣ ፓይሎቶች አሉ፣ ሰራተኞች አሉ፣ በመከላከያው ዘርፍ የሚያገለግሉ፣ በመረጃ ክፍል የሚያገለግሉ፣ ሁሉም ዘርፍ በከፍተኛ ደረጃ ሀገሩን ለመጠበቅ የሚደርስበት ጥቃት ለመከላከል በተጠንቀቅ ላይ ነው ያለ። ያ ደግሞ ገንዘብ ነው፣ ወጪ ነው፣ የሚከፈል ጉዳይ ነው። በተጠንቀቅ ላይ ነው ያለው። ስለዚህ እኛ ማንን እንመን ነው በዚህ ላይ ዋናው ትልቁ ጨዋታ። ትራምፕ ለምንድን ነው ወደ ኋላ የሚሸሹትኝ? አጠቃለሁ ብሎ ከተናገሩ እንደገና ወደ ኋላ ይሸሻሉ? ለምንድን ነው ይህን የሚያደርጉትኝ? ነው ወይስ በቀላሉ ሀሳባቸውን የመቀየር ችሎታ አለው ወይ? አሁን የቅዳሜ ዕለት ጥቃት ያደርሳሉ ተብሎ ተጠብቆ የነበረው የሳውዲ አረቢያ ልዑል አልጋ ወራሽ ናቸው ሀሳባቸውን ያስቀየሯቸው ይባላል። እንዲሁ በቀላሉ መቀየር የሚችል ሁኔታ ነው? ጠቅላይ ሚኒስትር ቢንያሚን ኔታንያሁም አሜሪካን በጎበኙ ሰዓትም ዶናልድ ትራምፕ የማያውቁትን አዳዲስ መረጃ ሁሉ እንደሰጧቸው እንዳሳዩቸው ነው ያን ሁሉ መረጃ ይዘው ራሳቸው እየተናገሩ ኢራኖችን ማመን አይቻልም እያሉ ለምንድን ነው ይህን ነገር አንዴ ተበሳጭቻለሁ አንዴ ተናድጃለሁ አንዴ እንዲያደረጉን ነው ይያሉ እየተናገሩ ጊዜ የሚፈጆ ለምንድን ነው?
0: ለነገሩ በዚህ በመኖርበት መካከለኛው ምስራቅ የሚገኙ የአረብ ሀገራት በአብዛኛዎቹ እስራኤል የአሜሪካ ወዳጅ ሀገሮች ናቸው። የተጠቁ ከኢራን እየተጠቁ
1: ጥቃት እየደረሰባቸው
0: እየተጠቁ በኢራን በቅርብ ርቀት የሚገኙ የአረብ ሀገራት በዚህ ዙሪያ ላይ እንግዲህ የትራምፕ እንዲያው በቀጥታ ወደፊት ወይም ጦርነት ወይም ሰላም መሄድ ሲገባቸው የእሳቸው በቀጥታ እየሄዱ አይደለም፣ እየተንገዳገዱ ናቸው አይደለም። አሁን ችግር ምንድን ነው እንደገባይ ከሆነ ይህ የክተት ጦር ከባድ ጦርነት አሜሪካ ለማጥቃት አቅም እንዳላት ይነገራል። የኢራንን የመሰረተ ልማት የኒውክለር ቦምብ ተቋማት የመደብደብ አቅም እንዳላት ይነገራል። ግን አስጊ ሆኖም ለምንድን ነው በዚህ በአሲያ ክፍለ ሀገር የሚገኙ ሀገሮች እንደ ቻይና እንደ ሩሲያ
1: ህንድ ራሷም
0: ህንድ እንኳ ምራባውያን ከአሜሪካ ጋር
1: ወዲ ወዲ ያለችው
0: አሁን እነዚህ አንዳንድ እንዲያውም በተዛዋሪ መንገድ መረጃዎች እንደሚጠቁሙት ለኢራን የጦር መሳሪያ የአለሰው አውሮፕላን ድሮን የሚሳኤሎችም እየሰጥ እንደ ቻይና እየሰጠች መሆኑ ይነገራል። ይሄ እንዳይፋፋም ከሚል ስጋት ያላቸው ይመስለኛል። የትራምፕ አስተዳደር ወደ ከባድ ጦርነት እንዳይፈነዳ
1: የመጨረሻ እድል ሰጥተናችኋል ነው የሚሉኝ ዴ
0: አው
1: ትራምፕ የሚሉት የመጨረሻ እድል ሰጥተናችሁ ኢራኖች እሺ ብላችሁ ወድኛ በመንፈልገው መንገድ መስፈርት የምትመጡ እንደሆነ አለበለዚያ ግን የመጨረሻ እስከመጪ
0: አሁን እዚህ ላይ በተያዘ ውጥረቱ በጣም ተፋፍሞ በሚገኝበት ባሁን ሰዓት ባሁን ጊዜ የአሜሪካና ምራባያን ሀገራት የአውሮፓም በዚህ በመካከለኛው ምስራቅ ለሚገኙ ዜጎቻቸው ማስጠንቀቂያ
1: እየሰጡ ያለበት ሁኔታ ነው።
0: የማጥቃት ዘመቻ እንዳይጠቁ በሚል ማስጠንቀቂያ እያስተላለፉ ነው።
1: አስፈራርተው ገደሉን ወይ ገጥሙ እንደሆነ ይግጠሙ አለብዛጅ ያንሱና ወደ ሰላሙ መስመር ይምጡልን አስፈራርተው ግን አይግደሉን የሚል ብዙዎች የሚተናገሩ ያሉ። ኢሳያው የመከላከያ ሚኒስተር እንደው ሰዓታችንም ለመቆጠብ ያህል የመከላከያ ሚኒስተር እስራኤል ካጽ በመካከለኛው የሀገራችን ክፍል ፒኩድ መርካዝ ያን በብራስ መንጠራውን የጦር ኃይሎች አዛዦችን ጄኔራል አቪን ብሉትን በአስራተኛ ቴሌቪዥን ጣቢያ ቃለ መጠይቅ እየተደረገላቸው ከስልጣን እንዳባረሯቸው ተናግረው ነበር። አሁን ደግሞ ተመልሰው እስራኤል ካጽ ሚኒስተሩ ሚሉት ምንድነው እኒ ጀነራል በጣም ጎበዝ ጀግና ስራቸውን በሚገባ የሚያካሂዱ ናቸውና ከስልጣን አላባረርኳቸውም የሚል ሁኔታ የተናገሩበታል። ምንድነው ነገሩ? ምንድነው ይሄን ያህል አነጋጋሪ? ምንድነው ይሄን ያህል በእውነት ትንሽ በእውነት ግራ የሚያጋባ ሁኔታ ነው? አገራችን ወዴት እየሄደች ነው የሚል ነገር የሚያስጠይቅ ጥያቄ ነው።
0: በመጀመሪያ በእውነት አዲስ ነገር ነው። ይህ አንድ ከፍተኛ ጦር ጀነራል ከአገልግሎት መባረሩን በብዙሃን መገናኛ አውታር በቴሌቪዥን አማካኝነት የመከላከያ ሚኒስተር እንዲህ አይነት መግለጫ ሲሰጥ የመጀመሪያ ጊዜ ነው ማለት ይቻላል። ክርክሩን አወዛጋቢነቱ በመገናኛ ብዙሃን በጋዜጠኞች በኩል ይዘግባሉ። ይሄ ሁኔታ በጣም ተገቢ ባልሆነ ሁኔታ ነው የመከላከያ ሚኒስትሩ መግለጫ ሰጡ ተባለና ይህን ተከትሎ ደግሞ የመከላከያ ሰራዊት ኤታማዦር ሹም እና ከፍተኛ መኮንኖች በትናንትናው ዕለት ስብሰባ አድርገው ነበረ። ይህን ጉዳይ በተመለከተ ሁሉም ማለት ይቻላል ጀነራሎች፣ የመከላከያ ሰራዊታችን መሪዎች
1: በምንም አዳዲስ ስልጣን አንሰጥም በማለት ምናልባት የነሱ አባባል ነው አሁን ሚኒስተሩ እንደገና ከተናገሩት ወደኋላ የሸሹበት ቃላቸውን ያጠፉት።
0: ስጋታው ለዚህ አይደለም እንግዲህ የጦር መከላከያ ሰራዊታችን እንደዚህ አይነት እንትን በሚልበት ጊዜ ወደ ፖለቲካ ካመራሩ የፖለቲካ አመራሩ ጋር ግጭት ማስከታል ስለሆነ የመከላከያ ሰራዊት ከፖለቲካ መሪዎቹ በከፍተኛ ባሁን በሚገኝበት ስጋት ማለት ሰላም በሌለበት አካባቢ እንደዚህ አይነት ልዩነት መኖሩ ጥሩ አይደለም። እንግዲህ ወታደራዊ መንግስት መፈንቅለ መንግስት አይነቱ
1: እንደው በተቻለ መጠን ያህል ፖለቲካው ወደ መከላከያ ሰራዊት ባይገባ መልካም ነው። ዞሮ ዞሮ ሚኒስተር የሆነ የሚሾመው የፖለቲካ ሹም ቢሆንም እንደው እዚህ አይነት ነገሮች ያለን ደረጃችን ትንሽ ዝቅ ሊያደርገው ስለሚችል በተለይ በመከላከያ ሰራዊት እንደዚህ ነገሮች ባይከሰቱ መልካም ነው የሚል አስተያየት ነው ያለን። ሻያውስኪ አንድ ሙዚቃ እናዳምጥና ወደሚቀጥለው ፕሮግራም ልንሄድ።
0: እሺ

0: ሻየው አሰፉ ደባልቅ አነጣጥሮ ገዳይ ትላልች እንዴት ነው አነጣጥረ ታውቃለ?
1: እኔ እኮ በእውነት በአማርኛው ገዳይ ገዳይ ገዳይ የሚለውን ዜማ በትር እንደ ትርጎማው ነው እንግዲህ በሳውን
0: አነጣጥሮ ገዳይ ሲባል በሁለት መንገድ ይሄዳል።
1: አዎ
0: አንደኛ ያው ገዳይ ገዳይ ነው ሁለተኛ ደግሞ በፍቅር ደረጃም ተኮሰኝ ተመለከተኝ አነጣጥሮ
1: እኔ ይሉሃል በአማርኛ ንጋክ
0: እንደዛ አይነት ይመጣል ማለት ነው።
1: አዎ ቅኔ አንጋ
0: ስለዚህ አሁን ገድያለሁ ይያልከኝ ነው አንተ
1: እንግዲህ ባሮ አሱማ አይደለም ይሄ በፍቅር እንደምትም ከመልካምነቱ በጣም የሚስብ ቆነጃሽቱን ሁሉ የሚስብ ጥሩ ሰው የሚገድል በፍቅር የሚገድል ማለት ነውና ይሄ ነው አይደለም እንዴ?
0: አመሰግናለሁ።
1: አሁን እንግዲህ በስንቀጥል ደግሞ አቶ ታጀበ መኳንንት
2: አቤት
1: ጤና ይስጥልን እንደምናደርክ?
2: ጤና ይስጥልን እንደምናደርክ ሻያው
1: ከያቸው ባዬ ባልደረባዬ ጋር ነው እንግዲህ በምንጠይቅህ ከአንተ ጋር የምናካሄደው ውይይት በማህበረሰባችን በተለይ የባንክ ቤት አጠቃቀምን በተመለከተ ችግር አለ። ገንዘቡን በየባንክ ያለበት ያንዳንዱ በሰው አብዛኛው አይከታተሉም ችግር አለ አሉኝ ብለህ የባንክ ቤት ሰራተኞች ነገሩኝ አልከኝ። እንዴት ምን አጋጠመ እስኪ ንገረን።
2: እንግዲህ አጋጠመን ችግር እንደማደራችሁ በአጠቃላይ ረዲዮን ሰራተኞች በሙሉ እንደማደራችሁ
1: እግዚአብሔር ይመስገን።
2: አይቾን ኮጫግላሳ ለና ማውቀው ገና ጻልታለ
1: አሁን ኮነገግር ክሬ ተማላ ደረከው አይ
2: በደባርቀሳለ አውቀዋለሁ።
0: ኦፓ
2: እና እንደምላላችሁ ያደራችሁ ሰላም አደራችሁ
0: እግዚአብሔር ይመስገን።
2: ሊያውን ምናገረው ሐሳብ ማቀረው ሐሳብ ለህዝባችን እንደገና ውዛ ባውን ሰዓት በቦቴ ከሚንከሳቀሱ በሚንከሳቀሱ ተይ እህቶቻችሁ ወንድሞቻችሁ ለማሳሰቢያ ነው። አሁን እኔ ባለፈው ሰሞን ባንክ አቧዋል ምጄ አሉ ሰራተኞች የኢትዮጵ ሰራተኞች አሁን እንግዲህ ቆይታችሁ እናንተ ችግር አለባችሁ አለሽ እንዴት እየብል አሁን እንግዲህ ወር ሁለት ወር ወዲያ ሶስት ወር ወዲያ ባንኩ ኩባ ይዘጋል እናንተ የምታወጡት በውጭ ነው የምታወጡት ስትል አዎ እኛ ችግር አለብን በውጭ እንኳን ሽማግሌዎች ለማውጣት ነውና ባለፈው አሁን ቁጥጥር ሻሊላ ባለፈው ጊዜ የኛ ታላልቆች ሰዎች ስንሄድ ስንት ንስጥሽ ብለ ያለውን እንላለን ያለውን ስንል የባንክ ገባውን እዛ የዘጋ ነውን ሁላ በሙሉ ይሰጡናል ተቀበልን ያን እንመጣለን ወር በሁለት ወር ስንሄድ ያን ገዘ ስንጠይቅ ቀን ደረሰ በስተጠይቃ ወስዳችሁ ትሄድ ይባላል እንኳን
1: ረጋ ቆይ እስኪ ታጀበ ያልከኝ በባንክ አፖሊም የኛዎቹ
2: ባንክ አፖሊም እኮ ነው ማለት
0: እዚ ላይ እንግዲህ አንዳንድ
1: ግን አሁን ያሉህ ምንድነው እነሱ ያሉህ ምንድነው ያን ቅርንጫፍ እንደሚዘጋለው ብለሃል ለዚህ ታዲያ በዚህ ዛሬ በካስፖ ማታ ማካኝነት ገንዘብ ያስፈልጋል አይደለም ገንዘብ ማውጣት አለብህ በካስፖ ማት በቪዛ በካርድ ሳሽራ ማካኝነትና ምን ትላለህ በዚህ
0: እዚህ ላይ ነው እንግዲህ ሰራተኛዋም የነገረችሁት በይሄ ባንኩ ሊዘጋ ነው ማለት ተቀብለው አስተናገድና እዛው ከመታስተናገደው ሄዶ ቀደም ሲል እንደተናገሩት ገንዘብ ያለውን ስጪ ብሎ ተቀብሎ ማውጣት አይቻልም ካሁን በኋላ ይዘጋና በውጭ ነው ማውጣት ያለባችሁ ስለዚህ ያንዳንዳችሁ ይሄ ካርቲሳ ሽራይ ወይም ገንዘብ መሳቢያውን ካርድ ማያዝ አለባችሁ መጠቀም አለባችሁ ነው የምትለው እንዴት ነው እናንተ ታውቁበታላችሁ ወይ ይሄን ለመጠቀም
2: ስለዚህ እኮ ነው ሐሳብ ያቀረብኩትኝ ስለዚህ እኛ እናውቅበትን ማውጣት በደጅ ለማውጣት አናውቅበትም ብዙዎች ሰዎች ስላልቆ ሰዎች ማግደ ሰዎች አሉ ለማውጣት የማይችሉ የማንችል ይሄን ግን ለመንግስትም ሆነ ለትልቀ እነዚህ ቦታለከኞች በእኛ ውስጥ ያሉት እነሱ ለይና አስተባብረው የኛ ህዝብ ለማውጣት

0: ሽማግሌ ሽማግሌ ችግር አለበት ነው ብለ ባንኩ በውጭ ለማውጣት አይችሉም ብሎ ይህን ሀሳብ እንዲያቀርቡ ነው ሀሳብ ነ
1: እዚህ ላይ መንግስትም ቢሆን ይሻያው ሊያስብበት የሚገባ ጉዳይ ነው። በእንደዚህ አይነት ኩፓዎች ወይም ኩፓ ወይም ይሄ እየተዘጉ የሚመጡ ነገር ከሆነ አንደኛ ሁሉም ማህበረሰብ በካርቲሳሽ ላይ ወይም በካስፖማት መጠቀም አይችልም። ሁለተኛ ምናልባት አንዱ ሰው በአካውንት ወይም ሂሳብ ውስጥ ባንኩ ኢኩል የተደረገበት ወይም የተዘጋ ሊኖር ይችላል።
2: የታገደ
1: ስለዚህ አንድ ሰው ታገደ ማለት እንደዚህ አይነት ቪዛ ወይም ካርቲሳሽ ላይ ሊቀበል አይችልም። ታዲያ ምንድን ነው ማድረግ የሚችለው? እንደዚህ አይነት ባንክ ከለለ ሂዶ ማውጣት ካልቻለ ገንዘቡን በምን አይነት መንገድ ሊንቀሳቀስ ነው? እና ይሄ በእውነት ወደፊትም በዚህ ዙሪያ ባለሙያዎችን መጠየቅ ያለብንና ትክክለኛው መረጃ እንዲሰጡን ማድረግ ያለብን ነው። ቀላል ሊሆን አይችልም። በተለይ ለትላልቅ ሰዎች ከባድ ጊዜ ይጠብቀናል ማለት ነው። እንዲያውም እንደ ምሳሌ ተደርጎን ባንክ አፓሊም ተወሰደ እንጂ አብዛኛውን ባንኮች ይህን ነገር እየዘጉ እየመጡ ያለበት ደረጃ ነው ያለ ነው።
2: ታጀበ
0: አቤት።
2: አሁን አንተ በራስህን ይህንን በተመለከተ በማህበረሰባችን የባንክ አጠቃቀም ሁኔታ በቂ እውቀት የላቸውም ከተባለ በአንተስ ትጠቀመ ካስፖማት በውጭ ከባንክ ቤቱ ቢዘጋ የመገልገል የመጠቀም ብቃት አለ ወይ?
0: የለኝም። እኔ የለኝም። እንኳን በአሁኑ ሰዓት በሀገሪቱ ላይ ያለ እየተሻሻለ ብዙዎች እየተሻሻሉ ሲመጡ እዚህ ላይ ችግር አለብን። እንኳን ሌላ በስራ አሁን የምሰራበት ቦታ ወደ 33 ዓመት ነው የምሰራ። አሁን እዚህ ወር ውስጥ ግና ስራው ተቀይሮ ያንን ስራ ለመስራት ትምህርት ከኢትዮጵያ ያልተማርኩ ሰው በጣም ችግር ፈጠረብኝ። በአሁን እንደምትምሰይ በሆነ ነገር ነው የሚሰራ እንጂ እንግዲህ በእጅ ስራ የለም፣ በእጅ በወረቀት መስ የሚሰራ የለም። አንተ ሞልክ ማንኛውም እንግዲህ በወልም በስራ ባይሆንልም ደግሞ ባይት አለ ያንን ስራ ግን አሁን በእርግጥ የእጅ ማክሸም ነው ምን ማለት ይቻለሁ ብዬ ሳምንት አብሬ የዛው ሰው ዝም እየቁጭ አልኩኝ። አልሰጥም አለ። ለምን በአሁኑ ሰዓት ስራ ሀገሪቱ እየተሻሻለ ስለሆነ ድረስ በኋላ ግና የዚህ ብረራ መቼም አይለመድ የለም ለመድኩተኝ እና አሁን ደግሞ ይህን ባንክ ደግሞ በጣም
1: ምናልባት ይሄንም ለነገሩ እኮ ይሄም ቢሆን ቢለመድ ብዙም አስቸጋሪም አይደለም። ካርድ ይቀበላል። ካርዱን አስገብቶ ትንሽ እስከሚለመድ ድረስ ሊከብድ ይችላል። ነገር ግን እዛ ድረስም ብዙ ዋጋ ሊያስከፍል ይችላል፣ ብዙ ትግስት ሊያስከፍል ይችላል። አንዳንዴ ቁጥሩን የሚስጥር ኮድ የሚሰጠን ከተሳሳትን ካርዱን ይወስደዋል። እንደገና ጠብቆ ባንኩ ዝግ ሊሆን ይችላል። እንደገና ጠብቆ ሄዶ ከባንክ ቤት ገብቶ ተቀብሎ እንደገና መመለስ ብዙ ውጣ ውረድ አለው። ዞሮ ዞሮ ግን ሊለመድ ይችላል። ዋናው ነገር ለዚህስ የሚያስተምር የሚያለማምድስ ሊኖር ይችላል ወይ?
0: ይህንን እንግዲህ እኛ አንዳንዶቹ ቢለምዱትም ብዙዎቹ ሽማግሌዎች ልጅ የላቸዋሉ የማያውቋሉ። ስለ እነሱ ግን ሀሳቡን ቢያቀርቡት የአብራ ክረስቴት አሁን ይህ ሰሞን የሚጎዱ ያደሩ ሰዎች አሉ። በየመስሪያ ቤቱ ተቀምጠው ይህን እናደርጋለን የሚሉ አሉ። እነሱ ይህን ሀሳብ ለመንግስት እንዲያቀርቡልን ነው ሀሳቢ።
2: ታጀበ አንተ ዋው ችግር እንዳለ ይታወቃል። ዛሬ በማጠቃለያ በዚህ በባንክ ቤት ምን ብቻ ሳይሆን በሁሉም ነገር በዲጂታል በኮምፒውተር በኢንተርኔት አማካኝነት እየተሰራ ያለ ለምሳሌ በሱፐር ማርኬትም ለመግዛት ስተድ ገንዘብ የሚቀበሉ ኩፓ ህይወት የሌሉበት አካባቢ ደርሰናል። ገብተዋል። በዚህም አሁን ይሄ ኮምፒውተሩን የመጠቀም ችሎታ ላላቸው ደግሞ ሊታሰብባቸው ይገባል እያልከን ነው?
0: አዎ
2: አዎ፣ እውነት ክን ነው።
0: እንትኑ የሱቁ ረዳት አለ ወዛ ያንን ረዳት እ ያንን እንትን ይዞ ይረዳዋል። በሱቁ አለ። አሁን ለምሳሌ በታልቆ ሱቆች አሉ። ኩባ የለም። ኩባ ገብቶ እንትን የለም። ያው ገንዘብ የማይቀበሉ አሉ። ይሁና ችግር አለ። ሁለተኛ ደግሞ በአሁኑ ሰዓት በእኛ ህብረተሰብ ውስጥ በጣም እንስብስ ችግር አለ። ይህን ደግሞ ህዝቡ ደግሞ በያገው ያለው ዝም ማዳምጥ ሰው አንድነት ምን መሰረት በጣም ጥሩ ነው። ጫሶችም ሆነ ራባኖችም ሆነ
2: ማንኛውም ፖለቲከኞች ለመመረጥ ያሉት ነገር ሐሳብ ውስጥ እንዲያስገቡ ብላሃል። አዎ ለፖለቲከኞችም መልእክት
0: እሺ፣ የህዝባችን ሐሳብ ነው። የህዝባችን በአሁኑ ሰዓት ንስስስስስ ብለን እንኳን ሰርግም ሆነ ተሚያልቅሰውም ሆነ ተማንኛውም ይቀራረብ እንደ ሾ ሆኖና ላይ ይህንን ደግሞ ህዝቡ በአንድ ሆኖ በያገሩ ሰው መርጦ ሁለኛ መርጦ ቢተዳደር በጣም ደስ ይለኛል። እንደሞ
2: ጥሩ ሐሳብ ታቱ ታጀመ መኳንንት በጣም እናመሰግናለን ሐሳቡ።
0: እሺ
2: መልካም ቀን
0: ዳራባ ዳራባ
2: እንግዲህ
0: ቦተለከን ተከታታይ ግናውን እንመረጣለን ለህዝባችን ይሉት ይህን ሐሳብ የተመረጡት ታውን ደስ እንሰሩ አሉን። እንግዲህ ብዙስ ዶክተር ፈንታ ጠጋውን እንደዚህም ይህን አዳምጠሽ አብራክ ለቸት ኮይ ፈርሷል።
2: ሌሎችም አጩ ተወዳዳሪዎች ብቻ ጸጋም ሳይሆን ሌሎችም አሉ
0: አሉ አሉ።
2: በርሽ ደና ዋልልን መልካም ቀን
0: መልካም ቀን
1: ሻያው ሸል ፕሮግራማችን ተጋባደደ ነው። እንግዲያብራችሁ ስለቆያችሁ ክብራን አድማጮቻችን እጅግ በጣም እናመሰግናለን። ለፕሮግራሙ ለቴክኒክ ባለሙያችን ዮራይ ፒከር ምስጋና ያደርሰውያን በቀኑ ስርጭታችን በድጋሚ እስከምንገናኝ
2: መልካም ቀን ለካን ሰዓት ከቀኑ በሰላም ያገናኘን መልካም ቀን ለሁሉም።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምን ዋላችሁ? የለተ ማክሰኞ የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ዛሬ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፍ ኸት በአብ ታፍሽን ፔ ቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 4 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 28 ቀን 2018 ዓ.ም ተመረተ ነው። የቴክኒክ ባለሙያችን ዩራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻያው ደጉና ሰጠኝ ዘመነንን። ተከበራችሁ አድማጮቻችን፣ በቅድሚያ የሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባ፣ ሳምንታዊ የትምህርት ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደግ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። አርስተ ዜና፣ የፖለቲካና የጸጥታ ካቢኔ ዛሬ ማታም ይሰበሰባል ተብሎ ይጠበቃል። የኢራን ፕሬዝዳንት ሀገራቸው ጦርነቱ ለማስፋፋት እንደማትፈልግ ተናገሩ። የክነሴት የገንዘብ ኮሚቴ በባጀት ላይ ለሚደረጉ ለውጦችን በተመለከተም ለመወያየት ስብሰባ ያካሂዳል። የመከላከያ ሚኒስትር ቃጽ የመካከለኛው ክፍለ ጦር አዛዥ አቪ ብሉት ከስራ እንደሚያባርሩ ቢናገሩም ከፍተኛ ጀነራሎች ተቃወሙ። በእስራኤል መከላከያ ኃይል በግቫቲ ብርጌድ ጻባር ክፍለ ጦር ውስጥ በአመጽኝነት የተከሰሱ ወታደሮች ተቀጡ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ውይይቶች መቀጠላቸውና ይህ ከእርሷ ጋር ስምምነት ላይ ለመድረስ የመጨረሻ ድል መሆኑን ገለጹ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የፖለቲካ እና የጸጥታ ካቢኔ ዛሬ ማታ ከኢራን ጋር ባለው ውጥረትና የትራምፕን የአዛን እግድ ሁለተኛ ምዕራፍ ተግባራዊ ለማድረግ በሚደረጉ ጥረቶች ጥላ ስር ይሰበሰባል። የአሜሪካ ፕሬዝዳንት ባለፈው ሌሊት እንዳሉት ከኢራን ጋር የሚደረጉ ውይይቶች እየቀጠሉ መሆናቸውና ከመቋረጣቸው በፊት ደግሞ ኢራናውያን የመጨረሻ ድል መስጠት እንዲመርጡ ተናግረዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ቃጽ የመካከለኛው ክፍለ ጦር አዛዥ አቪ ብሎት ከስራ እንደሚያባርሩ ቢናገሩም ከፍተኛ ጀነራሎች ተቃወሙ። ትናንት በተደረገ የጀነራሎች ስብሰባ ላይ በጠቅላይ ጦር መምሪያ ጽህፈት ቤት ላይ ባደረጉት ስብሰባ ላይ የመከላከያ ሰራዊት ኢታማጆር ሹም እንደተናገሩት ይህ የመካከለኛው ክፍለ ሀገር ጦር አዛዥ በምንም ታምር ከስራው ከወታደራዊ አገዛዙም ስራው የሚደነቅ የተመሰገነ ሰራተኛ መሰናበት የለበትም ሲሉም የመካከለኛው የመከላከያ ሚኒስትሩን አቋም ነቅፈዋል። አሁን ያሉት የሊኩድ ፓርቲ የክነሴት አባላት በየአውራጃዎች የክፍላተ ሀገራት የተያዙትን የጩዎችን ቦታዎች መወዳደር እንደማይችሉም የሊኩድ ፓርቲ ፍርድ ቤት ውሳኔ አስተላለፈ። ባለፈው ምርጫ በአውራጃዎች አካባቢዎች በኩል የተመረጠውና አሁን በሀገራዊ ዝርዝር ውስጥ ከባድ ውድድር የሚጠበቀው የክነሴቱ አባል ኦሸር ሽክሌት የፍርድ ቤት ውሳኔ አድንቀዋል። በዚህ ጉዳይ ላይ አሉ ሲናገሩ፣ በዚህ ጉዳይ ላይ ማደስ የሚያስፈልግ ሙሉ በሙሉ እስማማለሁ። በስፖርት ዓለምም በሻምፒዮንና በሚወሰድ ማንኛውም ቡድን እግር ኳስም ሆነ የቅርጫት ኳስ ሁልጊዜም ቡድኑን በጥቂት አዳዲስ ተጫዋቾችን ያድሳል። ይህ ተቀባይነት ያለው በፖለቲካ ዓለም ደግሞ አዳዲስ እጩ መሪዎችን መተካት አስፈላጊ ነው ብለዋል። የብሔራዊ ኢንሹራንስ ቢትዋህ ሎሚ እንደሚያመለክተው ከሆነ በግንባር ቀደምትነት በመጠባበቂያ ምሉይም ውትድርና የሚያገለግሉ መካከል ያለው ባለትዳሮች የመለያየትና የፍቺ መጠን ከሀገራዊ አማካይነት ጋር በጣም ቅርብ ነው። ይህ ደግሞ በመጠባበቂያ ምሉይም ወታደሮች መካከል የፍቺ መቶኛም ከፍተኛ ነው ከሚለው ሰፊ አስተያየት በተቃራኒ ነው። ዘጋቢያችን ያይል ቻሃኖበር እንደዘገበችው ከሁሉም የመጠባበቂያ ምሉይም ወታደሮች ውስጥ 300 የተፋቱ ወይም የተለያዩ ናቸው። ከነዚህ ውስጥ 26 በመቶዎቹም ከተፈጸሙ የመጀመሪያ አገልግሎት ጊዜ በኋላ የተፋቱ ወይም የተለያዩ ሲሆን ይህም በእስራኤል ካለው አማካኝ በሁለት በመቶ ያነሰ ነው። የኢየሩሳሌም አውራጃ ፍርድ ቤት ትናንት በዋለው ችሎት በኢየሩሳሌም አቅራቢያ ለደረሰ ገዳይ የመኪና አደጋ ምክንያት በሆነው መኪና አሽከርካሪ ሹፌር ታሪክ በፈጸመው አደጋ ከስድስት ዓመት በፊት ነው ይህ አሸባሪ ሁለት ሰዎችን የገደለ። ከስድስት ዓመት ተኩል በፊት ገደማ በደረሰ የመኪና አደጋ የ34 ዓመቷ

0: ዚፖራ ሬሜል እና የህፃን ልጇ ኑዋም ራኼል ሕይወታቸውን አልፏል። ሌሎች የቤተሰብ አባላትም ቆስለዋል። በካልማን ሊበርማን ሬዲዮ ፕሮግራም ላይ የቤተሰቡ አባት ኤፍራይም ሬምሊ በአሽከርካሪው ላይ በተሰጠው ቀላል ቅጣት ላይ ቁጣቸውን ገልጸዋል። እሳቸው እንዳሉት ይህም እብደት ነው። በመንገድ ላይ ሁለት ሰዎችን የገደለ ሰው እንደገና ወደዛ መንገድ ይወጣል ብሎ ማሰብ ራሱ የማይቻልም። እንዴት አይነት ቅጣት ብቻ የስድስት ዓመት ብቻ ስራት እንዴት በማለት ወቅሰዋል። የመንግስት አቃቢ ህግ ቢያንስ 15 ዓመት ያህል በእስር እንዲቀጣም ለፍርድ ቤት ጥያቄ አቅርቦ ነበረ። ግን ፍርድ ቤት ያውራጃ ፍርድ ቤት ግን አቃሎ የሾፌሩ 6 ዓመት በፊት እስራት ፈርዶበታል። በእስራኤል መከላከያ ኃይል በግቫቲ ብርጌድ ጻባር ክፍለ ጦር ውስጥ በአማጸኝነት የተከሰሱ ወታደሮች ተቀጡም። ወታደራዊ ፍርድ ቤት ችሎት የተከሰሱ የአራት ወታደሮችን ጉዳይ አጠናቋል። ወታደራዊ ቃል አቀባያችን ካርሜላ ምናሽ እንደዘገበችው አመፁን የመሩትን ሶስት ወታደሮች 30 ቀናት እስራት ፈርዶባቸዋል። ከውጊያውም ይሰረዛሉ። በልዩ ፍቃድ ላይ ከወታደርነት ለመሰናበት በመዘጋጀት ላይ የሚገኝ ሌላው አንድ ወታደር ደግሞ የ20 ቀናት እስራት ተፈርዶበታል። ከውጊያም ይሰረዛል። በአዛ ሰርጥ መካከለኛው ክፍል በሚገኝ ዴር አልባላህ አካባቢ በጥቅም 7 ጥቃት ላይ የተሳተፈ እና በጦርነቱ ሁሉም ከእስራኤል መከላከያ ሰራዊት ኃይሎች ጋር ሲዋጋ የቆየ የሐማስ ወታደራዊ ክፍል አዛዥ ከትናንት ወዲያ ተደመሰሰ። በሌላ ጥቃት ደግሞ የሐማስ ወታደራዊ አዛዥ ደግሞ እንዲሁ ተደምስሷል። በእስራኤልና በሊባኖስ መካከል ነገ በጣሊያን ዋና ከተማ ሮም የሚካሄደው ድርድር ዳግም ሊጀመር ባለበት ወቅት የሊባኖስ የውጭ ጉዳይ ሚኒስትር ዮሴፍ ራጂ ከሂዝቡላ ጋር አጥብቆ የሚቃወም አቋም ስላላቸው ከጉዳዩ እንዲገለሉ ተደርገዋል። በሊባኖስ ያለ አንድ ፖለቲካዊ አካል ለቃል አቀባያችን ሮይ ካይስ እንደገለጸው ፕሬዝዳንት አውን እና የጠቅላይ ሚኒስትር ሳላም ከክርስቲያኑ የሊባኖስ ፓርቲ የሆነውን ሚኒስትር ረጅን ከሂደቱ አንስተዋቸዋል። ሌሊቱን በአሽዶድ ከተማ በመኖሪያ ቤት ውስጥ በእሳት ቃጠሎ የሰባ ዓመት ግለሰብ በጭስ ታፍኖ ተጎዳ። ግለሰቡ በከባድ ሁኔታ ተጎድቷል። ማጌን ዳቢዳዶም ሐኪሞች በጭስ የተጎዳውን ግለሰብ አስቸኳይ የነፍስ አድን እርዳታ ካደረጉለት በኋላ ለቀጣይ ሕክምና በከተማዋ ውስጥ ወደሚገኘው አሶታ ሆስፒታል ወስደውታል። የአየር ጸባይ ትንበያ ከዛሬ እስከ ነገ ሮብ ድረስ የሙቀቱ መጠን ይቀንሳል። ሆኖም በአብዛኛዎቹ የአገሪቱ ክፍሎች አሁንም ከባድ ከፍተኛ የሆነ የሙቀት መጠን ይከሰታል ነው ያሉት ተመራማሪዎቹ። የነበረ የሰዓቱ ዜና ሰጠኝ
1: ይሻያው። ለዜናው እናመሰግናለን።

0: ከዚህ በመቀጠል ሰጠይ ዘመነ ባልደረቦቼ ወርቅነሸቴ እንግዲህ ወቅታዊ ዘገባ ከዜና ወቅታዊ ተከትሎ የምንመለከታቸው ወቅታዊ ዘገባዎች እንግዲህ የእስራኤል ደህንነትና የፖለቲካ ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ እንደሚያደርጉና በተለያዩ ጉዳዮች ይማከራሉ ተብሎ ይጠበቃሉ። ስለሆነም መወያያ ጉዳዮች እንዲያው በምን ላይ ያተኮሩ ይሆናል ተብሎ ይጠበቃል። እንዲህ ወርቅነሸቴ
1: አሻዮ ጤና ይስጥልን ሰጠኝ አድማጮች እንደምን አረፈዳችሁ?
0: እግዚአብሔር ይመስገን ደህና ነን። እንግዲህ ቀላይ ሁነን አዎ በሰላምታ ልውውጥ ወደ ስራ መግባት በጣም ጥሩ ነው አይደል? እንግዲህ ለማስተዋወቅ እንግዲህ ዝርዝሩ ወቅታዊ ዘገባ ያው አነሳውትና የመካ እስራኤል መንግስትና የፖለቲካ ካቢኔ ስብሰባው ይጠበቃል ዛሬ ማምሻውን። እንዴት ነው
1: እንግዲህ ዛሬ ምሽታው እንዳልከው ይሻያው የካቢኔ ሚኒስተሮች ምሽት ላይ ጉባኤ ወይም ስብሰባ ያካሂዳሉ ተብሎ ይጠበቃል። ምውያዩ በተርሰ ጉዳይ በደህንነቱ ላይ ያተኮረ ሊሆን እንደሚችል ይነገራል። በጋዛ ሰርጥ ጉዳይ፣ በኢራን ጉዳይ እንደሚታወቀው በጋዛ ሰርጥም እንግዲህ ባለም አቀፍ ደረጃ የተቋቋመው የሰላም ምክር ቤት ሁለተኛውን ጋዛ ሰርጥ መልሶ ለማቋቋም የተደረሰውን ስምምነት ሁለተኛው ምዕራፍ ስራውን ለማስቀጠል እንቅስቃሴ እንዲጀመር ሰሞኑን የተለያዩ ውሳኔዎች እየተወሰኑ እየሰማን ነው። የሐማስ ድርጅት ደግሞ እንግዲህ ይሄን ተገን በማድረግ እንደገና ይደራጃል የሚል ከፍተኛ ስጋት አለ። የጦር መሳሪያ ሲያከፋፍሉ ታይቷል። ጭራሽ ስምምነቱ በስምምነቱ መሰረት ጋዛ ሰርጥን መልሶ ማቋቋም የሚጀመረው የሐማስ ድርጅት ትጥቁን ከፈታ በኋላ እና ያው በፍላጎት ጋዛ ለቆ ይመውጣት የሚለው እንደተካተተ እናስታውሳለን። በስምምነቱ አንቀጽ ላይ ግን የሐማስ ድርጅት ትጥቁን ሲፈታ አሁን በይፋ አልታየም። እንደውም ራሱን እያደራጀ ያለበት ሁኔታ እንደገና ያን ዘግናኝ ጥቃት ያደረሰውን ዘግናኝ ጥቃት ለመድገም አጋጣሚዎች እንዲመቻቹለት ጥረት እያደረገ ይሄን የዓለም አቀፍ የሰላም ምክር ቤት የተባለ አካል ተገናርጎ ውስጥ ለውስጥ ራሱን ለማደራጀት ጥረት እያደረገ እንደሆነ ነው እንግዲህ መረጃዎች የሚመለከቱትና በእስራኤል በኩል ያው እርምጃ እየወሰደ ነው። የአየር ኃይሉ መውሰድ በሚገባበት አጋጣሚ እንግዲህን አስመልክቶ ነው አንዱ ይመክራል ተብሎ የሚጠበቀው። ሌላው የኢራን ጉዳይም እንደዚሁ በአሜሪካና በኢራን መካከለ ያለውን ውጥረት እንግዲህ ያው የሚቀጥል ወርሰ ጉዳያችን ላይ እናየዋለን እንጂ ከዚህ ጋር ተያይዞም የእስራኤል ጉዳይ ያው እንደሚታወቀው ጉልህ ድርሻ አላት። ነገሩ ውጥረቱ ጠንከር ሲል የእስራኤል መከላከያ ሰራዊት በተጠንቀቅ እንደሚጠብቅ ይታወቃል። እንግዲህ በተለይ ደህንነቱን ትኩረት አድርጎ ይመክራል ተብሎ ነው የሚጠበቀው የካቢኔ ሚኒስትሮች። ሻያ
0: በጣም ጥሩ። እንግዲህ ሰጠኝ ዘመነ ይህን ሁኔታስ እንዴት ታየዋለ?
2: አዎ እንግዲህ ሁለቱም ጉዳዮች በተንጠልጠል የቀሩ ናቸው። የኢራንም የሐማስም የዛ ጉዳይ ማለት ነው። እና አሁን ምናልባት ትራምፕ እንደሚሉት ስምምነቱ ተግባር ላይ ባይውል ምን ይደረግ ይችላል የሚለው መነጋገሪያ ሊሆን ይችላል ተብሎ ይታሰባል። እንደዚሁም ደግሞ በዛ ጉዳይ አሁን ወርቅነሽ እንዳለችው የሐማስ ድርጅት የጦር መሳሪያ ትጥቁን ለይምሰል ነው የመፍታት ሂደት እያመላከተ ያለው እንጂ አሁንም እየተጠናከረ ውስጥ ለውስጥ አሁን እንደውም እንግዲህ ስምምነቱን ምክንያት በማድረግ ራሱን አጠናክሮ ሌላ ችግር የሚፈጥርበት ሁኔታ ሊኖር ስለሚችል የእስራኤል መከላከያ ሰራዊት አሁን በዛ አካባቢ እርምጃ እንዳይወስድ የሰላም ምክር ቤቱ ኃላፊ ሁሉ ያሳሰበበት ሁኔታ ስላለ ለዛ ሁሉ ዝግጁ ለመሆን በተለያዩ የደህንነት ጉዳዮች ነው ይመክራል ተብሎ የሚታሰበው። የደህንነት ካቢኔው የሚደርሱበትን የሚወያዩበትን ነገር እንግዲህ ከምሽት በኋላ እናውቀዋለን። ሻየው
0: ግሩም፣ ወደ ቀጣዩ ወቅታዊ ዘገባ ስናልፍ ሰጠኝ የ26ኛው የክነሴት ሀገራዊ ምርጫ ሊካሄድ በተቃረበበት ወቅት የተለያዩ ፓርቲዎች አዳዲስ አባሎቻቸውን እያስተዋወቁ ናቸው እና ሁኔታውስ ምን ይመስላል?
2: አዎ እንግዲህ እነዚህ ፓርቲዎች ራሳቸውን አጠናክረው በመጪው የ26ኛው የክኔሴት ምርጫ ጥሩ መቀመጫዎችን ለማግኘት ጥሩ ድምጽ ለማግኘት አዳዲስ ሰዎችንም እየጨመሩ ነው፣ የተለያዩ ሂደቶችንም እያካሄዱ ነው ያለው እና ይሄ የሚጠበቅ ነው። እንግዲህ ፖለቲከኞች አሁን እስኪ ሞሸሩ ብዙ ሂደት የሚያደርጉበትን ሁኔታ ነው የምናየው። ምክንያቱም በምርጫው ወቅት ነው የምናውቀው በትክክል ውጤታቸው ምን ያክል ሰራ የሚለውንና እስከዛ ግን አዳዲስ ሰዎች የገቡ ያለበትን ሁኔታ ሰምተናል። የኛ ህብረተሰብ ተሳትፎ ሚዛን ያክል የጨመረ እንደሆነ ነው። ያው በያሃድ የተሰኘው ፓርቲ እንግዲህ አራት ሴቶችን ማስገባቱን ይፋ አድርጓል። እዛም ውስጥ የኛ ቤተሰቦች እንዳሉ እኛ ሰዎች እንዳሉ ነው። አምባሳደር አለልኝም እዛ ውስጥ ተሳትፎ እንዳላቸው ካሁን በፊት ሰምተናል። ከሴቶች ውስጥ የተጨመሩ አሉ። ብሩሪያ ናይም፣ ኤስተር ኮቢ፣ ኦርሊ አሬልና ኦሉሲያ ካንቱር የተሰኙ አራት ሴቶች እንዳሉ ሰምተናል። ከዛ ውስጥ እንግዲህ የኛ ህብረተሰብ ተሳትፎ ምን ያክል እንደሆነ በቀጣይ የምናየው ነው። በያሻር ፓርቲም ያፋተ በጀ እንደገባች ሰምተናል። ቤተ እስራኤል በተባለውም ያው እንግዲህ ጋዲ ባርከን አለ። በሊኩድም ጸጋለች እስካሁን። ሌሎችም ደግሞ በዚህ በፕራይመሪስ ሊሳተፉ የሚችሉ እንደ ናልማዝ እንደ ጋቢ ወርቁ አይነቶች አሉ። በካሆን ላባን ፕኒን አሉ። እና በዛም በዚህም ተሳትፎ ከፍተኛ የሆነበት ሁኔታ አለ። ፓርቲዎች እንግዲህ ራሳቸውን አጠናክረው ብዙ የክኔሴት መቀመጫዎችን ለማግኘት የሚያደርጉት ጥረት ነው። ግን የዛን ቀን የምርጫው ጊዜ በጥቅምት ምናየው ይሆናል።
0: ጥቅምት 7 ቀን የሚሆነው የፊታችን እንግዲህ ከቀኑ እየቀረበ ስለሆነ እዚህ ጋር በተያዘ ደግሞ ወርቅነሸቴ የ26ኛው ክነሴት ብሔራዊ ምርጫ ሲሆን አስቀድሞ የእጩ ተወዳዳሪዎች የተለያዩ ፓርቲዎች እንደው ለህዝብ እያስተዋወቁ ናቸው። በአብዛኛው እንዳየ ነው ሴቶች ናቸው በማህበረሰብ የበቀሉ ልበል። በእነሱ እንደሚወዳደሩ ነው እየተመለከት እንደታየሽው።
1: ሴቶች እንግዲህ ያው ያለማችን ህዝብ ቁጥር ሲታይም ሴቶች ትንሽ እንበልጣለን የተጋነነ ባይሆንም በሀገራችንም እንደዛ ነው ያለው መረጃ እንግዲህ ስታቲስቲክስ ከዛ አንጻር ሊሆን ይችላል። ግን እንዳልከው ሻያው በተለይ አሁን ዛሬ ናፍታሊ ቤኔት በያሃድ የተሰኘው ፓርቲ ሊቀመንበር ወይም የቀድሞው ጠቅላይ ሚኒስትር አራት ሴቶችን ወደ ፓርቲያቸው እንደ ተቀላቀሉ ይፋ አድርገዋል። ቀደም ሲል ሰጠኝ እንደጠቀሰው አራቱ ሴቶች ብሩሪያ ናይም፣ ኤስቲ ኩቦ፣ ኦርሊ ሀሬልና ኡላሊያ ካንትሮ ትንሽ ስማቸው የኛዋን ጨምሮ የኛዋ ኤስቲ ናት። አስቸጋሪ ይመስላል እንደምደዋለን። ኤስቲ ለማንኛውም ኤስቲን ስንመለከት ኢትዮጵያን የተወለደችው በሱዳን አድጋ ነው ወደ እስራኤል ሀገር የመጣችው ከቤተሰቦቿ ጋር በልጅነት እድሜዋ እስራኤል ሀገር አንደኛና ሁለተኛ ዲግሪዋን ተምራለች። የመጀመሪያ ዲግሪዋ በደህንነት በይቅርታ በህግ ጠበቃ ሲሆን ሁለተኛዋ ዲግሪዋ ደግሞ በደህንነትና በዲፕሎማሲ እንደሆነ ተገልጿል። እንግዲህ የረዥም ዓመታት የስራ ልምድ እንዳላት በጣም ታታሪ ሴት እንደሆነች በታሪኳ ባጭሩ በተገለጸው ተገልጿል። ለወደፊቱ እንግዲህ በሰፊው እናየዋለን። እንግዲህ እሷንም እናነጋግራታለን ብለን ተስፋ እናደርጋለን። ተሳትፎ በጣም ሰፊ ነው። አሁን እኛ ማህበረሰብ እንደ በየፓርቲው ተበታትኖ ነው እንጂ ስናየው በያሃድ በተሰኘው ፓርቲ ሰጠኝ እንዳለው አለልኝ አድማሱም ከናፍታሊ ቤኔት ጋር አብረው እንደሚወዳደሩ ያው ቀደም ሲል አውቀናል። ሰፊ እንቅስቃሴ እያደረጉ ለወራት ዘልቀዋል በፓርቲው ውስጥ። በሌሎች ፓርቲዎችም እንደዚሁ እንደው ይቅናቸውና ወደ ክነሴት የሚገቡበት እድል ይፈጠር እንጂ በጣም ብዙ ተወካይ አለን በየፓርቲው። በያሃድ ወደ ተሰኘው ፓርቲ ስንመጣ የሴቶች ቁጥር ይበልጣል በፓርቲው አጠቃላይ ከፓርቲው አባላት መካከል ማለት ነው። እና
0: ይሄ የጾታን ወርቅነሽ አራቱ ሴቶች ያልሻቸው ምሁራን በፖለቲካ ዓለም ወደ አራቱ ሴቶች ከኛው ማህበረሰብ ያልናቸው ወይስ ከነበረ ከፈረንጆች ጋር?
1: አንዷ ብቻ ናት። ሌሎች ፈረንጆች ናቸው ሶስቱ። አንዷ ኤስቲ ግን የኢትዮጵያ ማህበረሰብ እንግዲህ ልጅ ናት፣ ቤተ እስራኤል ናት። ስለ ኤስቲ ነው ቅድም ያው ትንሽ እንትን ለማየት የሞከርሁት። አራት ናቸው በአጠቃላይ። ሁሉም የስራ ልምዳቸው ለረዥም አመታት የስራ ልምድ ያላቸው በተለያዩ ዘርፎች በጣም ወሳኝ በሆኑ ዘርፎች እስራኤልን ወክለው በዓለም አቀፍ ደረጃ ያው እስራኤልን ወክለው ስራ የሰሩ የተማሩ ናቸው። ታሪካቸውን እንግዲህ አራቱንም ቆየት ብለን ሌላ ጊዜ እናየዋለን። የኤስቲን ለመጥቀስ ሞክረናል። እንግዲህ መልካም እድል ነው የምንለው። በያሃድ ቁጥሩ የሴቱ ቁጥር የበዛበት ምክንያት የጾታን ሁኔታ ለማመጣጠን ሳይሆን የተሻሉትን የተማሩትን መምረጥ ስለምንፈልግ ነው። ለህብረተሰቡ ጥሩ ስራ ይሰራሉ ብለን ያሰብነውን ስለምንመርጥ ጥሮችን ስናመጣ እንግዲህ በአጋጣሚ ደግሞ የሴቶች ቁጥር በስቷል ነው ያሉትና የሴቶች ቁጥር ይበዛል መሰለኝ ይሻየው። እውነትህን ነው።
0: አዎ፣ የፖለቲካ እንግዲህ ሁሉን ቡድኖች የፖለቲካ አካላትን መጠቃቀስ መዘርዘር አስፈላጊ ስለሆነ አሁን ደግሞ ጋቢ አይዘንኩት የሚመሩት ያሻር የሰኘው ፓርቲ ደግሞ እጩ ተወዳዳሪ ያስተዋወቀ ነው አደል?
2: አዎ ይሄ እንግዲህ ጮችን ስንጠቅስ እስቲ እንደተጠቀሰው ያፋተበጀን በጣም በህብረተሰቡ ብዙን ቅስቀሳ የምታደርግናትና እንግዲህ አሁን ነገሮች እየተማማቁ ሲሄዱ ሌሎች እንደዚህ ሁሉንም ተወዳዳሪዎችን በቀኝም በግራም ያሉትን ያስገባን ያላቸውን ሪዮት አለምና የሚፈልጉት ነገር እንዲናገሩ እናደርጋለን። እንግዲህ እኛ ሁሉንም ነው ለመጥቀስ የምንፈልገውና ነባሮችም አዳዲሶችም እንግዲህ ይቀናቸው።
0: በጣም ግሩም
1: መልካም እድላው።
0: አዎ ወደ ቀጣዩ ርዕሰ ጉዳይ ብናልፍስ ያንንም የአሜሪካና ኢራን ጉዳይ የመፋጠጥ ውጥረቱ እንዳለ ሆኖ የሁኔታ በተመለከተ ደግሞ ድርድር ውይይት እያካሄዱ ናቸው የሚለው መረጃ ይደርሰናልና ይህ ጉዳይ ከምን ላይ ደረሰ? እስኪ ወርቅነሽ
1: መድረሻለው ብለህ ነው ሻየው? እንግዲህ እንደቀጠለ ነው በአሜሪካና በኢራን መካከል ያለው ውጥረት ውዝግብ የመጨረሻ እድል እንግዲህ የመጨረሻ እድል ነው ብለዋል ትራምፕ ለስምምነት ሁለቱም ወገኖች ያው ችግሩን በስምምነት ሊፈቱ እንደሚችሉ የቀረበ ሐሳብ አለ። የመጨረሻ ከሆነ እንግዲህ የመጨረሻ ነው ብለዋል እንደ ትራምፕ አባባል። በዚህ መካከል ግን በሆርሙዝ የባህር መተላለፊያ መስመር ጉዳይ አሁንም ከፍተኛ ውጥረት እንደነገሰ ነው የሚነገረው። ኦማንና ኢራን አቅጣጫውን ቀይረው ይሄን የባህር መተላለፊያ መስመር እንዲቆጣጠሩና መርከቦች ወይም ለሚያርፉ መርከቦች ግብር ለማስከፈል በሁለቱ ስምምነት በሁለቱ ሀገራት መካከል ያን የሚያስከፍሉትንም ገንዘብ እኩል እንዲካፈሉና ለአካባቢው ያው ለጋራ የልማት አላማ እንዲያውሉት የሚያልፉ መርከቦች ደህንነት እንዲጠበቅ መስመሩ ደህንነት እንዲጠበቅ የሚል ሀሳብ እያቀረቡ ናቸው። በአሜሪካ በኩል ደግሞ ያለ አሜሪካ እውቅና እንዲህ አይነት ነገር ሊሆን አይገባም፣ ጭራሽ የሆርሙዝ የባህር መስመር በፊት እንደነበረው ነጻ የሆነ ዓለም አቀፍ የንግድ መተላለፊያ መስመር ይሆናል እንጂ ገንዘብ ሊከፈልበት አይገባም እያሉ እንደሆነ ነው የሚነገረው። ኢራን ደግሞ በጭራሽ ከጦርነቱ በፊት እንደነበረው ነጻ ሊሆን አይችልም፣ ይሄ መስመር ታሪኩ ተቀይሯል እያሉ እየተወዛገቡ እንደሆነ ነው እንግዲህ መረጃዎች የሚያመላክቱት። ከተወሰኑ ደቂቃዎች በፊት ደግሞ በዛ አካባቢ ማን እንደተኮሰው በማይታወቅ እንደከፈተው በማይታወቅ ተኩስ አንዲት መርከብ ላይ አደጋ እንደደረሰና ቃጠሎ እንደተፈጠረ ከመርከቡ ሰራተኞች ቡድን አባላት መካከል አንዱ መዳረሻው እንደጠፋ ያው አሁን ከተወሰኑ ደቂቃዎች በፊት የወጣ መረጃ ነው የሚያመላክቱ መረጃዎች እየወጡ ነው። ሁኔታው እንግዲህ በስምምነት ከተፈታ መልካም ነው፣ ግን የአካባቢው ውጥረት እንደውም የተካበደ ይመስላል። እንዴት እንደሚሆን መጨረሻው አስቸጋሪ ነው የሆነው። እኔ የምለው ሻየው
0: በዚህ ላይ እስኪ ሰጠኝ ዘመን የኢራንና የአሜሪካ ፍጥጫን በተመለከተ መቼም ከርዕሰ ጉዳይ የማይወርድ ነገር ነው
2: ይወርድ ማይችልም
0: እስካሁን። አዎ
2: የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻ እድላቸው ነው የመጨረሻ እድል እንስጣቸው ብለዋል። እንዳሉት በቃላቸው ይቆማሉ ወይ? አሁን ከአስር ጊዜ የሚሆን ትላንትናም ተመልክተነዋል፣ ወደ አስር ጊዜ ከፎከሩ በኋላ እርምጃ ከመውሰድ ተቆጥበዋል። አሁን ደግሞ የመጨረሻ እድላቸው ነው ብለዋል። የእሳቸውን ቃል እስኪ ለጊዜው እንመንና የመጨረሻ ይሆናል ወይ በድርድሩ ጸንተው ሰላም ይሰፍናል ወይ የሚለው ጉዳይ ሁላችንም ጥያቄ ውስጥ ነው። የኢራን ጉዳይ የበለጠ የሚያሳስበው እስራኤልን ነው። ቅድምም የደህንነት ካቢኔ ሚኒስትሮች የሚመክሩበት ምናልባት የደህንነቱ ጉዳይ ይሄ የድርድሩ ጉዳይ ካልሰመረ ለሚመጣው ነገር ዝግጁነትም ሊኖር ይችላል እና ለማንኛውም የኢራን ጉዳይ በአሜሪካ አንድ ልባት ካላገኘ ያው ውጥረት በዚህ በአካባቢያችን በመካከለኛው ምስራቅ ጨምሮ የሚያስኬድ ስለሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ የመጨረሻ እድላቸው ነው ያሉበትን ሁኔታ ሰምተናል። ያ የመጨረሻ እድል ሆኖ ከድርድር ከስምምነት ከደረሱ ሰየው ነው፣ ካልሆነ ግን ወደ ጦርነቱ መመለሳችን የማይቀር ነው። በሳቸው ቃል ለጊዜው እስኪ እንመነውና የሚሆን ከሆነ በዚህ እንትንበል።
0: ግሩም፣ ወደ ፖለቲካው ስንመለስ ደግሞ በእውነትም በክረምት ወራት ዝናብ በአብዛኛው ሀገሪቱ ያዳርሳል አደለ? ዝናብ ግን እንዲህ ወደ ጥቅምት ወር በሀገረ ኢትዮጵያ ክረምት ወራት ላይ እንደው በአንዳንድ አካባቢትን ዘንቦ እና ሁሉን ሳያዳርስ ይቀራል እና እኛ የፖለቲካም እንቅስቃሴ እጩ ተወዳዳሪዎችን በሚመለከት የተወሰኑ ፓርቲዎችን ተመለከትና ደግሞ በሊኩድ ፓርቲ ደግሞ አሁን ወርቅነሽ የበዚህ በሊኩድ ፓርቲ ደግሞ የወይዘሮ ማሬ ሰንበቱም እንደሚወዳደሩ እንዲሁም ሌሎች ደግሞ በየከተማ ያስተዳደር ሸንጓ አባላትም ሳይቀር ብዙ ተወዳዳሪዎች እንዳሉ ነው የሰማን። ግን እንዴት ነው
2: ስማቸውን ያልጠቀስናቸው ብዙ ስላሉ ከይቅርታ ጋር የማዳላት ስሜት እንዳይፈጠር ሁሉንም እናነጋግራለን በተቻለ መጠን። ስለዚህ ያው የምርጫው ሁኔታ ሲፈቅድና ካለን የዚህ የድርጅታችን መመሪያ አንጻር ቀኝና ግራ ያለውን ለማቅረብ እንጥራለን። ግን ስማቸው ያልጠቀስናቸው ካለ እስካሁን ያለሰ
0: ብዬ ጀመርኩት እኮ ስለላለ ምክንያት አይደለም ክረምት ሁሉም ያዳርሳል ብዬ ነው።
2: ጥሩ ነው፣ ጥሩ ማስተዋሻ ነው። እንግዲህ ማሬ ያያኑ ሰንበቱ ባለቤት ናት። እንግዲህ
1: ባለቤት ናት።
2: አዎ ማጮሽ ግልጽ እንዲሆን ነው። ጥሩ መልካም እድል ነው።
1: እኔ ሴቶች ለነገሩ ሰጠኝ እንደ ቅርታ ጋር ራሳቸውን ችለው ወደ ፖለቲካ ሙዳይ ላም ሲመጡ በስማቸው ሲጠሩ ደስ ይለኛል። እንደው ከጎናቸው ባለ እንትን ሳይሆን ማሬ ሰንበቱ ታዋቂ ናት። ብዙ ስራዎችን ሰርታለች በተለያዩ ዘርፎች ለኢትዮጵያ ይሁዳዊንም የኢትዮጵያውያን ባህልና ቅርስ የሚያስተዋውቀው ድርጅትም ብዙ ስራ ሰርታለች። እናነጋግራታለን። እንዳልከው ሻያው ብዙ አሉ። ስማቸውን ያልጠራ ነው በሊኩድ ፓርቲ ነው እንግዲህ እንደምትሄድ እሷንም እንትን የሰማ ነው። እንደገና ደግሞ እኛ መሰራበት ሬዲዮ ጊዜ አለው፣ የጊዜ ሰሌዳ ጊዜ ገደብ አለው። ፖለቲከኞች በሆነች ቅርብን የምናነጋግርበት አላማቸው
2: ለዛ ነው። አሁን
1: ስላለ ያን እየጠበቅን ነው።
2: ያልጠቀስናቸው ሰዎች ስማቸውን ያላልናቸው ሰዎች ስላሉም ከሚወዳደሩትም ገናም በሊኩድ ውስጥ ደግሞ ራሱ ያው የፕራይመሪዝ ምርጫ ስለሚጠበቅ የዛም ጉዳይ ይህን ሁሉ አጠቃልለን አሁን እንዳልሽ ወርቅነሽ በሰዓቱ ጊዜው እኮ ሲፈቅድልን ጊዜ ሲፈቅድልን ያኔ ሁሉንም ቃለ ምልልስ እናደርጋለን። ጥሩ ወደ ቀጣይ።
1: በ17 የሊኩድ የፕራይመሪዝ ምርጫ እንደሚካሄድ ተወስኗል። አዎ እዛ በኋላ እናየዋለን።
0: እቺ ወይዘሮ ማሬ ሰንበቱ የጋዜጠኛ የነው ፈረደ ሰንበቱ ባለቤት እንደሆነች
2: ምን የነበር እንግዲህ እንደጋገ
0: እሺ እንቀጥል። ይቅናቸው ለሁሉም በእውነት
2: አመሰግናለሁ።

0: የተከበራችሁ አድማጮቻችን ከዚህ ቀጥል እንግዲህ ሳምንታው የትምህርት ፕሮግራም ነው እናቀርበው መምህር ዳኒ ተካ እንግዲህ ተለመደ ሙያዊ ማብራሪያው እንዲሰጠን ጠይቀናል እሱም በስልክ መስመራችን ይገኛል ጤና ይስጥልን ዳኒ እንደምንዋልክ
1: ሰላም ጤና ይስጥልኝ ሰጠኝ እንዲሁም ኦርግነሽ የሰየው ሰላም ናችሁ
0: እኛ ደህና ነን እናንተ እንዴት ነህ
1: ደህና እግዚአብሔር ይመስገን ደህና ነኝ
0: ምስጋናችን ከፍ ያለ ነው እንግዲህ የበጋው የትምህርት የረፍት ወቅት ነው ያለን በዚህም አሁን እንግዲህ ትምህርት ሊጀመር 3 ሳምንታት ያክል የቀረበት ሁኔታ አለና ዝግጅትም ያስፈልግ ነው እስኪ እንደው ከዚህ ከረፍቱና ከዝግጅቱ ጋር እንደው አያይዘህ ምትልን ነገር ካለ መጀመሪያ
1: ኦኬ ቀደም ቆል በመጀመሪያ በጣም አመሰግናለሁ ለጋበዛችሁኝ እርግጥ 3 ሳምንት በላይ እንግዲህ ያው 3 ሳምንት በላይ ያለው ጊዜ ብዙ ጊዜ ነው እርግጥ ግን ዝግጅቱን ካሁን ጀምሮ ብናደርገው ብዬ እኔ መመክራለሁ ያው እስከ 3 ሳምንት ድረስ ልጆች በአሁኑ ሰዓት በተለያዩ ቦታዎች እየተዝናኑ እየሰሩም በየቤታቸውም ሆነው የሚያሳልፉ ጊዜያቸው የሚያሳልፉ ልጆች አሉ እንደ እድሜያቸው መጠን ማለት ነው ግን ወላጆች እንግዲህ የወላጆች የስራ ድርሻ በአሁኑ ሰዓት ከፍተኛ ጥንቃቄ በተሞላበት ነገሩ እንዲያካሄዱ የምፈልገው እኔ ማለት እንግዲህ ከአንደኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች ዝግጅቱ አንድ ነው እንግዲህ ምንድነው ምን ማለት ነው ዝግጅት አንድ ነው ስል የሚያስፈልጋቸውን ቁሳቁስ ከአሁኑ ጀምሮ ቢዘጋጁ ቢገዙ ጥሩ ነው ከሻንጣ ጀምሮ ከደብተር እስክሪብቶ አጠቃላይ ተማሪው የሚያስፈልገውን ነገር ቁሳቁስ ለምን በአሁኑ ሰዓት ዋጋው ትንሽ ቀነስ ያለ ነው ግን ጊዜው ባለፈ ቁጥር ወደ ትምህርት ቤት የመከፈቱ ጊዜ በቀረበ ቁጥር ደግሞ ትንሽ ዋጋው ደግሞ ያድጋል የተለመደ ነው ይሄን ነገር እና ይሄን እድል ተጠቅመው ወላጆች ካሁኑ ጀምረው ገዝተው ቢያስቀምጡ ሲገዙ ደግሞ ልጆችን አብሮ በመውሰድ ሱቅ በመውሰድ የሚፈልጉት የቀለም አይነት ይኖራል ቅርጻ ቅርጽ ያለባቸው መቼም ለልጆች ደስ እንዲለው ለምን ለልጅው የደስታውን በቃ ደስ ብሎት የሚፈልገውን ነገር ይዞ ሲሄድ ከትምህርት ቤትም ደግሞ በጣም በጥሩ ሁኔታ በደስታ በተሞላ ሁኔታ ጊዜውን ትምህርቱን ይከታተላል ማለት ነው ይሄ አንዱ የቁሳቁስም ጉዳይ በተመለከተ ሲሆን ሁለተኛው ነገር ደግሞ እንግዲህ ከትምህርት ቤት ተዘጋ ጀምሮ እስካሁን ድረስ ያው 3 ሳምንት ማለ የመኝታ ሰዓት ነው ልጆች በቃ አሁን ወረፍተነን በማለት እስከ 12 ሰዓት እስከ 1 ሰዓት እስከ 2 ሰዓት ለበሌሊቱ ሲጫወቱ ቴሌቪዥን ሲያዩ በተለያዩ ጊዜያቸውን ያሳልፉና ቀን በማግስቱ እስከ 3 ሰዓት እስከ 2 ሰዓት የሚተኙ ልጆች አሉ ይሄን ነገር እንዲያስተካክሉ ወላጆችን ጥሪ ያቀርባለሁ እንግዲህ ለምሳሌ በተለይ እስከ 7 እና እስከ 6 ያክፈል ያሉ ተማሪዎችን ካሁኑ ጀምሮ ቢያንስ በ10 ሰዓት ከመሸቱ እንዲተኙ በደም ተዘጋይተው ሰውነታቸው ታጥበው ፒጃማ ለብሰው በቃ አይደለም ቀስ እያሉ እንዲለማመዱ ማድረጉ የወላጆች ኃላፊነት ነው ለምን ኋላ ቆይቶ የሚያመጣውን ችግር እኛ መምህራኖች ነው የምናየው ተማሪዎች ቢያንስ 2 ሳምንት አስቀድሞ ተዘጋይተው ካልመጡ በየጧት የመጡ ጠረጴዛ ላይ መንቅልፋቸው ነው ራሳቸው አወርደው እንቅልፍ ነው የሚይዛቸው ለምን ሳይዘጋጁ በመምጣት
2: አዎ እንቅልፍ በወጣትም ማንም ሰው መቼም በቂ የእንቅልፍ ጊዜን መጠቀም መተኛት ጤንነት ነው ስለሆነ መምህር ዳኒ ተካ አሁን ጥሩ ስለቅድመ ዝግጅቱን እየተነተንክ እየገለስክ ስለሆነ 3 ሳምንት ብቻ አዲስ የትምህርት ዘመን የእስራኤል የትምህርት ስርዓት መስከረም 1 ቀን ይጀምራል አይደል ከዚህ ጋር በተያያዘ በርግጥ ያለፈውን የቆየ የምጠይቅ ወደ ኋላ መልሼ ነው እንግዲህ ባልሳሳት በግንቦት ባለፈው ሆደሽ ማይ የአዲስ ትምህርት ወደ አዲስ ትምህርት ቤት የምዝገባ ሂደት የሆነው መቼ ነበረ?
1: እንግዲህ ከሶስተኛ ወር ጀምሮ ነው የትምህርት ቤት መመዝገብ የሚቻለው የሚፈቀደው ከሶስተኛ ወር ጀምሮ ያው እስካሁን ድረስ ባለው ጊዜ መመዝገብ ይቻላል ግን ቢቻል ያው በየጊዜው ይነገራል ከሶስተኛ ወር ጀምሮ እስከ 5ኛ ወር መጨረሻ ድረስ ባለው እስከ 6ኛ ወር አጋማሽ ወላጆች ልጃቸውን ቢያስመዘገቡ ትምህርት ቤቱን በደንብ አጥንተው የትምህርት ቤቱን ጥራትና ብቁነቱን አጥንተው ለቤቱ መቅረብ ብቻ ሳይሆን ይሄ ለቤቴ ቅርብ ነው ማለት ብቻ ሳይሆን ይሄማ ብዙ የኔ የልጅ ጓደኞቼ ብዙ የሚሄድበት ቦታ ነው ማለት ቀርቶ ጥራት ያለው ትምህርት ቤት መሆኑን ማጣራት
0: እሺ ጥሩ ነው ማጣራት እዚህ ላይ የምጨምረው ካለ ጨምርና አሁን ለምሳሌ እንግዲህ ለተማሪዎች እየላካችሁ ነው መምህራን በኢሜል ትልካላችሁ ያለውን በዋትስአፕ ሚልካል ትልካላችሁ መገዛት የሚገባው ነገርና ካሁኑ በዚህ ጉዳይ ብዙ ወላጆች ያው ጥረት የሚያደርጓሉና እዚ ላይ እንደው ምትለው ካለ አስቀድሞ መጻፍ የሚጠፋበት አጋጣሚ ሁሉ አለ እንደው በእስራኤል መጻፍ ይጠፋል ብሎ አሁን ሰው ማይገምትበት ሁኔታ አለ ግን በሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ አንተ የበለጠ ታውቃለህ መጻፍት ሁሉ ይጠፋሉ የሉም አይታተሙም በበቂ
1: አዎ እንግዲህ በተለይ እንግዲህ ከሁለተኛ መለስተኛ ሁለተኛ ደረጃ ጀምሮ ምንበል ከሰባት እስከ 12 ያክፍል ባለው ጊዜ ያሉ ተማሪዎች የመጽሐፍ ጉዳይ በየትምህርት ቤቱ መጽሐፉ ይገበዛል ማለት እንግዲህ ትምህርት ቤቱ ያመጣል እንደ አስፈላጊነቱ እንደ ደረጃው ለምሳሌ የሂሳብን ትምህርት እንውሰድ በሂሳብ ደረጃው ያው 3.4.5 እየተባለ ሷል ሸክሎት 40 ሸክሎት 50 ሸክሎት እየተባለ እንደየደረጃው መጽሐፎች ይገዛሉ። ከዛ ብዙ ትምህርቶችን ምንድነው የሚያደርጉ ያን መጽሐፍ እነዛ መጽሐፎች ለልጆች ያከፋፍላሉ። ከዛ ለምን አስቀድሞ ከወላጆች የሚወሰድ ክፍያ አለ ለመጽሐፍ ተብሎ በዛ ሂሳብ ስለገባ ያን መጽሐፍ እንደ ተውሶ ይቀበላሉ ልጆች ማለት ነው። ግን መጨረሻ አመት ላይ ካልመለሱ መጽሐፎችን እንደገና ደግሞ ሌላ ተጨማሪ ክፍያ ይከፍላሉ ማለት ነው። እና ይሄንን ወላጆች አውቀው በተለይ የክፍያው ደረጃ ምን ያህል ነው ክፍያው የሚለው ነገር ማወቅ አለባቸው አስቀድሞ። ያን ካወቁ በኋላ ለአንዳንድ ደግሞ ትንሽ የመክፈል አቅም ለያነሳቸው ሰዎች ገንዘብ መክፈል የማይችሉ የቅናሽ ዋጋ የሚያደርጉ የገንዘብ ድጎማ የሚሰጥበት ደግሞ እንትን እድል አለ በትምህርት ቤት ውስጥ።
2: እሺ እንዲያው መምህር ዳኒ ተካ የመስከረም አንድ ቀን አዲስ የትምህርት ዘመን 3 ሳምንታት ቀሩ። አዎ ቀኑ ይበራል። አሁን እንዴት ነው በአዲሱ የትምህርት ዘመን ምን ለውጥ ይጠበቃል?
1: እንግዲህ ያው እንደተለመደው በየጊዜው ትምህርት ሚኒስቴር የሚያወጣቸው ፕሮግራሞች አሉ። በተለይ ዋናው ዓላማ እንግዲህ ጥራት ያላቸው ተማሪዎችን በጥሩ ውጤት ብቁ የሆኑ ተማሪዎችን መጨረሻ ላይ ለማፍራት ነው ዋናው ትልቁ ነገር። እና ለዚህም ደግሞ ብቁ የሆነና ጥራት ያላቸው መምህራን ደግሞ ያስፈልጋሉ። እንግዲህ ወደ መምህራን ጋራ ለያይዘው ነው ስለፈለኩ ነው። እና በአሁኑ ሰዓት ትምህርት ሚኒስቴር የሚፈልገው በየትምህርት ቤቱ ጥራት ያለው ትምህርት በእያንዳንዱ ተማሪዎች 12 ያክፍል ሲጨርስ በቃ ብቁ የሆነ ሰርቲፊኬት ይዞ እንዲወጣ ውጤቱም ጥሩ የሆነ እያንዳንዱ ደግሞ ባግሩት የሚሉት ነገር አለ ያን ነገር ጥሩ ሆኖ ተፈትነው እንዲወጡ ትምህርት ሚኒስቴር ጫና ያደርጋል። በተለይ አሁን ደግሞ አዳዲስ ይሄ የቴክኖሎጂ አጠቃቀምን ሁኔታ ከዚህም በሚቀጥለው አመት 7ኛ እና 8ኛ ክፍል ሂሳብና እንግሊዝኛን በኤአይ ይሉታል። በዚያ እንግዲህ አብዛኛውን ራሳቸው ብቻቸው ነው የሚማሩ ያለ መምህር ግን ከዛ በአካል አንዳንድ ጊዜ ችግር ሲኖር ሲያጋጥማቸው የጥያቄ ካለባቸው መምህራን አብረው እነሱን የሚደግፉ መምህራኖች አጠገባቸው አሉ። ግን ብዙውን ጊዜ የሚማሩት ብቻቸው ነው ተማሪዎች።
0: ኤአይ ካስተማር እንግዲህ ትምህርቱ ሁሉ ማሰብ ሁሉ ሊቀር ነው።
1: አዎ እንግዲህ በእውነት በዚህ ጉዳይ ባለፈው አመት ኤአይ ዋናው መስራቾች ጠየቁት የዛሬ 50 አመት ምን አይነት የሙያ አይነቶች ይጣፋሉ ከአለም ውስጥ ተብሎ ተጠየቁ። እንደምናስበው ግን አይደለም። መጨረሻ ላይ ምን ብሎ ጻፈ መምህር የመምህራን ስራ 95% አይጣፋም 5% ነው የሚቀንስ ሌሎች የትምህርት አይነት የስራ የሙያ አይነቶች ግን ብዙዎች እንደሚቀንስ ነው። ስለዚህ ያሁኑ ትውልድ ደግሞ ለሚቀጥሉት ትውልድ ጥሩ ብቁ ሆኖ ራሱን አዘጋጅቶ ራሱ አስቦ ራሱ ነገሩን አሳውን አመንጭቶ ራሱን እንዲመራ በማድረግ ነው እንግዲህ ትልቁ ዋና ሐሳብ ያለ በአሁኑ ሰዓት።
0: ሌላው ይቅርታ ሻየው ሌላው የመምራን ጥረት አለ የርሰ መምራን ጥረት አለ እየተባለ ነውና እንዴት ነው የምትቋቋሙት? አንተ ደግሞ የመምህራን ማህበር አባል ነህ። አሁን በሚቀጥለው እንግዲህ የትምህርት በትምህርት ዘርፍ መሰማራት የሚፈልጉ እንደውም እስከ 5000 የሚሏሉ እስከ 3000 የሚሏሉ እርሰ መምህራንም እየለቀቁ ነው። እንዴት ነው ይህንን?
1: አዎ፣ በዚህ በኩል እኔ እንዴት ልበላችሁ፣ እኔ በተለያዩ የዋትሳፕ ግሩፖች አሉ በሙያችን የምንነጋገርበት እና ስታየው በየሳምንቱ በየሁለት ሳምንቱ የሂሳብ መምህር በተለይ በአሁኑ ሰዓት ብዙም ጊዜ ያነሰው የሂሳብ መምህሮች ናቸው። ከሂሳብ መምህራን ደግሞ የበለጠው ደግሞ አሁን ያነሰ በጣም የሚፈለጉት ደግሞ የአምስት ነጥብ የሚያስተምሩ ሀመሻ ሂዶት የሚሉትን ነገር ነው። ጥራት ያላቸው ዋናው እኮ የሉም ማለት አይደለም። ወደ 70 የሚሆኑ ወደ 70,000 የሚሆኑ የመምህራን ሰርተፊኬት ይዘው በየቤታቸው ወይም ደግሞ ሌላ ስራ የሚሰሩ አሉ። ግን ለዚህ ነገር ብቁ አይደሉም። ከጀመሩ በኋላ አንድ ትምህርት ቤት መጥተው ይጀምሩና አንድ አመት ወይም ደግሞ ግፋቢ ሁለት አመት ካስተማሩ በኋላ ይሄ ለኔ አይስማማኝም፣ ለኔ ይሄ በቃ በፍጹም እኔ አብሬው ዘላቂ የሆነ የስራ እድል እኔ ለኔ አይደለም ብለው ጥለው ትሄዳሉ። በቃ እና በሁለት ነጥብ ነው። አንደኛ የደሞዙ ጉዳይ። ደሞዙ እንግዲህ እነዚህ አዲስ መምህራኖች ትንሽ ትግስት ቢኖራቸው እንደ ሁኔታው እንግዲህ ማለት አንደኛ ዲግሪ ሁለተኛ ዲግሪ ይዘው ለመጡ መምህራን ለሚጀምራ ጊዜ እነሱ ከሶስት ከአራት አመት በኋላ ለውጡን ያዩት ነበር። ግን ለዚህ ተስፋ ለዚህ ትግስት የላቸውም። ሁለተኛው ነገር ደግሞ ለአሁኑ ትውልድ ተማሪ በጣም እንዴት ነው በስነ ምግባር ውስጥ ጸባዩ ስታየው ክፍል ገብተህ በቃ አንተን ብዙ የሚፈትን ሁኔታ ነው የሚያቀርቡልህ። ጸባያቸው፣ አነጋገራቸው፣ ሁሉም ነገር በቃ እና ስለዚህ ያን ነገር መቋቋም አይችሉም ብዙዎች ልምድ ስለሌላቸው ማለት ነው። እንኳንስ የትምህርት ቤት ተማሪዎችን ነውና የግል ልጆቻቸውንም በስነ ስርዓት የማይዙ መምህራን አሉ። ራሳቸው መምህር ሆነው ልጆቻቸውን በደንብ የማያስተምሩ እና ስለዚህ ጥራት ያለው መምህር ቢመጣ እነዚህም ደግሞ ትዕግስት ያላቸው ቢሆኑ እነዚህ ሁለቱ በጣም ተፈላጊነት በአሁኑ ሰዓት የሚፈለጉ ናቸው። ደሞዙ በተለይ ደሞዙን መምህር የትምህርት ሚኒስትር ሆነ ገንዘብ ሚኒስትር ቢያሳድጉ ትንሽ እርግጠኛ ነኝ ብዙዎች እንደሚመለሱ። እንዲያውም ከዚህ ሳምንት ውስጥ እንደገና አዲስ ጥሪ የሆነ ወጥቷልኝ ወረቀት ማስታወቂያ፣ መምህራን እንደገና ባካችሁ ኑ ወደ ትምህርት ቤት ተመለሱ፣ ከዚህ በፊት መምህራን የነበራችሁ ሌላ ተጨማሪ ትምህርት ደግሞ እንሰጣችኋለን፣ ደሞዛችሁም ያድጋል የሚል ማስታወቂያ ባለፈው ሳምንት ወጥቷል። እንጃ እንግዲህ ይሄን አይተው ደግሞ ብዙዎች ወደዚህ ወደ መምህራን ስራ ይመለሳሉ ብዬ አምናለሁ።
0: ጥሩ፣ በጣም ነው እናመሰግን። መምህር ዳኒ ተካ የዘወትር ትብብር ኃይል ለየን
1: አመሰግ በጣም አመሰግናለሁ። እኔም ሁልጊዜ የምታደርጉልኝ ግብዣ በጣም አመሰግናለሁ።
0: መልካም ረፍታችሁን አጣጥሙ እንግዲህ ደግሞ።
1: በጣም አመሰግናለሁ።
0: እሺ፣
2: አመሰግናለን። እንግዲህ ወደ ቀጣይ ደግሞ ስናልፍ የተሽከርካሪ መኪናዎችን አደጋ በተመለከተ ነውና በሀገራችን እስራኤል ብዙ በየጊዜው ጉዳት ያስከትላል። በመኪና ጉዞ ላይ በነበረ የሚደርሰው የመኪና አደጋን በተመለከተ እንግዲህ በምሽጠሬት እስራኤል የቀድሞው ትንዋ ወይም የትራፊክ ክፍል ሰራተኛ ማለት ፖሊስ ጓድ የነበረው ባየው ማዘንጊያ ሊያስረዳን ስለዚህ ጉዳይ መስመር ላይ ነው ያለው። ጤና ይስጥልን ባየው መዝጊያ፣ እንደምን አለ?
3: ጤና ይስጥል የሻያው። ጤና ይስጥል እንደምሰጠ ዘመነ ሁላችሁ እንዴት ናችሁ? ደህና ናችሁ? እኔ ብላ አዳማጮች
2: ደህና ነን እግዚአብሔር ይመስገን። በእውነትም ይኸውልህ የትራፊክን ሁኔታ በየጊዜው የመኪና አደጋ ይደርሳል። አንተ በምሽጠር እስራኤል በመሀለቄታ ትንዋ በዚህ ላይ ለብዙ አመታት ሰርተሃልና ይህን በተመለከተ ማህበረሰባችን የሚፈልገው ገለጻ የሚያስፈልገው ጉዳይ ስለሆነ ነው። እንግዲህ ከልምድ እንዴት ታየዋለህ?
3: በዚህ አይነት በበጋ አካባቢ ለምሳሌ አሁን በፀሐዩ በነሳ ብዙ ነገሮች አንዳንዶች በድካም የተነሳ ከሙቀት የተነሳ ብዙ ደጎች የሚደርሱበት ጊዜ አለ። ብዙን ጊዜ በዚህ በበጋዎች ጊዜያቶች የወራቶች አንደኛ ብዙ እንትን ትምህርት ቤት የለም፣ ብዙዎች እንትን ይወጣሉ ሽርሽር እንደዚህ ወጥቶ ሲመለሱ ደግሞ አንዳንዴም ደግሞ ከዛ ደግሞ መጠጥ የሚጨምርበት ቦታ አለ። ከዛ ብዙ ጉዳቶች እየደረሱ ነው። እና በዚህን ሰዓት አስመራን በጣም ማጠንቀቅ ያስፈላጊ ነው። እንደገና ተደከመው ደግሞ ትንሽ ርፍሎ እንደገና መቀጠል አስፈላጊ ነው።
0: የፖሊስ ሰራዊት የትራፊክ ፖሊስ አዳዲስ ህጎችንም እያመጣ አሁን በተለይ ካሜራዎችን በተሽከርካሪዎች ላይ በመጥመድ ራሱ ከዚህ በመኪና ከመቆጣጠር ይልቅ በጣም እያካበዱ እንደሆነ ይነገራል። እንዲያው ከቁጥጥሩ ባሻገር ለዚህ ለመኪና አደጋ እንዲያው ምክንያት ናቸው የሚባሉ ምን ምን ናቸው?
3: በዚህ ምክንያቶች የሚባሉት በጣም ትልቁ አንዱ ስልክ ነው። ስልክ ላይ አሁን ዛሬ ድሮ ስልክ መነጋገር ብቻ ነበር። ዛሬ ደግሞ መጻፍና እንትን አለ፣ እዛ ይጻፉበታል። እንደዚሁም ሌሎች ነገሮች የምታይማት ይችላል። ፊልሞችንም ነገሮች እያዩ የሚሄዱ ሰዎች አሉ። ይህ በጣም የአንዱ አንደጋ ሰው የፈጀ ይህ ነው። እሱ አለ። እንደገና ደግሞ መጠጥ ደግሞ አለ።
2: አልኮል መጠጥ ሲባል እኮ ውሃም ሊሆን ስለሚችል አሁን እሱ እኮ በእውነት መስከር አእምሮን መቆጣጠር አይቻልም። መኪና ምልህ መኪና አሽከርካሪ ስለሆንኩ እኔም ጭምር ሰጠኝ የመኪና አሽከረክራለች። አንተም ግን በኢሩይም በሰርግ በባር ሚጽባ ቆይታ በኋላ ስንወጣ ከሰከርን ብዛት ያለው አልኮል ከወሰድን ጎጂ ነው እና ምን ትመክራለህ በዚህ ዙሪያ?
3: አንደኛ እኔ ባለፈው ብዙን ጊዜ ስመክራቸው ነበር፣ አንድ ሰው ተጠጣ ለምሳሌ ታክሲ ይዞ ቢሄድ ለራሱም አንደኛ መኪናውን ትቶ በነገታው መቶ መውሰድ ይችላል። ይህም አንድ መፍትሄ ነው። ከዛ በፊት አለመጠጣት ወይ ደግሞ ተጠጣ ደግሞ ሹፍር ተቀያሪ መኖር አለበት። ያልጠጣ ማለት ነው። ከጠጣ ግን አሁን ለምሳሌ ታክሲ ይዞ ሄዶ በነገታው መቶ ቢወስደው የጎደለ ነው። ግን ተጥቶ ተያዘ አንደኛ ችግር ሊጥለው ይችላል፣ አደጋ ሊጥል ይችላል። በአደጋ ደግሞ ወይም ሊሞት ይገላል ወይም ሊገል ይችላል። ይህ አንድ ነው። ሁለተኛ ደግሞ ፖሊስ ይዞ ተጠጣ እንትን አደጋ ሳይዝ ምርመራ ገብቶ ሰክሮ ተተገኘ መኪናው ለሰላሳ ቀን ይቀማል። ረሻዩን ለጊዜው ለሰላሳ ቀን ይቀማል። ከዛ ተቀማ ወዲያ ፍርድ ቤት ይደርሳል። ለፍርድ ቤቱ የሚያወጣው ወጭ ለጠበቃም ሲል እንዲያም ሲል ከሞኒ ከታክሲ የሚከፍለው
0: ዘርጠፍ አረ ብዙ ነው
3: እና የታክሲ የሚከፍለው ምንበል ትንሽ እናቴ እዛ ደርስም ማለት ነው። ብዙ ጠንቃቃ ማስፈር ያስፈልጋል ብዬ ነው።
0: አዎ እዚህ ላይ አልኮል መጠጥ ላይ እኛ የምንሰማው እንግዲህ የምናየው ህብረተሰቡ ጋር ነው ያለን፣ አብረን ነው የተለያዩ ዝግጅቶች የምንሳተፈው። ብዙ ጊዜ ምንም ችግር የለም አንድ ጠጣ ሁለት ጠጣ አሁን ተጠጣ ምን ይባላል እና እንደው እስከ ስንት ነው መጠኑ የሚፈቀደው በዚህ እንደው ለሚነዳ ሰው? እርግጥ ቅድም ብላል አንድየውን ከተቻለ ለመጠጣት፣ ግን መጠጣት ቢፈልግ ሰው እስከ የት ነው የሚፈቀድለት?
3: ለዚህ እንትን የለውም ወደብ የለውም። ለማለት አንድ ሰው አሁን አንተ ለምሳሌ አንተ ሙኒም ሆነ የአንዳንድ ሰው እንትን ሰውነት በአንድ ኮዝ ሊሰክር ይችላል። አንደኛው ደግሞ አንድ መንጋ በጠጥቶ ደግሞ ለእንትን ላይ ለው ይችላል። እያንዳንዱ እየቅል ነው እና ከዚህ ለምሳሌ እንትኖች አሉ አይደል እንትን ባለሙያዎች የሚባለው ምን ለምሳሌ አውቶቡስ የሚያሽከረክሩት ትልቅ መኪናዎች የጭነት መኪና ምናምን የሚነዱት እነሱ አንድ ያውም ጠጥተው ተተያዙት ሰኩም ባይሰኩም ጠጥተው ተተያዙ እንትን ይቀጣሉ። እነሱ ክልክል ነው መጠጣት። በእነሱ ጠጥተው መንዳት የለባቸው ማግዶ
2: ጎጂ ነው። አልኮል፣ ቢራ፣ ዊስኪ፣ ያይን ወዘተርፈ የመሳሰሉት ያሰክራሉ። ያን መውሰድ ተገቢ አይሆንም እያልከን ነው። አሁን እዚህ ላይ የምጠይቅ በህብረተሰባችን የሚወራ ነገር ነው። በእውነት እንዴት ነው አንድ ሹፌር የማህበረሰባችን አባል የሆነ ጠላ በደንብ አድርጎ ጠጦ ወስዷል፣ ጠጧል እስከሚሰክር ግን መኪናውን እያሽከረከረ ሲሄድ ፖሊሶች፣ የትራፊክ ፖሊሶች መንገድ ላይ አቁም ብለው አቆመ። በዚህ ፈተሻ መመርመሪያው አለ አይደለ? እንደ ፉኛ ብጤ ምን ያህል አልኮል እንደጠጣ የሚመረምር መሳሪያውን አሁን በዛ ተንፍስ ይሉታል፣ ተነፈሰ። ግን ያ መሳሪያ ጠላውን ስለመስከሩ ሁኔታ አላሳያቸውም። እውነት ነው ወይ?
3: እኔ በርግጥ እኔ በላስ ያልደረሰኝ አሁን ምትለው ግን በሰው ሰምቻለሁ ግን አላጋጠመኝም እኔ ብዙዎች መርምር ያለው ግን እንደዚህ የጠላም ተተን ምናምን ብሎ አይግል ለምሳሌ አልኮል ከሆነ ሊይዘው ይችላል አይመስልም እንግዲህ ድንገት አንዳንዴ ደግሞ አንዳንዴ እንትኑ ጅል ሆኖ ይሆናል የሆነ ሸክፎ ይሆናል እንትኑ መመርመሪያው

0: ማለት አረንጓዴ ትክክል ነው የወሰድከው አልኮል መጠጥ በመጠኑ ምልህ ጎጅ አይደለም
1: አልወሰድክም ሊሆን ይችላል
2: አልወሰድክም
0: ሆነ ደራ መጠና አላለህማ ማስጠንቀቂያ ነው ወስደሃል ደምህን ሁሉ በአልኮል በክለዋል ማለት ነው
2: አው ከዛ በከከበራለት ወደ ምርመራ ይሄዳል ከመርመራው ሊወጣም ይችላል የተወሰነ ቁጥር አለ 240 ህጉም የሚፈቅደው ነው አሁን ዛሬ እንጃ እንድናርገውት እንደሆነ እስከ 300 አካባቢ ድረስ ተደረሰ ሊሄድ ይችላል በእንትኑ ማለት ነው በድራ ሀገሩ በደም ግን ሌላ ነው ደሙ
1: እንደው አሁን ጠጥተን እንደዚህ ምንም ችግር የለም ከምንል አንድየውን ባንጠጣ በራስ ተማምነን ብንነዳ ጥሩ ነው እንደኔ አንድ ጓደኛ እኔ እንደዚህ የሆነ ምሽት አመሸንና አኔ አልጠጣም ብሎ ነበርና በጋጣሚ ሆኖ ጠጥቶ ተያዘ ራሱ ምርመራው ለሊት ነበር የነ 5 ሰዓት 6 ሰዓት ነው የፈጀው እስከ ጧት ነው ያቆዩንና እዛ በኋላም 7 ወር 8 ወር 9 ወር የተቀማበትን ሁኔታ አይቻለሁ እና ፍርድ ቤት ቀርቦ ብዙ ነገር አሁን ቀድም እንዳልከውና አልኮል ከጥቅሙ ጉዳቱ ነው የሚያመዝና ቢያንስ እንኳን ተረጋግተን ሌላ ቦታ ምንጠጣበት ሁኔታ ቢኖር ጥሩ ነው የመኪና አደጋ የሚያደርሳቸው ብዙ አደጋዎችን ከኛ ይልቅ አንተ በጣም ታውቃለህና ጥንቃቄ ማድረግ ጥሩ ነው እንደው መጨረሻ የምትመክረው ካለ ለህብረተሰባችን ካለ ወቀጥ
2: መጨረሻ ካለ ለምሳሌ አሁን አንድ ብዙ ቤተሰብ ይሄዳል አይደል ወደ ይሩዋ ማንም ንምሴት ከዛ ከሆነ ከአንድ ያንዳንዱ አንድ መኪና ይዞ ከመሄድ ይልቅ ቤተሰቦች አንድ አካባቢ ካሉ አንድ መኪና ይዘው ሄዶ አንዱ ባይጠጣ ሲመለስ ደግሞ በሌላው ጊዜ ደግሞ እንደዛ ተራ ያረጉ ቢያረጉ ጥሩ ነው ማለት ይቻላል እንጂ በኋላ ጠጥቶ ደግሞ እንዳልከው ጥቅሙ ጉዳቱ ብዙ ነው ደግና ለጠባ ይሄ አሁን ባለው በገንዘብም ሆነ በሌላም አለፈ ባለ ሌላው ውስጥ አደጋ ቢደርሰው ቢገልሱስ ቢሞት ችግሩ ማት ነው
1: በጣም
2: ብዙ አደጋዎች እንደዚህ ደርሶ አይቻለሁ የጠጡሶች እንደዚህ መኪና አጋጭተው ቢሞቱም የተቆሰሉም አይቻለሁ
0: በጣም ግሩም ከልምድ አንጻር የፖሊስ የቀድሞ የፖሊስ ሰራዊት አባል ባየው ማዘንጊያ ምልህ ብዙ አመታት አገልግሎት እንደው በመንገድ ላይ ህግን የትራፊክን ህግ ለማስከበር ሹፌር መኪናው ያሽከረከረ ሲሄድ ሳል ስህተት ያደረገ ወይም የራምዞር አዶም እንደበራ ያቋረጠ ወይም ሌላ ጥፋት አግኝተህ ያጋጠመህ ነገር ምን ነበረ?
2: ያጋጠመኝ ሙሎችን ማጋጥሞ ያለ አሁን ያልከውን ቀዩና በቀዩም ያቋርጦ ይሄድ አጋጥሞ ያለ ጠጥቶም የሰከረ አጋጥሞ ያለ እንደዚሁ ደግሞ በአሽከርካሪ ደግሞ በፍጥነት የነዱ ማጋጥመውኛል ሙሎ በሙላው አግኝቻለሁ በሙላው ነገር አሳስቻለሁ ባይደንቅ አንዳንዶች ጠጥተው አንደዚህ ተይዘው ሁለተኛ የተያዙም አሉ
0: ዋው
1: ይሄውሎ ጥሩ አይደለም
0: እንብኝ ባክ አሻፈረኛሉ አንተ ህግ አስከባሪ ነህ አይደለ?
1: ያዛሉ
0: ያ አጋጠም ሆይ ንገር እስከ ንገረና
2: ማለት
0: እንቢ ብለው በቃ ለማምለጥ የሞከሩ አንተ ሪፖርት መመዝገብ አለብህ
2: ለምሳሌ ያጋጠመ ምሳሌ አሁን ያልኩህ አንድ ሰክሮ መጀመሪያ ተይዞ በመመራ ሰክሮ ተገኘ ፍርድ ቤት ቀረበ ምን እንዳረጉት አናውቅ መዛወጃ እንግዲህ በፍርድ ቤት መሃል እኛ የተወሰነ ጊዜ የሚጠሩን ይችላሉ ለምስክር አንዳንድ ጊዜ ደግሞ በራሳቸው በዛ ውስጥ ይዘውግታ ላይ አሁን በደግመኛው ያስቆታዩ ሁለተኛ ማለት ነው ሁለተኛው ምን አለ የዛን ጊዜ እንደዚህ አድርገኛል እና አሁን ምርመራ አልመረመርም አለ አልመረመርም ካለ ለእኛ ጥሩ ነው ለምን ብዙ ወረቀት አለ የምትሞላው ወይስ ምርመራውን ጥሩ አድርጋ አላካድከውም ብሎ አንድ የሆነ እንተረሽ ታልሞላ ሀዛች ውስጥያችን ኤክስ ወይም ራይት ምትሆነ ታለች እሷን ታልሞላ በዛ እንትን ሊወጣ ይችላል ነፃ ሊወጣ ይችላል ግን በዚህ ግና አልመርመራውን አልወስድም አልቀበልም ብታለ ምን ይባላል እምቢ ብሎ ነው ያለ እና በዛ ትሆነችሏለች
1: ለማንኛውም
2: ከዛ ወይም ሰክሮ ሊሆን ይችላል ወይም ላልሰከረ ይሆን ይችላል ምርመራውን ቢያደርግ ግን ይታወቅ ይችላል ግን አሁን በዛን ላይ አሁን ለምሳሌ አንድ እንበል አንድ
1: ጊዜው ገደበን ለማንኛውም ህይወት አድን ስለሆነ ለሌላ ሰው ብለን ሳይሆን ለራሳችን ስንል ከመጠጣት እንቆጠብ አደጋም ያደርሱ ነገሮችን ሁሉ እንጠንቀቅ በጣም እናመሰግናለን አቶ ባዩ ማዘንጋ መልካም ቀን
2: ጊዜ ማስተዋወቂያ አዎ
0: ሰፊ ቦታ በቀጣይነት እንጠይቃለን
1: መልካም ቀን እሺ ኢሻያው ላንተም ለወርቅነሽም ለቴክኒክ ባለሙያችን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፍ አሌፍ በአፍ ታፍሽን ፒባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 4 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 28 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ይቀርባል። ከአድማጮች ጋርም በስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና በያኻድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት ሁለተኛው ዙር ያዛሰርጥ የሰላም ስምምነት ለእስራኤል አደገኛ መሆኑን አስጠነቀቁ። የክኔሴት የገንዘብ ቋሚ ኮሚቴ ለሐሬዲ ማህበረሰብ በጥምሩ መንግስቱ ወቅት የተደረሰበትን የገንዘብ ስምምነት ዛሬ ያጸድቃል ተብሎ እየተጠበቀ ነው። የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን ዲሞክራቲም የተሰኘውን ፓርቲ ሊቀመንበር ወቀሱ። በመካከለኛው ምስራቅ ያለው ውጥረት አሁንም እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው።

0: ዝርዝሩ እንሆ። በአኻድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት ሁለተኛው ዙር ያዛሰርጥ የሰላም ስምምነት ለእስራኤል አደገኛ መሆኑን አስጠነቀቁ። ናፍታሊ ቤኔት በደቡብ እስራኤል ዛሬ ጉብኝት ባደረጉበት ወቅት እንደገለጹት የአሜሪካው ፕሬዝዳንት የጋዛሰርጥ የሰላም ሐሳብ አደገኛ ነው። የሐማስ አሸባሪዎች ለመጪው ጭፍጨፋ ልምምድ አድርገዋል። የእስራኤል መንግስት የተፈራረመው ስምምነት አደገኛ ነው። ይህ ስምምነት ለሐማስና ካታር ለጥቅምት 7 ሽብር ጥቃታቸው ሽልማት የሚያበረክት ነው ካሉ በኋላ የእስራኤልን መንግስት ወቅሰዋል። ሐማስ ራሱን እንደገና አደራጅቷልም ብለዋል። ኢቨንዲ እንዳለ ካኒዚና ክፍል ናፍታሊ ቤኔት ጥያቄ ያቀረበ ሲሆን በመጪው መንግስት ከአይዘንኮት ጋር ሆኖ በሚኒስትርነት ሊያገለግሉ ይችላሉን ለተባሉት ቤኔት ሲመለሱ አስቸኳይ ተልእኮው የጥቅምት 7 በጥቃት ሲደርስ ከነበረውና ወደ እርስ በርስ ግጭት ካስገባን ከዚህ መንግስት መላቀቅ ነው ብለዋል ናፍታሊ ቤኔት። የእስራኤል የደህንነት ካቢኔ ዛሬ ምሽት ስብሰባ ያካሄዳል። የደህንነት ካቢኔው በጋዛ ሰርጥ ሁለተኛ ዙር የሰላም ስምምነት ዙሪያና በኢራን ጉዳይ ይወያያል ተብሎ ይጠበቃል። የክነሴት ገንዘብ ቋሚ ኮሚቴ በጥምሩ መንግስት ወቅት ለሐረዲም ማህበረሰብ የሚሆን ገንዘብ እንዲሰጥ የተደረሰበትን ስምምነት ዛሬ ያጸድቃል ተብሎ እየተጠበቀ ነው። ለሐረዲም ማህበረሰብ አገልግሎት የሚለው ገንዘብ መጠን ከ280 ሚሊዮን ሸቀል በላይ ነው። ኮሚቴው በዮዳና ሰማሪያ ቀበሌዎች ለሚገኙ የሽባ ትምህርት ቤቶችም 80 ሚሊዮን ሸቀል እንዲተላለፍ ያደርጋል ተብሎ ይጠበቃል። በጥምሩ መንግስት ምስረታ ወቅት የተደረሰበት የገንዘብ ስምምነት እንዳይተላለፍ ለከፍተኛው ፍርድ ቤት ይግባኝ መቅረቡ ይታወሳል። ዳኛ አሌክስ ሽታይን እንዳሉት ዛሬ የሚተላለፈው ገንዘብ ጉዳይ ነገ ወደ ፍርድ ቤት ይቀርባል ብለዋል። በሊኩድ ፓርቲ ክኔሴት አባል ኤሊ ዳላል የክኔሴት የገንዘብ ቋሚ ኮሚቴ ዛሬ ለማስተላለፍ የሚሞክረው ገንዘብ ከስምምነቱ የነበረ ነው። ለጥምር መንግስቱ ትብብር አስፈላጊ የሆኑ ጉዳዮች አሉ። አባል የሆኑ አካላት ገንዘቡን ለግል ኪሳቸው አውሉትም። አንዱ የልጅን መብት ሊያስከብርበት ይችላል፣ ሌላኛው የሰፈር አቀባቢዎችን፣ አንዱ ደግሞ ሌላ ጉዳይ ይኖራል። ይህ ሁሉ ግን በአጠቃላይ በጀት ውስጥ የሚገኝ ነው ብለዋል የክኔሴት አባል ኤሊ ዳላል ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን ሀዲሞክራት የሚተሰኘውን ፓርቲ ሊቀመንበር ወቀሱ። ትኩማ እስራኤል በተሰኘው ጉባኤ የተገኙት ሊቨርማን እንዳሉት በየሁለት ቀኑ ስለ ፍልስጤም ሀገርና አንዳንድ ሰፈሮች በማስለቀቁ ዙሪያ ማውራቱ ከናታኒው አጠገብ መጫወት ነው ብለዋል ሊቨርማን። በመጪው ክኔሴት ናታኒው መንግስት ከመሰረቱ የዲሞክራቲክ ፓርቲ ስልጣን ሊቀበል ይችላል እንደተባሉት ሊቨርማን አይሆንም፣ ተቀባይነት ያለው ጉዳይም አይደለም የሚል ምላሽ ሰጥተዋል። ያይር ጎላን በበኩላቸው ናታኒው የሚያደርጉት የምርጫ ቅስቀሳ አካሄድ ማቆም ያስፈልጋል፣ የተቀናቃኝ ፓርቲዎች አሁን እርስ በርስ መጣላታቸው ለናታኒው ተጨማሪ የስልጣን ዘመን መስጠት ነው፣ አሁን በአንድ ላይ በመስራት በምርጫው አሸናፊ ከሆኑ በኋላ መጨቃጨቅ ይሻላል ብለዋል ያይር ጎላን። በርሾን ለጽዮን ከተማ አንድ በ50 ዓመት ዕድሜ ክልል የሚገኝ የህግ ጠበቃ በሰው እጅ ተገደለ ተባለ። የህግ ጠበቃው በቢሮው ውስጥ እንዳለ በጥይት ተኩስ ተገድሎ ተገኝቷል። ሁኔታውን ያጋለጠውም አብሮት የሚሰራ ግለሰብ ነው ተብሏል። በግድያው የተጠረጠረው ግለሰብ እጁን ለፖሊስ ሰጥቷል። ተጠርጣሪው 23 ዓመት ወጣትና የራምሌ ከተማ ኗሪ ነው። እጁን ለፖሊስ የሰጠውም ድርጊቱ ከተፈጸመ ከአራት ሰዓታት በኋላ ነው ተብሏል። ፖሊስ ሁኔታውን እያጣራ ይገኛል። ቃል አቀባያችን አዳስ ግሪንበርግ ካደረሰችን ዘገባ መረዳት እንደቻል ነው ተጠርጣሪው ድርጊቱን ሊፈጽም የቻለው የህግ ጠበቃው በሰጠው የህግ አገልግሎት ደስተኛ ስላልሆነ ነው የሚል ጥርጣሬ ያለ ተብሏል። በአሜሪካ ኒውዮርክ ከተማ በይሁዳን ላይ ያለው ጥላቻ እየጨመረ ሄደ ተባለ። በዚህ ዓመት መጀመሪያ አካባቢ ዞራን ማምዳኒ የኒውዮርክ ከተማ ከንቲባ ከሆኑ በኋላ ጸረ ይሁዳን እንቅስቃሴ በ8.5% ጨምሯል። የኒውዮርክ ፖሊስ ይፋ ካደረገው ሪፖርት መረዳት እንደተቻለው በከተማዋ ከተፈጸሙ የጥላቻ ወንጀሎች መካከል ግማሽ አክሉ በይሁዳን ላይ የተቃጡ ናቸው፣ በሌላው የማህበረሰብ ክፍል ግን 20% ብቻ ነው ተብሏል። የከተማዋ መማክርት ቤት አባል ሳም በርገር ከንቲባ ማምዳኒ በንግግራቸው በይሁዳን ላይ ጥላቻ እንዲከሰት አድርገዋል በማለት ወቅሰዋል። በእስራኤልና ሊባኖስ መካከል ዛሬ በሮማ ድርድር እየተካሄደ ነው። አንድ የሊባኖስ ቴሌቪዥን ጣቢያ ድርድሩ ውስብስብና ብዙ ነገሮች የተነሱበት ነው፣ በመጀመሪያ የተነሱት ሀሳቦች የሊባኖስ ጦር በደቡብ የሀገሪቱ ክፍል አንዳንድ ቦታዎችን እንዲይዝ በተባለበት ዙሪያና የእስራኤል ጦር ቤቶችን በሚያፈርስበት ጉዳይ ትኩረት ያደረገ ነው ብሏል። የሊባኖስ ጦር በደቡብ የሀገሪቱ ክፍል ቢሰማራ ሂዝቦላ ድርጅት የሚደግፍ መሆኑን አስታወቀ። የሂዝቦላ ድርጅት መሪ ናኢም ካሰም እንዳለው የሊባኖስ ጦር በደቡብ የሊታኒዮንስ ቢሰማራ እንደግፋለን ብሏል። ይበንዲ እንዳለ የሂዝቦላ ድርጅት አመራሮች ከሶሪያ መንግስት ባለስልጣናት ጋር እንዳይገናኙ የሚያደርግ ነገር የለም፣ በተስማሚው ጊዜ እንገናኛለን ብሏል ናኢም ካሰም። ይበንዲ እንዳለ የሶሪያ ፕሬዝዳንት አህመድ አሻራ የሀገራቸውና ሊባኖስ ጥቅም የሚያስከብር ከሆነ ከሂዝቦላ ድርጅት አመራሮች ጋር ተገናኝተው መወያየቱን ውድቅ እንደማያደርጉ መናገራቸው ይታወሳል። በሌላ በኩል ሶሪያ ሂዝቦላን ከእስራኤል በተሻለ መዋጋት አቅም ያላት መሆኑን ፕሬዝዳንት ትራምፕ ከሳምንታት በፊት መግለጻቸው ይታወሳል። የሶሪያው ፕሬዝዳንት አህመድ አሻራ በበኩላቸው ሀገራቸው ከሂዝቦላ ጋር ጦርነት የመግጠም ፍላጎት የሌላት መሆኑን መናገራቸው ይታወሳል። የመካከለኛው ምስራቅ ውጥረት አሁንም እንደቀጠለ ነው። በአሜሪካና ኢራን መካከል ድርድር አለ ቢባልም ውጥረቱ አሁንም እንደቀጠለ መሆኑ ተገልጿል። በመጨረሻም የአየር ንብረት ትንበያ በነገ ሁለት ሙቀቱ በመጠኑ ይቀንሳል ብለዋል የዘርፍ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ 32፣ በሃይፋ 31፣ በኤርሸባ 35፣ በኤላት 42 ዲግሪ ሴንቲግሬድ ይሆናል ብለዋል ዘርፍ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ አሁን ደግሞ በወቅታዊ ዘገባዎች ዙሪያ ነው የምንወያየው። እንግዲህ የተለያዩ ርዕሰ ጉዳዮች አሉን በሀገራችን ባለማችን በአካባቢያችን በተለይ በሀገራችንና በአካባቢያችን ዙሪያ ነው የምንወያየው። ሰጠኝ የተለያዩ ርዕሰ ጉዳዮች አሉን።
1: አዎ እንግዲህ ያው እንግዲህ የተለያዩ ርዕሰ ጉዳዮች ከምንላቸው ውስጥም አሁን እንግዲህ በጥምር መንግስት የቆየው 4 ዓመት የሆነ ነው አይደለም የተያዘለትን ጊዜ ገደብና
0: በትክክለኛው እንግዲህ ከብዙ ጣውረድ በኋላ ደርሷል።
1: ምንም ክኔሴቱ አሁን ተበትኗል። ያው ጊዜ ያስተዳደር ነው ያለ ምርጫ እስኪካሄድ ድረስ ግን ያኔ የተደረሰበት የገንዘብ ሁኔታም እንዲተላለፍ የተደረገበት ነገር አለና እንዴት ነው ያለው ሁኔታ?
0: አው እንግዲህ እንዳልከው ጥምር መንግስቱ አሁን ስልጣን ላይ እንግዲህ ያለው እስከ ምርጫው ድረስ ያው ስልጣን ላይ ነው። የተለያዩ ፓርቲዎች ሲጣመሩ በፓርቲዎች መካከል ስምምነት አለ። የሚያስተላልፉላቸው ገንዘብ የተለያዩ ቃል የሚገቡላቸው አለና ለሐረሪ ማህበረሰብ ባለፉት ሳምንታት ክነሴቱን ከመበተኑ በፊት ሊያስተላልፉት የሚገባ ገንዘብ ነበር ግን እንዳልቻሉ ጊዜው እንዳላደረሳቸው ነው የሚገለጸው። ዛሬ በልዩ ፍቃድ የክነሴቱ አፈጉባኤ አሚር ኦሃና ፍቃድ ከሰጡ በኋላ የክነሴቱ የገንዘብ ጉዳይ ቋሚ ኮሚቴ ጉባኤ አካሂዷል። ለሐረሪ ማህበረሰብ ይህን ገንዘብ ለማስተላለፍ 280 ሚሊዮን ሸቀል እንዲተላለፍ እንግዲህ ተዋይቷል የክነሴቱ የገንዘብ ቋሚ ኮሚቴ ጉዳይ። በተጨማሪም 80 ሚሊዮን ሸቀል ደግሞ በይሁዳና ሰማርያ 80 ሚሊዮን ሸቀል በይሁዳና ሰማርያ አካባቢ ለሚኖሩ ለይሁዳውያን እንዲተላለፍ እንግዲህ ተዋይቷል ኮሚቴው። ግን ደግሞ ለከፍተኛው ፍርድ ቤት ባጋጽ እንግዲህ በዚህ ጊዜ የሚተላለፈው ገንዘብ ባጋጽ እንዲመለከተው ደግሞ ነገ ጧት ከፍተኛው ፍርድ ቤት ጉዳዩን ነው የሚመለከተው መሆኑ ተገልጿል። ለማንኛውም አሁን ክነሴቱ ረፍት ላይ ባለበትና እንግዲህ ለመበተን በወሰነበት ሰዓት የገንዘብ ጉዳይ ቋሚ ኮሚቴ ተገናኝቶ ተመልክተውታል። አወዛጋቢም ነው። ለሚቀጥለው ምርጫ እንደው ተጽዕኖ ይፈጥር ይሆን እየተባለ ነው። አንተ እንዴት ተዋለ ሰጠኝ?
1: አዎ እንግዲህ መንግስት ያው ባለው ሁኔታ ምርጫው ስለተቃረበም አሁን ክኔሴት እንግዲህ ሌላ ክኔሴት እንጂ 5ኛው ክኔሴት አብቅቶለታል። በዚህ ወቅት ግን አንዳንድ ጊዜ ስምምነት የተደረሱበት አሁንም ጊዜያዊ አስተዳደር ቢሆንም ጊዜያዊ አስተዳደር የነበሩት ሁኔታ ነው እና በጥምር መንግስቱ ወቅት የተገቡ ቃሎችን መጠበቅ ደግሞ ምናልባት መንግስታት ደግሞ ወይም ደግሞ ፓርቲዎች ለቀጣይ ያላቸውን ሁኔታ ለማደላደልም ፈልገው ሊሆን ይችላል እና በአንድ በኩል የሚያስገድ ነው። በሌላ በኩል ደግሞ አሁን እንቅስቃሴ ማድረግ የማይቻልበት ሁኔታ አለ። የመንግስት ህግ አማካሪያም ሁኔታውን ሊያዩ ይገባል። ሌሎችም እና ለፍርድ ቤት መቅረቡ ራሱን የቻለ ችግር ነው ማለት አቤቱታ መቅረቡ እና በምርጫው ላይ ተጽዕኖ ያሳድራል። አንዱ ይሄ የጥምር መንግስት እንግዲህ ናታንያሁ ሲመሩት የቆዩት የጥምር መንግስት ሲታማበትና ብዙ ትችት ሲቀርብበት ከነበረ ጉዳይ አንዱ ለሐረዲም ፓርቲዎች የሚሆን ለሐረዲም ማህበረሰብ የሚሆን ከሚገባው በላይ አይገባቸውም አይደለም፣ እንደ ዜጋ የሚገባቸው ነገር አለ፣ ግን ከሚገባቸው በላይ እነሱን ፓርቲዎች ጠብቆ ለመቆየት ገንዘብ በቢሊዮን የሚቆጠር ገንዘብ ተላልፎላቸዋል የሚል ሐሜትም እንደገናም ደግሞ መረጃዎችም ሲቀርቡበት የነበረ ነው እና ትችቱም እንዳለ ሆኖ እንግዲህ በጥምር መንግስት ላይ ብዙ ትችቶች በዚህ ዙሪያ ሲቀርቡ ነበረ። አሁን በመጪው ምርጫ ያው ተጽዕኖ የሚያሳድርበት ሁኔታ ሊኖር ይችላል ለምን ሆነ የሚሉ አካላት አሉ። አሁንም የተላለፉ ህጎች ለምሳሌ የኦሪት መሰረታዊ ህግ፣ ኦሪት ትምህርት መሰረታዊ ህግ፣ እንደዚህም በማገልገል የማይፈልጉ ወጣቶችን ላለመያዝ እነዚህ እንደገና ደግሞ አሁን ይሰረዙ የተባለበት ሁኔታም ተጽዕኖ የሚፈጥሩበት ነገር ይኖራል። እንግዲህ መራጩ ህዝብ የራሱን ቀኝና ግራ አይቶ የሚወስንበት ሁኔታ ነው የሚኖር። ያው ምርጫም በመቃረቡ ተጽዕኖ ይኖራል፣ ለጥሩም ለመጥፎም።
0: አዎ ተጽዕኖ እንዳልከው ይኖረዋል። ዞሮ ዞሮ ግን የሐረሪ ማህበረሰብ አንዳንድ ጊዜ አንዳንድ ልጅ የጠየቀውን ሁሉ ማይከለከልበት ሁኔታ አለ። የሐረሪ ማህበረሰብን ስናይ ምንም ይሆን ምን እንግዲህ በርግጥ ለሁሉም ማህበረሰብ መንግስት ያው መንግስት ነው የሁሉም መንግስት ነው ቃል የገባውንም መሰጠት የሚገባውንም ይስጥ ግን ደግሞ አሁን ሆካጊዩስ ከሚሏ ጭቃጫቂ ጉዳይ ጋር በመከላከያ ሰራዊቱ የመዝመት ያለ መዝመቱ ጣውረድ ጋር ሲታይ እንዳልከው ብዙ ነገሮችን እንደገና ስብስብ ሊያደርግ የሚችልና ህዝቡንም ሊያስቆጣም ሊያወያይ የሚችል ነገር ሊሆን ይችላል እንግዲህ እንዳልከው በምርጫው ምን ተጽዕኖ እንደሚፈጥር በሂደት ይታያል ሌላው ጥርሰ ጉዳያችን ሰጠኝ የሊባኖስና በእስራኤል መካከል የሚካሄደው ድርድር ነው ወደ ድርድሩ እንዴት ነው ውጤት ያመጣ ይሆን ያሰጋል በስጋት ጥላ ስር ነው እየተካሄደ ያለው
1: አሁን ትልቁ ችግር ምንድነው ዋና ባለቤት የሆኑት የችግሩ ባለቤት ህዝበላ ነው አይደል የችግሩ ባለቤት ህዝበላ ችግሩ
0: የሚፈጥረው
1: ችግሩ የሚፈጥረው ከእስራኤል ጋር የሚጋጨው ጦርነት የሚያነሳው ህዝበላ ያለ ሊባኖስ መንግስት ጋር ነው ድርድሩ የሚካሄድና ህዝበላ ይቀበለው ነው እንጂ በሁለቱ ሀገራት አሁን እንደው ልክ አሁን ሊባኖስን የሚመራው አንድ መንግስት ነው አይደለም ያ ራሱን የቻለ ህዝበላናል ባቢሆን ኖሮ መልካም ነበር ጥሩ ነው እንደውም ሶሪያን ሁሉ በመጨመር በአካባቢው ሰላም ይሰፍን ነበር እንደው እዛ በኋላ ለእስራኤል የሚቀራት የዚህ የፍልስጤማውያን ጉዳይ ሊሆን ይችል ነበር በጣም ጥሩ ነበር ግን ችግሩ ምንድን ነው ኢራን አለች በጎን እዛ ህዝበላ አለ ህዝበላን ሳይዙ መደራደሩ ምን ያክል ውጤት ሊያመጣ ይችላል ነው ዛሬ በሮማ ሁለት ጉዳዮች ተነስተዋል ተብሏል አንደኛው በዛ አካባቢ ያው የሊባኖስ ጦር በሊታኒ ወንዝ አካባቢ በሌሎችም ቦታዎች የሚሰማራበትን ሁኔታ እንደገና ደግሞ አንዳንድ ቦታዎች ላይ የእስራኤል ጦር ከደህንነት አንጻር የሚያፈርሳቸው ቤቶች እንዳሉ ይነገራል ለደህንነት ጥበቃው እንዲያመችና እሱን የሊባኖስ መንግስት እየደገፈ አይደለም እና የተለያዩ ነገሮችም ተነሱ ዙሮ ዙሮ ያንንን የተኩስ አቁም ስምምነቱን ጠብቆ ያስቆያል የሚለው ትልቁ ጥያቄ ልክ የአሜሪካና ኢራን ጉዳይ እንዳይሆንብን ነው 10 ጊዜ 12 ጊዜ ዛቻው ቀርቦ ውጤት ማመጣ ከሆነ ምንም ዋጋ የለውም መደራደር ዋሽንግተን መገናኘት ወይም ደግሞ ሮማ መገናኘት ነገም ፓሪስ ቢገናኙ ለሰሜን እስራኤል አጠቃላይ ለእስራኤል ሰላም ያመጣል ወይ የሚለው ጥያቄ ነው እንጂ ድርድር ጥሩ ነው በድርድር የሚፈታ ነገር ቢኖር ኖሮ የጦር መሳሪያዎች ሁሉ ወጪ የሚደረግበት ገንዘብ ለስንት ልማት ይውል ነበር ህዝበላና እስራኤል ሲታኮስ እኮ በሰሜን እስራኤልና በደቡብ ሊባኖስ አካባቢ ብዙ ፋብሪካዎች ተከፍተው ቢሆን ሆቴሎች ተከፍተው ቢሆን የሁለቱ ሀገር ህዝቦች ተጠቃሚ ነበሩ ነገር ግን ያለው ተጨባጭ ሁኔታ ያ ሚደግፍ ያንን የሚያሳይ አይደለምና ያ ነው ትልቁ ችግሩ እንቅልሽ እናም ጨምርካለሁ
0: እንግዲህ እንደውም አሁን ያልከውን ሐሳብ ነው አሁን አሜሪካ በአሜሪካ አደራዳሪነት በሊባኖስና በእስራኤል መካከል ሁለቱ ሀገራት ለወደፊቱ ሰላም መስርተው በደንበራቸው መሃል በሰላም እየታለፈ በንግድ በሌላ ተለያዩ ማህበራዊ ጉዳዮች ግንኙነት እንዲኖር ለማድረግ ነው ተስፋው ጥሩ ነው እንደተባለው ቢሆን እንዳልከው ሁለቱ ሀገራት ያተርፋሉ እንጂ በጭራሽ ሊጎዱ አይችሉም ግን የሂዝቦላ ድርጅት ደግሞ እንግዲህ ሊባኖስ ሀገሩናት ሊባኖስ መናሪ አድርጎ ነው የቆየው የኢራን የመጀመሪያ ልጅን በለው ቀኝ እጅ ነው ይሄን ነገር ይፈቅዳል ወይ እንግዲህ በእስራኤል ሊሉና ማያምን ድርጅት ሂዝቦላ ባለባት ሊባኖስ ይሄ ነገር ሊሆን ይችላል ወይ እንግዲህ ይሆናል ተብሎ ታምኖበት ነው ድርድሩ እየተካሄደ ያለው ዛሬም እንደዚሁ በሮማ እንዳልከው አይታወቅም እንግዲህ ጊዜ ሊወስድ ይችላል ቢሆን ለሁሉም ዜጎች እንግዲህ ሁለቱም ሀገራት ተጠቃሚ ነው የሚሆኑት በመጀመሪያ የታየ የው በድርድሩ የታዩት ርዕሰ ጉዳዮች የሊባኖስ መከላከያ ሰራዊት በደቡብ ሊባኖስ ያው መስፈሩን እንዲቀጥልና እስራኤል ደግሞ በደቡብ ሊባኖስ አካባቢ ሺኢ የተባለው ማህበረሰብ መኖሪያ ሰፈሮች ቤት ማፍረሷን ያው ጉዳት ማድረሷን ጥቃት ማድረሷን እንድታቆም የሚል ነው እንግዲህ የሊባኖስ ቴሌቪዥን እንደዘገበው ተስፋ ለሁለቱ ሀገራት እንዳልከው እንግዲህ አንተ እንደጠቀስከው በዛ ተስፋ ላይ እንዲደርሱ ነው ቢደርሱ ጥሩ ነው ግን ህልም ይመስላል ረጅም ነው
1: እኮ ህዝበላ ነው ህዝበላ እና ሐማስ እያሉ ሰላም ይመጣል ብያላስብም የኢራን ጉዳይም ካልተቋጨ እነዚህ ሁለት ድርጅቶች እንዲከስሙ እንዲጠፉ ማታደርግም ቀኝ እጆቿ ናቸውና እና እነዚህ ሁለት ድርጅቶች ጉዳይ መቋጫ ከሌለው ልክ እንዳልቃይዳ ቀስቀስ እያሉ እንደዳሽ የሚጠፉ ካልሆነ በቀር እኛ የምናወራው እና እነሱ እየሰሩ ያሉት የማይገናኝ ነው ስለዚህ ከባድ ነው ብዬ ነው ማስበው ሌላው ወርቅነሽ አሁንም ሳንወጣ እንግዲህ በዝበላ ድርጅት ጻፊ ናይም ካሰምና በሶሪያው ፕሬዝዳንት መካከል ግንኙነት ሊኖር ይችላል የተባለ ነው ያለና እንዴት ነው?
0: እንግዲህ ሁለቱም የህዝቦላ ድርጅት ዋና ጸሐፊም ናይም ካሳም መሐመድ አሻራም የሶሪያው ጠቅላይ ፕሬዝዳንት ነው የሚባሉት ፕሬዝዳንት በተገናኝተን ብንወያይ መልካም ነው። ሐሳቡን እንግዲህ ሁለቱም እንዳልተቃወሙ አይነት ነው። ፍላጎት አለ በህዝቦላ ድርጅት በኩል ይባላል። ህዝቦላ ድርጅት ዋና ጸሐፊ ናይም ካሳም በ ሊታኒ በተባለው ወንዝ አካባቢ በሊባኖስ የመከላከያ ሰራዊት የሊባኖስ መከላከያ ሰራዊት መስፈሩን ይደግፋል። እንዲያውም የህዝቦላ ድርጅት አስፈላጊውን እርዳታ ሁሉ ገዛ ማድረግ እንደሚችል ገልጿል ነው የተባለው። እንግዲህ ከዚህ ጋር ተያይዞ የአካባቢ ለሶሪያ ድንበርም ስለሚቀርብ የሶሪያው መሪም የሊባኖስ መከላከያ ሰራዊት በአካባቢው መስፈሩን እንደማይቃወም ነው የተገለጸው እንደሚደግፍ። እንግዲህ ህዝቦላና ሶሪያ ተገናኝተው ለመወያየት ሁለቱም ሐሳቡን ዝግጁ ናቸው ውይይት ለማድረግ ነው የተባለው። ሁለቱ አካላት ቢወያዩ እንግዲህ ለእስራኤል ምንድነው ችግሩ ነው ምን አይነት ተጽዕኖ ይፈጥራል እንደተባለ ህዝቦላ ድርጅት ለሶሪያ በተለይ አሁን ስልጣን ላይ ያለው መንግስት ጥሩ እንዳልሆነና የድሮው የሶሪያ መሪ የባሻር አላሳድ ደጋፊ እንደነበረ የባሻር አላሳድ ስልጣን ለማራዘም እርዳታ ሲያደርግ እንደነበር ይታወሳል። እንግዲህ እስራኤል በሊባኖስ ድርጅት በህዝቦላ ድርጅት ላይ ባደረሰችው ጥቃት ምክንያት አሁን ስልጣን ላይ ያለው የሶሪያ መንግስት ወደ ስልጣን መምጣት እንደቻለ ገዛ እንዳደረገለት ታላቅ ገዛ እንዳደረገለት የድሮን መንግስት ለመጣል ነው የሚገለጸው። ዞሮ ዞሮ እንግዲህ በዚህ ሁኔታ ህዝቦላ የአሁን ስልጣን ላይ ያለው የሶሪያ መንግስት ወዳጅ አይደለም። በአሁኑ ሁኔታ ግን ተገናኝቶ ለመገናኘት በሁለቱም በኩል ፍላጎቱ እንዳለ ነው የተገለጸው። ተገናኝቶ ቢወያዩ ለእስራኤል ምንድነው ችግሩ የሚለው ላይ ነው እንግዲህ ትኩረት ማድረግ ያለብን። ዞሮ ዞሮ ከእስራኤል ደህንነት አንጻር ሰጠኝ በዚህ ሐሳብ ዙሪያ አንተ መጨመረው ካለ።
1: ያው ለእስራኤል እንግዲህ አንዱ ነው ከተራመዱ በጠላትነት ከመጡ አስቸጋሪ ነው። ደግሞም አህመድ አሻራ ከቱርክ ጋር እየተቀራረበ ስለሆነ ዞሮ ዞሮ ሊባኖስን ሚይዝ ከሆነ አደገኛ ሊሆን ይችላል። ግን በሰላማዊ መንገድ ከተንቀሳቀሰ ጥሩ ነው ነው እንዲያውም አሁን ከአሜሪካ ጋር ጥሩ ግንኙነት ስላለው አህመድ አሻራ ለእስራኤልም ጥሩ ሊሆን ይችላል። እና ዋናው እንግዲህ በትኩረት በየቀኑ መመልከት የሚያስፈልጋቸው ጉዳዮች ናቸው። እንዲሁ በቀላሉ የሚታለፉ አይደሉም። ከደህንነት አንጻርና የሚሆነው እናያለን። ሌላ እንደ ወርቅነሽ ከምርጫው ጋር በተያያዘ እንግዲህ የማዕከላዊ አስመራጭ ኮሚቴ ሊቀመንበር እንደዚህ የፓርቲ መሪዎች ወይም ፓርቲ እንቅስቃሴ የሚያደርጉት በምርጫ ጣቢያዎች ለመራጮች መረጃዎችን ማስተላለፍ የለባቸውም የሚለው ብዙ ተጽዕኖ እያመጣ ነው። እንደገናም ደግሞ የሊኩድ ፓርቲ የህግ ያው ፍርድ ቤት ይሉታል እነሱ እንግዲህ በፍርድ ቤት አለ። እሱ የክኔሴት አባላትና ሚኒስትሮች በወረዳዎች በአንዳንድ ቦታዎች እንደ አይወዳደሩም የሚል ውሳኔ ማስተላለፉ ብዙ የክኔሴት አባላትንም ከውድድር ውጭ ያደርጋል የሚል መረጃ እየቀረበ ነው። እንዴት ነው?
0: አዎ እንዳልከው የምርጫ የማዕከላዊ ምርጫ ቦርዱ ሊቀመንበር ዳኛ ኖአም ሶልበርግ በምርጫው ጊዜ በምርጫ ጣቢያዎች ተገኝተው የፓርቲ ተወካዮች ለመራጩ ህዝብ ስለ ፓርቲያቸው ያለውን መረጃ እንዳስተላልፉ በሚለው እንትን እንዲያስተላልፉ የሚለውን ያው እንዲከለከለ የሚል ሀሳብ አቅርበዋል። ይሄ ነው እንግዲህ የምርጫ ዕለት ነው እንግዲህ በየምርጫ ጣቢያው ያለውን ሁኔታ በሚመለከት እንግዲህ በዙሪያ ተጨማሪ መቼም ውዝግብ አለ አንድ ነገር ከተነሳ ይኖራል ብለን እናስባለን። በሊኩድ ፓርቲ በኩል አዎ በጣም አወዛጋቢ ነው። እንደምናውቀው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 8 አዳዲስ አባላት እንዲገቡላቸው ጠይቀዋል። እስከ 29 ድረስ ከ3 ጀምሮ 3 ቁጥር 5 ቁጥር 7 9 13 እንዲህ እያለ እስከ 29 8ቱ እንዲገቡ ጠይቀዋል። ተፈቅዷል ያው ፓርቲው ፈቅዷል። በዚህ ሁኔታ እንግዲህ በቅድመ ምርጫ በፕራይመሪስ ተወዳድሮ ሊገቡ የሚችሉ እንደው 30 እንኳን ቢያገኝ ሊኩድ እየተባለ ነው። አሁን በሚካሄደው ከህዝብ ላይ ቅድመ ግምገማ ጥናት 23 እየተባለ ነው። 24 25 ግን 30 እንኳን ተብሎ እስከ 30 ቢሰጠው ከፍተኛ ቁጥር ነባር የክነሴት አባላት የመግባት እድላቸው አሁንም ጠባብ እንደሆነ እየተነገረ ነው። 8ቱ ከቦታውን ከያዙት በርካታ የክሬሲት አባላት አዎ ካልተው ይሄ እንትን ከሌለ ውድድሩ ከሌለ በርካታ የክሬሲት አባላት ውጪ ሆናሉ ላይገቡ ይችላሉ። አዎ
1: ሁለትም ይሏሉ አንዳንዶች እስከ 22
0: ጥናቱ አዎ በቀነሰ ቁጥር ልክ ነህ የሆነ ቁጥር ያየነው እስከ 22
1: የክሬሲት አባላት ላይገቡ ይችላሉ።
0: አዎ ላይገቡ ይችላሉ 22 የክሬሲት ነባር የክሬሲት አባላት ነው እንግዲህ ሳይገቡ የሚቀሩትና ይሄ ደግሞ ቁጣን ያስነሳ ቅሬታን ያስነሳ ነው በክሬሲት አባላት በኩልና እንደው ቢበዛ 16 የክሬሲት አባላት ቢገቡ እየተባለ ነው ወደ ክሬሲቱ አወዛጋቢ ነው እንግዲህ ሊኩድ የሚገቡት የክሬሲት አባላት ቁጥር ከፍ ካላለ አስቸጋሪ ነው የሚሆነው
1: ለነባሮቹ ነው እንግዲህ ፓርቲው ሊቀመንበር ምናልባት የሚፈልጉት እንደሆነ አዳዲስ ሰዎችን ማስገባት ይፈልጋሉ ይባላል
0: ተብሎማ ተፈቅዶላቸዋል እኮ 8 ሰው
1: እኮ ያገለገሉት ደግሞ ብዙ
0: ቦታቸው ተያዘ
1: ቦታቸው ሲያዝ ደግሞ እነሱ ከበታ እንግዲህ የተባለው ነው ለማንኛውም እናየዋለን ወርቅ
0: ያው በ17 ነው የፕራይመሪስ ምርጫ እንዲካሄድ የተወሰነው በዚህ አጋጣሚ በዚህ ወር ማለት ነው እንግዲህ መልካም እድል ፖለቲካው እንዲ ነው እየሞቀ ነው ወደ ሳምንታዊ
1: እናየዋለን
0: ፕሮግራማችን እንላለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከደራሲ ዳኛነሽ ወተትነህ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ዳኛነሽ እንደምን አለሽ?
1: እግዚአብሔር ይመስገን። እንዴት ነሽ ሰጠኝ?
0: እኔ ደህና ነኝ። አንቺ እንዴት ነሽ? ስራ እንዴት ነው?
1: አመሰግናለሁ፣ ጥሩ ነው።
0: ያንቺን ቃለ ምልልስ ለማድረግ የተነሳሳንበት ዋና ምክንያት የፍቅር አዝመራ የተሰኘ አዲስ መጽሐፍ ደርሰሽ ለአንባቢያን አብቅተሻል፣ ይህን በተመለከተ ነው። እና ከዛ በፊት እስኪ ዳኛነሽ ማናት ለሚሉ እስኪ እንደው ራስሽን ባጭሩ አስተዋውቂልን።
1: ዳኛነሽ ወተትነህ እባላለሁ። የወተትነህ በለጠ ልጅና የወይዘሮ ማሚጸጋ ልጅ ነኝ። የምኖረው ቅናት ጋት ነው። ባለትዳር ነኝ፣ የሶስት ልጆች እናት።
0: እናመሰግናለን። የህይወት አዝመራን መጽሐፍ ለመጻፍ ስንት ጊዜ የወሰደብሽ? ሂደቱን አጀማመሩን እስኪ ግለጭልን።
1: የወሰደብኝ ጊዜ ከ9-10 ወር ነው። እንግዲህ የጻፍኩት የቤተሰቦችን ታሪክ ነው። የፈጀብኝ ጊዜ ከ9 ወር እስከ 10 ወር ድረስ።
0: እንግዲህ የቤተሰብ ታሪክ ቢሆንም ያንን በድርሰት መልኩ ነው ያስገባሽውና ቀላል አይደለም። እውነተኛ ታሪክን በድርሰት ውስጥ አጠቃሎ የመጻፍ ሁኔታና እንደው ፈታኙ ነገር ምን ነበረ? ከአሁን በፊትስ በዚህ በስነ ጽሁፍ ዘርፍ ተሰማርተሽ ነበር ወይ? የሰራሻቸው ነገሮች አሉ ወይ?
1: የመጀመሪያ ጊዜ ነው ስጽፍ። ፈታኙ ነገር ደግሞ ያው የቤተሰቦች ታሪክ እስከሆነ ድረስ እናቴም በህይወት ስለሌለች አሁን የእሷን ፓርት ለመጻፍ በጣም ከባድና ፈታኝ ጊዜ የነበረው እሱ ነው።
0: ይህ እንግዲህ መጽሐፉ ከወጣ በኋላ በአንባቢያን ዘንድ ምን አይነት አስተያየት ተቀበልሽ? እንዴት ነው? ጠንካራ ጎንም ይኖራል፣ ደካማ ጎንም ይኖራል እና በዚህ ዘርፍ አንባቢያን ምን አሉ?
1: በጣም ቆንጆ አስተያየት ነው የተቀበልኩትኝ። በዛ ላይ ደግሞ ያው ብዙ ጊዜም ስላልተለመደ እንደዚህ ቤተሰብን ታሪክ መጽሐፍ ስላልተለመደ መጀመሪያ ላይ እኔ እንደጻፍኩት ነው የሚናገሩት ሰዎች እና ጥሩ አስተያየት ነው የተቀበልኩት። በጣም ደስ ይላል።
0: መጽሐፉ እንግዲህ 12 ምዕራፎች አሉት፣ 250 ገጾች አሉት እና በዲዛይን ሲደረግም በጣም በጥሩ ሁኔታ ነው። ለአንባቢያን የሚቸግር አይደለም። እያንዳንዱ የመጽሐፍ ምዕራፍ ራሱን የቻለ ታሪክ ያለው ነው እና ከኢትዮጵያ ተነስተሽ እስከ እስራኤል ድረስ ያየሽባቸውን ነገሮች አሉና እስኪ ባጭሩ ስለዚህ አስረጅን።
1: ከኢትዮጵያ አንስቶ ያው ከጎጃም አንስተን የመጣ ነው ወደ ጎንደር። በሃይማኖታችን ይሁዲ ስለሆነ ከዚ ጎንደር መጠን ተጠባብቀን ወደ ቻገር ያው ወደ ተስፋይቱ ሀገር ለመድረስ ችለናል። እግዚአብሔር ይመስገን።
0: የተለያዩ ገጸ ባህሪያት አሉ። እውነተኛ ታሪክም ቢሆን የሚያነብ ሰው እውነተኛ ታሪክ አይመስለውም አንዳንዴ፣ ግን በውስጡ ደግሞ ብዙ የሚገልጹ ነገሮች አሉና እስኪ እንደ አንዳንድ ምክንያት ናቸው የምትያቸውን የምትገልጽልን ካለ።
1: መጽሐፉ የተጻፈው የእናት አባቶችን ከተዋወቁ ቀን ጀምሮ ያው የአርባ ዓመት ጉዟቸውን የጻፍኩት እና እውነተኛ ታሪክ ነው ከዛ የተጻፈው በሙሉ።
0: ጥሩ ነው። እንግዲህ የወላጅን ወይ ቤተሰብን ታሪክ እንደው በመጽሐፍ መልኩ ማምጣት ብዙ ጊዜ ቀላል አይደለም። በተለይ ደግሞ ትረካው እንዲያምር አድርጎ ሰዎች እንደው የእውነተኛ ታሪክ እንዳይመስላቸው አድርጎ ማቅረብ በጣም ጥበብን የሚጠይቅ ነገር ነውና አንቺ አንባቢ ትመስኛለሽ። ከአሁን በፊት ብዙ መጽሐፍትን ያነበብሽ ትመስያለሽ እንደው ባጽፊ እንኳን
1: ሞክራለሁ።
0: ጥሩ ዳኛነሽ፣ እንግዲህ ከመጽሐፍ ውስጥ በተለይ ህይወት እንዲናት ብለሽ በምዕራፍ 12 ከገለጽሻቸው ብዙ ነገሮች ለህይወት ትምህርት የሚሰጡ ብዙ ሀሳቦች አሉና እስኪ ከዛ ውስጥ አንዱን አንቺ አቅርቢልን፣ አንዱን ደግሞ እኛ እናቀርበዋለን።
1: ህይወት እንዲናት ከሚለው የልጆችን አስተዳደግና የቤተሰብ ፍቅር ይላል። ልጆችን እንዴት ነው እያሳደግናቸው ያለ ነው? እንዴትስ እያደጉ ነው የሚሉትን ጥያቄዎች ሁላችንም ወላጆች ራሳችን ልንጠይቅ ይገባል። ልጆች ምን ያስፈልጋቸዋል የሚለውን በመለየት የወላጅነት ግዴታችን የመወጣት ኃላፊነት አለብን። ልጆቻችን ለማሳደግ ብዙ ነገሮች ሊያስፈልጉን ይችላሉ። ለምሳሌ የሚኖሩበት ቤት፣ ልብስ፣ ምግብ፣ ጥሩ ትምህርት ቤት እና የተለያዩ ምቾት የሚሰጡ ቁሳቁሶች በማሟላት ልናሳድጋቸው እንችላለን። ይሁን እንጂ እነዚህ ሁሉ ስላሟላን ብቻ ልጆቻችን ደስተኛ ሆነው እያደጉ ነው ማለት አንችልም። ምክንያቱም ልጆች ከምንም በላይ የሚሹት አንድ ወሳኝ ነገር አለ፣ እሱም የቤተሰብ ፍቅር ነው። ልጆች ገና ከልጅነታቸው ጀምሮ ፍቅርን የሚሰጣቸው ወላጅ ወይም የቤተሰብ አባል ይመርጣሉ። ስንቶቻችንን ልጆቻችን ከልጅነት እድሜያቸው ጀምሮ የሚፈልጉትን ከሁሉም በላይ ፍቅር መሆኑን ተረድተን የምንሰጣቸው? ልክ እንደነሱ እድሜ ዝቅ ብለን ልንረዳቸው ያስፈልጋል። እነሱን ደስተኛ ለማድረግ ለየት ተቀን እንሰራለን። ነገር ግን ከሰራችን ሰዓታችን ቀንሰን ለነሱ ጥቂት ጊዜ ብንሰጣቸው ከምንም በላይ ያስደስታቸዋል። ልጆች አምሮ የሚያስታውሰው አብረናቸው ያሳለፍነውን ጊዜ እንጂ የገዛንላቸው ቁሳቁስ አይደለም። የቁሳቁስ ስጦታዎች ዘላቂ ስሜትን አይፈጥራላቸውም። እነሱ ትልቁና ትርጉም ያለው ነገር የቤተሰብ ፍቅርና ቅርበት ነው። ለልጆቻችን ፍቅር እየሰጠን ካሳደግናቸው እያደጉ ሲሄዱ ለኛ ያላቸው ፍቅር ክብር እየጨመረ ይሄዳል። የልጅነት ጊዜያቸውን ሳይረፍድ አብረናቸው የምናሳልፈው እያንዳንዱ ደቂቃ ትልቅ ዋጋ አለው። ለልጆቻችን ስሜት መንፈሳዊ ጥንካሬ መጨነቅ፣ የሚያዩትና ከሚሰሙት መጥፎ ነገር ስሜታቸውን መጠበቅ የወላጅነት ቀዳሚ ኃላፊነት ነው። ልጆቻችን ፍቅር ሰጥተን በመልካም ስነ ምግባር አንጽን ካሳደግናቸው በራስ መተማመን ይኖራቸዋል፣ የመንፈስ ጥንካሬ ይኖራቸዋል፣ ለቤተሰባቸው ለማህበረሰቡና ለሀገራቸውም ጠቃሚ ዜጎች ይሆናሉ። ተቃራኒ ፍቅርን፣ ሰላምን፣ ትዕግስትን፣ ይቅርታን፣ ለሰው ልጅ ክብርን መስጠትና የሀገር ፍቅርን እያስተማርን ካላሳደግናቸው እያደጉ ሲሄዱ ለቤተሰባቸው ምንም ስሜት የማይሰጣቸው ይሆናሉ። እኛም የልጅነት ስሜታቸውን ስላልተረዳ ነው በኋላ ላይ ከነሱ ፍቅር እንክብካቤና ክብር በሚፈልግበት ጊዜ ላናገኝ እንችላለን። ምክንያቱም በልጅነታቸው ያልዘራነውን ፍቅር በኋላ ልንቀበል አይቻልም። ስለዚህ ሁልጊዜም ቢሆን ከምንሰራው ስራ ላይ ቀንሰ ለልጆቻችን ጊዜ መስጠት አለብን። ከሚያስፈልጋቸው ቁሳቁሶች ይልቅ የሚፈልጉትን ፍቅርና ቅርበት ለይተን በማወቅ ማሳደግ ትልቁ የወላጅነት ኃላፊነት ነው ይላል።
0: በጣም ጥሩ ነው። ህይወት በውጣ ውረድ የተሞላች ናት። አንዳንዴ በህይወታችን ውስጥ ልክ እንደ ባህር ሞገድ ሊገፉን የሚችሉ ብርቱ ፈተናዎች ይጋረጡብናል። እኛ ግን በባህሩ ውስጥ ላለመስጠም በጽናት መታገል ይኖርብናል። እያንዳንዱ ሰው የራሱን ህይወት ጠብቆ የማቆየት ኃላፊነት አለበት። በህይወት ጉዞ ውስጥ መታመም፣ መቸገር፣ መውደቅና መሰበር ሊያጋጥሙ ይችላሉ። ነገር ግን ህይወቱን በአግባቡ የያዘና ትዕግስት ያለው ሰው ሁሉንም ፈተናዎች በድል ያልፋል። ህይወትህ ለአንተ የተሰጠች ልዩ ስጦታ ናት። በመሆኑም ማንም ሰው ይህችን ስጦታ እንዲቀማህ አትፍቀድ። በጉዟችን ላይ የማንወጣው ተራራና የማንሻገረው ባህር ሊገጥመን ይችላል። ይሁን እንጂ የሰው ልጅ በህይወት እስካለ ድረስ እነዚህ ነገሮች ማጋጠማቸው የማይቀር መሆኑን ተረድተን በብልሃት በበሰለ አእምሮና በማስተዋል ልናልፋቸው ይገባል። በራሳችን ተማምነን የተሰጠንን ህይወት ማሸነፍ እንደምንችል ማወቅ ይኖርብናል። ህይወታችንን ለመቀየር ሁልጊዜም በትግል ውስጥ ማለፍ አለብን። ምክንያቱም ህይወት የምትቀየረው በምንሰራው ስራና በምናየው ራዕይ ውስጥ ነውና፣ መልካም ነገርን በማሰብ ደግነትን በመለማመድና ከሰዎች ጋር በቅን አመለካከት በመኖር ህይወታችንን ቀላልና የተሳለጠ ማድረግ እንችላለን። በህይወት ስንኖር አዳዲስ ነገሮች ወደኛ መምጣታቸው አይቀሬ ነው። በመሆኑም አሰልቺ ሁኔታዎች ቢፈጠሩ እንኳ በጥንቃቄ ማለፍን ልንለምድ ይገባል። በህይወትህ ሁልጊዜ መጥፎውን ፈተና፣ መውደቅን፣ ህመምንና ችግርን ብቻ አትመልከት። ይልቁንም መልካም ነገሮችን ማየት እንዳለብህ አምናለሁ። ምክንያቱም መልካምነት ከችግር እንደሚበልጥ ማመን ለስኬት መሰረት ነው። ማድረግ ያለብንን ነገር በትክክለኛው ጊዜ ማድረግና በማያገባን ነገር ውስጥ ካለመግባት ራስን መቆጠብ ይኖርብናል። በህይወታችን ሁልጊዜ ደስተኛ ለመሆን የራሳችንን ውሳኔ በራሳችን መወሰን አለብን እንጂ ሌላ ሰው ህይወታችንን እንዲመራው መፍቀድ የለብንም ይላል። ዳኛነሽ በጣም ቆንጆ ነው። በጣም ለህይወት አስተማሪ ነው።
1: አመሰግናለሁ
0: ዳኛነሽ። እንግዲህ ጥሩ ነው፣ በጣም ቆንጆ ነው። ጅማሮ ነው፣ ገና ብዙ ትሰሪያለሽ ብለን ተስፋ እናደርጋለን። እንደው መጨረሻ የምታስተላልፊው መልእክት ካለ?
1: አመሰግናለሁ። መጽሐፉን ሁሉም ሰው እየወሰደ ቢያነበው በጣም ደስ ይለኛል፣ ጥሩ ትምህርት ያገኙበታል።
0: እንግዲህ መጽሐፉን ሁሉ ሰው እንዲወስደው ብለሻል። የት ነው ማግኘት የሚችሉት?
1: በፌስቡክ ዳኛነሽ ወተትነ ብለው ቢፈልጉኝ ማግኘት ይቻላል። እንዲሁም በተለያዩ ናሆ መሪከድስ፣ በቤታ ቲክቫ፣ እንዲሁም ባሽኪሎን ማግኘት ይቻላል።
0: የተለያዩ ሱቆች አለ ማለት ነው?
1: ከን
0: ጥሩ ነው። በቀጣይስ እንደው በቅርብ ጊዜ ሌላ መጽሐፍ እንጠብቅ?
1: እንደ እግዚአብሔር ፈቃድ
0: ነው። ይህንን ስናጣጥም እንቆይና እንዲስ ሰርፕራይዝ ነው የምታደርጊ? ናፍጣ ነው የሚሉት ፈረንጆ። ጥሩ ነው፣ ቆንጆ ነው። በጣም እናመሰግናለን።
1: አመሰግናለሁ።
0: መልካም ጊዜ።
1: እሺ ወዳ

0: ወርቅነሽ፣ እንግዲህ ወደ ቃለ ምልልስ ነው የምናልፈው። ዘወትር ተሳታፊያችን ክብካብ ቸኮል በስልክ መስመራችን ትገኛለች። ክብካብ እንዴት አመሸሽ?
1: እንዴት አመሻችሁ ጋዜጠኛ ሰጠኝ፣ እንዲሁም ወርቅነሽ፣ እንዲሁም የስራ ባልደረባችን በሙሉ እና አድማጮችን በሙሉ እንዴት አመሻችሁ?
0: እኛ ደህና ነን፣ እናመሰግናለን ለተሳትፎሽ እንላለን። እንግዲህ ዛሬ የምንነጋገረው በተለይ ያው የበጋ ወቅትም ነው። የልጆችና የወላጆች ግንኙነት ብዙ ጠንከር ይላል። ልጆች ቤት ይውላሉ በአንድ በኩል፣ በሌላ በኩል ደግሞ ስራ የሚሰሩ አሉ። በአጠቃላይ እንደውም ምን መሆን አለበት ለወደፊቱ የተሻለ በልጆች ህይወት ዙሪያ ያለሽን ሀሳብ ብታካፊ ብለን።
1: አዎ የልጆች የበጋ የረፍት ጊዜ በጣም እንደምናስበው ቀለል ያለ አይደለም፣ ከባድ ነው። ግን ቀድሞ ፕሮግራምና ቅዴ ሊያዝለት የሚገባው ጊዜ ነው። ልጆችን በምን መንገድ ማዝናናት አለብን፣ እንዴት ማዝናናት አለብን፣ ለማዝናናት ምን ማድረግ አለብን የሚለውን እቅድና ፕሮግራም መወጣት ያለበት ከመጀመሪያው ጀምሮ ፕሮግራም ሊያዝበት የሚገባው ጊዜያቶች ናቸው ብዬ ነው የማስብ። ለምን ልጆችን አሁን እኛ ብዙ ጊዜ እንደንትን ሆኖ ወይ ኢትዮጵያ ራሳችን በመዝናናት ነው የምናውቀው እንጂ ልጆችን የተለያዩ ቦታዎች የተለያዩ አውሮፓ ሀገራቶች ራሱ ቅናሽ ነው ሁሉ ነገር። ከዛ እንዴት መዝናናት አለባቸው? እኛ ጋር የምትናምበት አጋጣሚ እኛ ጋር እንኳን የምትናምበት አጋጣሚ ባይኖር ብዙ ልጆች በተለይ እንደዚህ ትምህርት ጨርሰው የሆነ በቃ እነሱ ማጠነካከረ ማበረታቻ ነገሮች ብንዘጋጅ ጥሩ ነው ብዬ አስባለሁ።
2: ክብካብ እንዳልሽው ይህ ነገር ብዙ አልተለመደም። በተለይ ውጭ ሀገር ይዞ መሄድ ልጆችን እየተለመደ አይደለም። በኛ ማህበረሰብ በኩል የሚያደርጉ ሰዎች አሉ፣ እንደ በአብዛኛው ሲታይ ግን አይደለም። እና እዚህ ራሱ እስራኤል ሀገርም አሁን በተለያየ ቦታ የጥበብ ስራቸውን የሚያቀርቡ ሙዚቀኞች አሉ፣ ልጆች መሄድ ይፈልጋሉ። ሌላም ሌላም እንደዚህ ተመሳሳይ ቦታዎች መጎብኘት ይቻላል። ይሄ እንኳን ራሱ ከባድ ነው። እና እንደው ለምንድን ነው ለምን ይመስልሻል?
1: እኛ እንግዲህ የሆነ ግንዛቤ እጥረት ብዬ ነው የማስበው። ማለት ከ80% ግንዛቤ ገብቶት ልጆቻቸውን ይዘው አሁን እኛ በተለምዶ ቁብ አለን አይደለ? ቁብ እንጥላለን። ያ ቁብ ወይ ሪፋ ማስገል መሬትን ቤቴን እንትን ልግዛበት ምናምን ነው እንጂ ልጆችን ላስደስበት አይደለም የመጀመሪያ ፕሮግራሙ ቁቡ። እነዚህ ደግሞ በጣም ግንዛቤ ገባቸው። ይህ ለካይጥ በቃ ልጆችን ለኦፌሽ ተብሎ ልክ ለነጮች እኩል የሚራመዱ እኛ ራሳሰቦች ደግሞ አሉ። ከዛ ልጆቻቸው እንደት ሲሉ የስራ ረፍት የሚወስዱበት ለልጆች ማዝናናት ፕሮግራም የሚሉበት ነገር ተይዞበት ከአመት በፊት አሁን እኛ እንደምትን ሆነ ለሰርግ ነው ከአመት በፊት ጥሪ የምናደርግ። እንደዚህ አይነት ነገሮች ግን በሽ የምታቅላቸው ነገሮች ግን በዚህ አመት ምን እናደርጋለን? ልጆች እናዝናናለን? ምን ያህል መቆጠብ አለብን? ምን ያህሉስ ቤት ውስጥ ወጭ ማድረግ አለብን? ምን ያህል ማህበራዊ ኑሮ ብለሽ እቅዶችሽን ሰንተን አድርገን ማሰብ ያን ግንዛቤ መውሰድ አለብን። እኛ ግን ከእለት የተገኘውን እዛ ኢትዮጵያ ለቤተሰብ ወይ እንልካለን ወይ በኢትዮጵያ እኛ ባክነን ብዙ ጊዜ ልጅ ትዳር የሚበተንበት መዝናናት ሳይሆን መጉላላት ነው የሚያመጣ አጋጣሚ የሚታይበት ነው። ብዙ ጊዜ ውጭ ሀገር በሄዱ ለአንድ ሳምንት የሆቴል የሚሆን ተካፍሎ እዛች በፕሮግራም የሚመጣ አሁን ኢትዮጵያ ስንሄድ ሰፊ ፕሮግራም ልንይዝ ይገባል። ቤተሰብ ዘመድ ልንጠይቅ ነው የምንሰጠውን ለከሌ ለከሌ ለከሌ ነው
0: ልናናኳት ሻንጣችን ራሱ በጣም
1: ከዛ ላይ ደግሞ ከሌ ወሰድልኝ ሰድልኝ ከን የጀምረው ሰድልኝ ለምትና ወሰድልኝ ደግሞ አለ። አውሮፓ ግን አንድ ልብሶች ሶስት ልብሶች እየስተገለች ምርጥ ነው።
0: አውሮፓ ነጭ ዘመድ የለን ብለሽ ነው?
1: ዘመድ ባይኖ ቢኖርም ባይኖርም መዝናናት እና ትኩረት የምታደርገው ለምሳሌ ግሪክ ልጆች በጣም የሚወዱ ብዙ እስራኤላ የሚወዱበት አሁን ያፓን በጣም ኑሮ ርካሽ ነው። በዛ ላይ ሌባ አለ። ግን እንደገና ደግሞ ስንወጣ ብዙ እንትኖችን መውሰድ ለምሳሌ እኔ አሁን አዲስ ያየሁት በአሁኑ የቴሌፎን ቢትዋ ማግባት ለስልክ ለራስም ለስልክም ለንብረትም ገብቶ መሄድ ያ ስልክ ቢጠፋ የገባችሁት ቢትዋ ለሳምንት 80 ብር ምናምን ነው የሚከፈለው ከፍላችሁ የምትሄዱት። ግን ያን የጠፋበትን ነገር አመጣጥ ነው ጊዜውን የተገዛበት ቀስ ደረሰኝ ምናምን አይቶ ይከፍላሉ። እንደዛ ይሁን እንደሻር ለማድረግ ነው ለሰውስ ለማድረግ ያየሽና ግራ እንኳን አይደለም ለራስ ለንብረቶች እንትን ይዘና ምስተሃል ኢትዮጵያ ላይ ምንም አላውቅም የልጅን ካየው ሳንታ
2: ሚገርም ነው ግን ሌላም ሀገር የስልክ ሌባል በርግጥ ስልክ ነው ተፈላጊ ነው የትም ሀገር ይሰረቃል
1: ሚገርምሽ በጣም ልጅ 12 ደረሰና እንደዚህ ነገሮች ነው ቀድም ይደረስ እንትን ብዬ እንደነገሌ እንደዛ ነው ብቻውን የገባውና ተቃገሬ እስራኤልና መሰከንኳታል ሀገሬ እስራኤል ማሪ ሌባ እንኳን የለለ ወደ ቆንቋን ሲገኝ እኔ ተደውሎ ነው የሚሰጥ
0: በነገራችን ላይ ዜም እንኳን የተሰረቁ አሉ ዜም ስልካቸው የጠፋቸው አሉ
1: አዎ እንደዛ እና ግን በዚህ አጋጣሚ ያን ነገር ባይገባ $1,000 ነው የሚመለስላል የተባለ ባይገባ ቴሌፎን ከስራው ተነሳ
2: ጥሩ ነው ጥሩ መረጃ ነው ለማንኛውም እንዳልሽው ስልካው ይጠፋል ለዚህ ምነቱ ነው ሰጠኝ አንድ አንድ ሰዎች ግን ደግሞ መልሰው ይሰጣሉ ከሲደውሉበት ያነሱና አግንቻለሁ እንዴ አይነቦታ ብለም ይሰጡ ሰዎች ጥቂት አይባሉም
0: እዚህ ማውን ኢየሩሳሌም አካባቢ ከወራት በፊት አንዷ ስልኳ እንደተሰረቀ ነግራኛለችና ከኋላ መጣው ነው ያወጡብኛለችና አንዳንዴ ተንቀቀቄ ጥሩ ነው
2: አይለኛ ሌባ ነው ወጭራሽ አውጥቶ ነው እንደ ተረስቶ እንኳን ቢሆን አይወድቆ እንደሚያገኘው
1: ቀምጬና አለ ከመቅጽበት ነው በቃ እንደዘርስም ነው እንትን አልካለ
2: ኢትዮጵያ ታክሲዎች ላይ እንደሚሆነው ማለት ነው እንግዲህ ያው እንደዛ አይደ
1: አስተዳይዱ ተጠራቁ ምናምን
2: ለማንኛውም መረሳችን አው እንዳልሽ ልጆችን ማዝናናት እንደሚያስፈልግ ነው ሲያዝናኑ ደግሞ የተለያዩ አጋጣሚዎች አሉ ለነሱም ቅድመ ጥንቃቄ ማድረግ ጥሩ ነው ልጆችን ከማዝናናት ጋር ተያይዞ ለማጠቃለያም ቲው መልእክት ካለ
1: እና ለልጆችን ብቻ ሳይሆን ባሎችን ስትሳቸው ለማዝናናት ፕሮግራም ማዘለባችሁ
0: ሚስቶችስ ባሎቻቸውን ቢያዝናኑ ምን አለበት? ሚዛናዊ
1: ብትሆን ለማዝናናት ይዘጋጅ ለማዝናናት ዝግጁ ሆናለን
2: ጥሩ ነው መዝናናት ከተባለ እንግዲህ ቤተሰብ
1: አዝናኑን እንደው ትምህርቱት ይዘጋ ከልጆች ጋር እዚህ ከምንጫጫው በዚህ ሬዲዮ አድማጭ ሆናችሁ ባሎች አባቶች እናቶች እህቶች
2: እንዴት ማማ ማዝናኑ ካሉ እንግዲህ ያው ይዘጋጁበት
0: አይ እዚህ ላይ አሁን ክብካብ ካልሽው ትልቅ ነገር አለው በእኛ በባህላችን ብዙ ጊዜ ወንዶች ነው ለብቻ ተሰባስፈን የመዝናናት እንጂ አብረን ከሚስቶች ጋር አንዳንድ ቦታ የመሄድ ባህል የለንምና
1: አዎ አንዳንዴ ደግሞ ትዝናና አስተሳሰባችንን ሰፋ ይላል ለዛ መከባበሩን መዋደዱን መፋቀሩን ይመጣልና ሪላክስ እናደርግ ራሳችንን እናዝናናስ ከብዙ ከማያስጨንቁን ነገሮች ውስጥ ለፍታን እንጽናናለን እኛን የሚያዝናኑና የሚያስደስቱን ነገሮች ተፈልገን ብንዝናና አገሪቱ የተቀደሰች ምድር እግዚአብሔር ይመስገን እንዝናናባት
0: ልክ ነው በጣም ያስፈልጋል እውነትሽን ነው ጊዜ መስጠት ይገባናል
1: ጊዜ ታፋልፍብን ጊዜዋን ለናስተናነ ድኛም እንት ምድር አምስተንም ልባት ተደስተንባት ታሪክ አይተንባት እንት ምድር
0: አዎ አዎ እርስ በርስ እንግዲህ መተባበር መዝናናት ያስፈልጋል እናመሰግናለን ጥሩ ነው እናንተም ደግሞ አስቡበት እንደው በወንድ ላይ ሁሉን አደራት ጣሉ
1: አድማጮችንም እንግዲህ የከሳሳትኩት ያበላሸሁት ነገር ካለ እንግዲህ ቅርታ ጠይቃለሁ
0: ችግር የለውም ሀሳብ ማንሳት ጥሩ ነው የሚኮ ነገር አይደለም
2: አይ ጥሩ ነው ዛሬ የሚዋናው መወያያ ርስ ነው አንስተሽርሽ በየቤቱ ይሄ ነው እንግዲህ ርሰ ጉዳይ ሆኖ ሊያመሽ የሚገባው
1: አዎ እንግዲህ አዲስ ተሮሻሻና ሲመጣ ቆጥበን ለመዝናናት ከሰርግቱን ከዛች
2: ትንሽው ቆጠብ
1: ያረጋል ከምናን ቆጠብ ያረጋል
2: ዮም ኬፋው መውጣት ባልና ምስ
1: ዮም ኬፋ
2: ጥሩ እናመሰግናለን ከብካፍ መልካም ምሽት ይሁንልሽ ሌላ አድማጭ መስመር ላይ አሉን ወይዘሮ አሰለፍ ምትኩ ናቸው ጤና ይስጥልን ወይዘሮ አሰለፍ እንደምን
3: ጤና ይስጥልኝ እንዴት ዋላችሁ
2: ደህና ነን እግዚአብሔር ይመስገን ሰላም ነዎት እንዴት ነው ሙቀቱ
3: የተመሰገነ ይሁን ጊዜው ነው ጊዜው ሁሉ ነገር በክረምት ጊዜው ክረምቱን በጋውም ሁሉ ጊዜ እግዚአብሔር ፈጠረው በጊዜው በጊዜው ነው የሚመጣ የተመሰገነ ይሁን በሳቅ ደግሞ ተቀብለን ምንሸኛው አርገን ነው
2: እውነት ነው
3: እና ደህና ናችሁ ሁላችሁ ራዲዮ ተናጋሮች ጤና ይስጥልኝ። እንዴት ዋላችሁ ሁላችሁ?
2: እናመሰግናለን። አዎ እስኪ እንደው ምን ሐሳብ አለት በማህበረሰባችን ዙሪያ እንዴት ነው?
3: እኔ መጀመሪያ አመሰግናለሁ አክብራችሁ ስላቀረባችሁ። አምላክ ያክብራችሁ። እና እኔ መቼም አንዳንድ ጊዜ በዚህ በረዲዮን የሚሰማው አንዱ መነጋገሩ አሁንም እንደሆነ ሰው መነጋገሩ ይሄ ራዲዮን የተበጀ ጥሩ ነገር ልንማርበት ጥሩ ነገር ልንሰማበት አሁንም እንደሆነ ልንማማርበት ነው። ግን አሁን ግድም ሳይገና አንዱ ተነስቶ ገሌ እንዲህ ነው አንዱ ተነስቶ ገሌ እንዲህ ነው ይሄ ምን ያሰኛል? ይሄ ሁሉ በየቤቱ ነው የሚያድር። ግን በጎ ብንናገር ደግሞ በጎ እንቀበላለን፣ ጅል ብንናገር ደግሞ ጅል እንቀበላለን። አሁን ምን እንደሆነ አዝች ሀገር ገብተን በእውነት እግዚአብሔር መረቃት ሀገር ነው ገብተን ያል እኛም ስንት መሄር ከፍለን በሱዳን ስንመጣ ስንት መሄር ከፍለን መጥተን የተመሰገነ ይሁን ዛሬ የቤት ጌታነና ሁሉ ነገር የተሰናዳ ነው። ይሄ ጎለና ላንልም ግን አንጥገብ በልክ አድርገን እናያዘው። ትልቆች ደግሞ ምንድነው የሚሉ ሀጠግ ሀተራበትች ለጠገባዝናለሁ ይላሉ። እና በእውነት ጥሩ ጥሩ ነገር እንናገር ጥሩ ብንናገር በእግዚአብሔርም ያስወድዳል ለሰውም ያስወድዳለኝ። እና ጥሩ ነው ነገር ሁሉ በጥሩ ያነንታል ብንነጋገር ብንመካከር ለልጆቻችን ጥሩ ነገር እኛ ጥሩ ነገር ሳያዝነ ልጆቻችን ሁሉ ጥሩ ነገር ይዘው ነው የሚዘልቁ። ምንድነው የሚሉ አባትህም ናቆየህ ጠብን የምጠብ ይላሉ። አሁን ይህ ደግሞ በእውነት በራዲዮኑ ስሰማ አንዱን መወንጀል አንዱ ምን ይባላል? ይሄ ራዲዮን ህዝብ የሚሰማው ነው። ጠብታ አለ ደግሞ በራስ በቤት በየቱ መነጋገር እና እኔ ሰላም ነው የምፈልግ በሁሉ ታይዋቸዋላችሁ። ዛሬ በዚህ ፀሐይ እነዚህ ወታደሮች ስንት ዕቃ ተሸክመው ነው የሚሄዱ? ለማን ነው? ለእኛ እኛ ተኝተን እንድናድር ለሀገሪቱ ብለው ነው ይኸው መከራቸው ነው የሚያው። እኛ ግን እዚህ ትኩስ ተበሪድ እየበላን ብዙ እንነጋገር።
0: ወይዘሮ አሰለፍ ግን ሀሳቡ ጥሩ ነው፣ ግን እኮ በመመኘት ብቻ አይደለም ሰላም የሚመጣው። እንዴት አድርገን ነው ችግሮችን የምንፈታቸው? እውነት ችግሮች የሉም ወይ? እያንዳንዳችን ትክክለኛ እርምጃ እንወስዳለን ወይ?
3: ችግር ይኖራል፣ ችግር የሌለው ሰው የለም። ግና ችግሩ ወደኋላ ጣል ማድረግ ብዙ ደስ የሚል ነገር አለና ብዙ ደስ የሚል ነገር ሞልቶና በጥቂቱ ጅል ነገር ነው የምንጠቀምኛ። ብዙ እግዚአብሔር ደስ የሚያሰኘ ሰጠናል። ቤተሰብ አለን፣ ቤት አለን፣ አገር አለን። የተመሰገነ ይሁን። በሀገራችን መኩራት አለብን። በቤተሰባችን በልጆቻችን መኩራት አለብን። ጥሩ ነገር መናገር ልጆችን ወደ ጥሩ ደረጃ እንዲሄዱ ሁሉንም እኛ የምንመራው እኛ ቤተሰቦች ነን። የውጭ ሰው መጥቶ አይደለም ይመራልን። በየቤታችን ለቤተሰባችን ጥሩ መሆን፣ ጥሩ መናገር፣ ጥሩ ማስተማር። በደጅም ደግሞ በእውነት በኢትዮጵያ ሲኖሩ ሽማግሎች ነበሩ። አንድ ሰው ሲጎናፈር እነዛ ሽማግሎች አስታርቀው አንተሳ አንተሳ ተባብሎ ይባላል። አሁን ደግሞ እንደዛ ማድረግ እንግዲህ ራሳችን ነው ሁሉንም እናመጣውም፣ ችግሩንም ራሳችን ነው፣ ደስታውንም እናመጣም ራሳችን ነው። ራስ በራሳችን መመካከር። አሁንም ጥቂቶች ህዝቦች ነን። አንዱን አንዱ ተመወንጀል እኛ በእኛ መመካከር። ጠላት ሲመጣ ይህ እንዲህ አለን ይህ እንዲህ አለን ሁሉ ይሁዲ ነው ብሎ ነው የሚፈጅ እና እኛ በእኛ መመካከር አለብን እላለሁኝ።
2: ጥሩ ሀሳብ ነው። አሁን እንዲህ ደግሞ ትልልቅ ሰዎች እየወጡ መናገሩ እንዲህ አይነት አስማሚ የሆነውን ሀሳብ መልካም ነው። ወይዘሮ አሰለፍ ምንድን ነው ሰው ከሌለው ነገር ቢቆጠር ያለው ነገር ይበልጣል፣ ያለው የተሰጠው ነገር ይበልጣል ነው የሚባለው። እና ጥሩ ነገራችንን ቢቆጠር እኮ ይበልጣል እንደ ከሚያጣሉን ትንሽ ነገሮች።
3: ብዙ ሰጥቶናል።
2: ጥሩ በህብረተሰቡ መካከልም ብዙ ጥሩ ነገሮች እኮ አሉ፣
3: ብዙ ጥሩ ነገሮች አሉ። እነዚያን እየተውነ ጥሮቹን ነገሮች ብንመለከት በአምላክም ያስወድዳል በሰውም ያስወድዳል። ጅል ብንናገር ጅል ነው የምንቀበል። አሁን እዚህ የምሰማው ራዲዮ ናለ ማልዳ እንዴት አደርክ ይለዋል። ዛር ምስኪን እንዴት ሆነ አደርክ የሆቴል ጋሯዋ ትስንለት የሆቴል ጋሯዋ ወቸርቶም እንዲ የቸርቶም ስንለት የቸርቶም ይላል። እኛ ደግሞ አሁን ጥሩ ነገር ብንነጋገር ጥሩ ነገር ብንል ጥሩ እንቀበላለን ልጆቻችን። የጠረበ ለደጁ የፈረደ ለልጁ ይባላል በኢትዮጵያ ሲባል እና ልጅ ለልጆቻችን ጥሩ ማሰብ አለብን። እኛ በእኛ መስማማት አለብን። አሁን አንዱ የት አንዱ ባንኮላ ውሃ ስጠይብሎ አይሄድ ባከ ቡና በድሬ አይሄድም። ግና በደጅ መጣላቱ ጥሩ አይደለም። አባታችን ያቆም ምንድን ነው ያለ? ልጆቹም እያንዳንዳቸው ያዙት ብለብል ብስሩ ተሰበር የሙላቸው በእያንዳንዳቸው። ኋላ ግን አስራ ሁለቱም ብትር አንድ ላይ አድርጎ ስበሩት አለ። አይሰበራል እናንተ እንግዲህ እንዲህ ብላችሁ ነው ጠላት አይደፍራችሁም አለ።
2: አንድነት ኃይል ነው።
3: አንድነት ኃይል ነው። አሁንም እንደሆነ አንድነት የሆነ እንደሆነ ሁሉ ይሳካል። ልጆቻችን በፍቅር ያድራሉ። የማናቸው ልጅ ይሆን በውትድርና ባንድ ላይ በየሰፈር ባንድ ላይ እኛ ነን እንጂ ምን በጠብጥ ልጆች አለማቸው ለማደግ ወደፊት ለመሄድ ጠባይ ወዱ እና እኛ ግና ልብ ይስጠነ በእውነት
0: የነበረውን ነገር አንዳንድ ችግሮች ከነበሩ ኢትዮጵያም ቢሆን ያንን ረስቶ እንዳዲስ ለምን መሄድ አስፈልግም? አንዳንዴ ብዙ ነገሮች እንደሳሉ እንዲነው እናንተ እንዲናችሁ እናንተ እንዲናችሁ የሚለው ግን እዚህ አሁን በተጨባጭ ምንም አይጠቅም ሆኖ እናያለንና እንደው በእያንዳንዳችን በየቤቱ ተዋይተን ለልጆች የሚያግዝ ነገር ብንሰራ ጥሩ ነው የሚል ሐሳብ አለን።
3: ነጥቅን ነው የተናገርከው ሁላ እውነት ነው። አዎ ጅሉን ነገር እየተውነ ወደ ጥሩ ነገር መመኘት ምን እናደርግ ምን እንስራ ጥሩ ነገር እስቲ ለልጆቻችን ምን እናቆያቸው እየተባለ ጥሩ ጥሩ ነገር ማሰብ እየተመካከሩ አሁንም እንደሆነ አንዱን አንዱ አለመናቅ አንዱን አንዱ አለመናቅ ስም አንድ ብሎ ተናገረ ተመባባል መመካከር እና እየተመካከሩ ጥሩ ነገር ብንል ለሀገሪቱም ደግሞ እንመቻለን። ጥሩ ነገር ስንመኝና ጥሩ ነገር ስናስብ አገር ለሀገሪቱም መልካም ኗሪ እንሆናለን። አሁንም በፍቅር ሁሉ ነገር በፍቅር ነው የሚነድ እንትን የሚል እንጂ ስለተጣላነ ገሌ እንዲህ አለ ገሌ ሁሉ ገብተናል እዚች ሀገር ሙላችን ገብተናል ሁላው ኢትዮጵያ ይሁዲ ነው።
2: አዎ ነጮችም እኮ ኢትዮጵያ ነው ይሉ ሳይሆን
3: ሁሉ ነው የሚባል እንጂ እንዲህ አለ ነው
2: አይለያዩም። አዎ
0: አንዳንዴ አሁን ለምሳሌ ባለፉት ጊዜያት በጦርነትም በተለያዩ ችግሮችም በሱዳን በደቡብ ሱዳን የመጡ ኤርትራ የመጡ ሰዎች አሉ። እነሱ 50 ሺህ ዘም በላይ ይሆናሉ። እነሱ የመተው እዚህ እየሰሩ በጥሩ ሁኔታ አሉ። እነሱን እንኳን ሳንናገር አንድ ቤተሰብ የሆነው በጣም ሲከራከር ይሰማል። እኔ ለምን በችግር አይጠጉም ብዬ አይደለም መኖር አለባቸው ብዙ ነገሮችን እየሰሩ ነውና ይሄን አንድ ቤተሰብ የሆነው ግን የበለጠ ደግሞ ለምን እንደዚህ ሆነ ለምን አሁን እንደዚህ ያደረገ ተባብለን ስንነጋገር ሌሎችስ እንደዛን አይነት አይታችኋል ወይ? እነሱ እኮ አይከራከሩም እንደኛ እንትና አይሉምና አጠቃላይ ያለውን በአገሪቱ ምን አለ ምንድን ነው የሚያስፈልገው የሚለውን መመልከት ያለብን ሁኔታ አለ ይመስለኛል። አሁን ብንከራከር ብንፋጭ ብንጋጭ ምንድን ነው ጥቅም የሚያስገኘው ለዚህ ለመጣው ማህበረሰብ? ስለዚህ ቆም ብለን ማሰብ ያስፈልጋል ነው ይዘሩ
3: ያስፈልጋል። ጥሩ ንግግር ነው አቶ ሰጠ የምትናገረው። አሁንም ሰው ነው ልብሱ ይባላል። ሰው ነው ልብሱ። አሁንም ያን ነገር እንዲህ አረገ እንዲህ ማለት ፈንታ እኛ በእኛ መመሳሰል አሁንም ብዙ ጥሩ ነገሮች ተቀምጦ ጅል አለመናገር ጅል ወደኋላ እየተው ጥሩ ነገር ብንናገር ለሁሉ ጥቅም ነው።
2: አዎ ሰው እኮ ካፉ በሚያወጣው ነገር ለራሱም እኔ ያ ሰው በሰላም ይቀመጣል ብዬ አላስብም። መጥፎ ነገር ባወጣ ቁጥር መጥፎነቱ ይረብሸው ሊሆን ይችላል ብዬ ነው ማስበው። ራሱ ነው የሚያቀለው።
3: እውነትሽን ነው። ምን ብሎ ነበር አንድ ሰው ኢትዮጵያ በነበርንበት ሀገር ስድብና ሙርጥ በኋላ ይቀላል።